0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሂለታርብ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ አብራን ዘመን አቆጣጠር ዮም ሺሺ ዩድ በአብ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 24 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ሐምሌ 17 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ በወቅታዊ የአካባቢው ጸጥታ ጉዳይ ዛሬ የደህንነት ካቢኔውን ሰብስበው ይመክራሉ ተባለ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ እንደገና እንዲመረጥ የከፍተኛው ፍርድ ቤት ያስተላለፈው ውሳኔ እስካሁን አከራካሪ እንደሆነ ነው። ኢራን የውጭ ሀገር ዜግነት ያላቸውን አሸባሪዎች ወደ እስራኤል ለማስገባት ያደረገችውን ጥረት የሞሳድ እና ሻባክ ድርጅቶች በትብብር ማክሸፋቸውን አስታወቁ። አሜሪካ በተከታታይ ለ13ኛ ጊዜ የኢራንን ይዞታዎች ባሳለፍነው ሌሊት ማጥቃቷን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ በወቅታዊ የአካባቢው ጸጥታ ጉዳይ ዛሬ የደህንነት ካቢኔውን ሰብስበው ይመክራሉ ተባለ። ጠቅላይ ሚኒስትሩ የተወሰኑ የደህንነት ካቢኔ ሚኒስትሮችን ጠርተው የሚመክሩት በኢራን ጉዳይ ባለው የደህንነት ውጥረት ነው። ይህ በእንዲህ እንዳለ የእስራኤል ደህንነት አካላት በከፍተኛ ተጠንቀቅ ላይ ይገኛሉ ተብሏል። የአየር ኃይሉ የአየር መቃወሚያዎችና የመረጃ ክፍሉ በተጠንቀቅ ላይ የሚገኙት ኢራን እስራኤልን ታጠቃች በሚል ምክንያት ነው። እስራኤል በጦርነቱ ተሳታፊ ለመሆን የአሜሪካውን ፕሬዚዳንት ዶናልድ ትራምፕ ውሳኔ እየተጠባበቀች ነው ተብሏል። ትራምፕ ከፈቀዱ እስራኤል የኢራንን የተለያዩ ይዞታዎች ለማጥቃት ዝግጁ መሆኗን ቃል አቀባያችን ጊሊ ኮይን ካደረሰችን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካጽ ሀገራችን ለሁሉም ነገር ዝግጁ ናት፣ ኢራን እስራኤልን ካጠቃች ከባድ ያጸፋ መልስ ትሰጣለች ብለዋል። ከጦር ኃይሎች ኢታማዦር ሹም እያል ዛሚርና ሌሎች የደህንነት ጥበቃ ባለስልጣናት ጋር በወቅታዊ ጉዳዮች ትላንት ሲወያዩ የመንግስት መስሪያ ቤቶች ዋና ተቆጣጣሪ እንደገና እንዲመረጥ የከፍተኛው ፍርድ ቤት ያስተላለፈው ውሳኔ እስካሁን አከራካሪ እንደሆነ ነው። አዲሱ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሚካኤል ራቬሎ መንግስት በክኔሴት ሲመረጡ ህጋዊ አካሄድ አልነበረም በሚል ለከፍተኛው ፍርድ ቤት ይግባኝ ከቀረበ በኋላ ምርጫው እንደገና እንዲካሄድ ፍርድ ቤት ለመንግስት ውሳኔ አስተላልፎ ነበር። ይሁን እንጂ የክኔሴት አፈ ጉባኤ አሚር ኦሃና ምርጫው እንደገና ለማካሄድ ፍቃደኛ ስላልሆኑና ጠቅላይ ሚኒስትር ናታንያሁም የመንግስት ህግ አማካሪ ስልጣን ለጊዜው እንዲቆይ ስለወሰኑ በመንግስት አሰራር ላይ መቅረብ የሚገባቸው የትችት ሪፖርቶች ይፋ አይሆኑም ተብሏል። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው የጥምር መንግስቱ አባላት የፍርድ ቤት ውሳኔን ተግባር ላይ ለመዋል ብዙም ፍቃደኛ አይደሉም ተብሏል። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሆነው የተመረጡት የህግ ጠበቃ ሚካኤል ራቬሎ ከፍርድ ቤት ውሳኔ በተቃራኒው ወደ ስራ አልገባም ብለዋል። የሀገሪቱ ቁጥጥር ኮሚቴ ሊቀመንበር አሎን ሹስተር እንዳሉት ጠቅላይ ሚኒስትር ናታንያሁና የክነሴት አፈ ጉባኤ አሚር ኦሃና የፍርድ ቤትን ውሳኔ አለማክበራቸው ብቻ ሳይሆን የሀገሪቱን የስራ አስፈጻሚ አካል ለመተቸት የሚያስችል ማዕከል እንዳይኖር አድርገዋል በማለት ወቅሰዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ አዳዲስ የሚኒስትር ስልጣኖችን በቅርቡ ለመሾም እያሰቡበት ነው ተባለ። ጠቅላይ ሚኒስትሩ አዳዲስ ስልጣኖችን የሚሰጡት በሊኩድ ፓርቲ የቅድመ ምደባ ፕራይመሪስ ምርጫ በኩል የሚነሳባቸውን ተቃውሞ ለማቀዝቀዝ ነው ተብሏል። ቃል አቀባያችን ሻሃር ግሊክ ካደረሰን ዘገባ መረዳት እንደቻል ነው ጠቅላይ ሚኒስትሩ በሽግግር መንግስቱ ወቅት አዳዲስ ስልጣኖችን ለመስጠት ያሰቡት ያላቸውን ሹመት የመሾም ስልጣን በመጠቀም ሲሆን የክነሴት ፍቃድ አስፈልጋቸውም ተብሏል። የሚሰጡ የሚኒስትር ስልጣኖች ገና መጨረሻ ውሳኔ ላይ የተደረሰባቸው ባይሆንም ጠቅላይ ሚኒስትሩ መሾም የሚፈልጉት የጤና ጥበቃ ሚኒስትር፣ የሀገር ውስጥ አስተዳደርና ግንባታ ጉዳይ ሚኒስትር ስልጣኖችን ነው ተብሏል። ኢራን የውጭ ሀገር ዜግነት ያላቸውን አሸባሪዎች ወደ እስራኤል ለማስገባት ያደረገችውን ጥረት የሞሳድና ሻባክ ድርጅቶች በትብብር ማክሸፋቸውን አስታወቁ። ኢራን በፈረንሳይ የሚኖሩን ፊሊፕ የተባለ ግለሰብ ወደ እስራኤል በማስገባት ያሸባሪ ቡድኖችን እንዲመለምልና በእስራኤል ከፍተኛ ባለስልጣን ላይ ጉዳት እንዲያደርሱ አቅዶ ሲንቀሳቀስ ነበር ተብሏል። ግለሰቡ የተመለመለው በሁለት የኢራን መረጃ ድርጅት አባላት በኩል ነው። የሞሳድ እና ሻባክ ድርጅቶች በጋራ እንደገለጹት ኢራን በሌሎች አካላት በኩል በመንቀሳቀስ የሽብር እንቅስቃሴዋን ለመደበቅ ትሞክራለች። ኢራን ለማድረስ የምታቀደውን የሽብር ድርጊት ሁሉ ለማክሸፍ በዓለም ዙሪያ ካሉ አገሮቻችን ጋር በመሆን እንቀጥላለን ብለዋል የሞሳድ እና ሻባክ ድርጅቶች። ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትጀምር የሚደረጉ ጥረቶች ብዙም ውጤታማ እየሆኑ አይደለም ተባለ። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻልነው የቀድሞው ሚኒስትር የነበሩት ሮን ደርመር ከወራት በፊት ከሳውዲ አረቢያ ጋር ግንኙነት ለመፍጠር ያደረጉት ጥረት አልተሳካም። የሳውዲ አረቢያ ሰዎች ፍልስጤማውያን ጨምሮ አዲስ የአካባቢ ለውጥ እንዲሆን ይፈልጋሉ፣ በዚህ በምርጫ ወቅትም እንዲሆን አይፈልጉም ተብሏል። ይህ በእንዲህ እንዳለ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት የምትፈጥረው የፍልስጤም ሀገር ስትመሰረት ነው የሚል የጸና አቋም ይዛ መቆየቷ ይታወሳል። ይሁን እንጂ አሁን ባለው ተጨባጭ ሁኔታ እስራኤልና ፍልስጤም ከሰላም ስምምነት የሚደርሱበት አጋጣሚ የሌለ መሆኑ ይነገራል። አሜሪካ በተከታታይ ለ13ኛ ጊዜ የኢራን ይዞታዎችን ባሳለፍነው ሌሊት በአየር ኃይሏ ማጥቃቷን አስታወቀች። የአሜሪካ ማዕከላዊ እዝ እንዳስታወቀው ባሳለፍነው ሌሊት የኢራን ወታደራዊ ተቋማት፣ የድሮን መጋዘኖች፣ የመገናኛ አውታሮች፣ የባህር ላይ እንቅስቃሴ መከታተያ መሳሪያዎችና የመሳሰሉትን አጥቅቻለሁ ብሏል። ዋና ዓላማውም ኢራን በሆርሙዝ የባህር ወሽመጥ አካባቢ የጦር መርከቦችን እንዳትጎዳና ወታደራዊ ኃይሏን ለማዳከም ነው ብሏል። የባህር መስመሩ ለመርከቦች ክፍት ነው። በመካከለኛው ምስራቅ ከ50 ሺህ በላይ የአሜሪካ የደህንነት ጥበቃ ድርጅት አባላት እንቅስቃሴ እያደረጉ ነው ብሏል የአሜሪካ ማዕከላዊ እዝ። በኢራን የአየር መቃወሚያዎች እንቅስቃሴ እንደነበርና በተለያዩ ቦታዎች ፍንዳታዎች መሰማታቸውም ተጨምሮ ተገልጿል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ሌሊቱን እንደገለጹት ኢራን በሆርሙዝ የባህር ወሽመጥ በሚንቀሳቀሱ መርከቦች ላይ ጉዳት ካደረሰች በአሜሪካ የተያዘባትን ገንዘብ ለደረሰው ጉዳት ካሳ እናውለዋለን ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን እንኳን የኒውክሌር ጦር መሳሪያ ባለቤት ልትሆን እቅዱን እንድታስብ እንኳ እድል ማግኘት የለባትም በማለት ተናገሩ። ፕሬዚዳንት ትራምፕ ትላንት ምሽት ኢራንን በተመለከተ ባደረጉት ንግግር ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም፣ የኢራን መሪዎች መጥፎ ሀሳብ አላቸው፣ እንኳን የኒውክሌር ጦር መሳሪያ መታጠቅ እቅዱን እንኳ ማሰብ የለባቸውም፣ እነሱ ብዙ ነገር ለማድረግ ይፈልጋሉ ግን ዝግጁ አይደሉም፣ እኛ ደግሞ በተሳካ ሁኔታ እያጠቃናቸው ነው ብለዋል ፕሬዚዳንት ትራምፕ። ይህ በእንዲህ እንዳለ በአሜሪካና የኢራን መካከል ግጭቱ እንደቀጠለ ነው። አሜሪካ ኢራንን የተለያዩ ይዞታዎች ማጥቃቷን አጠናክራ ቀጥላለች። ኢራንን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካ ይዞታዎችና የአካባቢውን ሀገራት እያጠቃች ትገኛለች። ሁለቱ ሀገራት ጦርነት እየተስፋፋ ይሄዳል የሚል ከፍተኛ ስጋት አለ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል፣ ነገ ቅዳሜ ሙቀቱ ይጨምራል፣ ከነገ ወዲያ እሁድ ደግሞ ሙቀቱ በመጠኑ ይቀንሳል ብሏል። የአየር ንብረት ትንበያ ባለሙያዎች ዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ላምባቢያን ይዘዋቸው ከቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ንርሰ ጉዳዮች ባጭሩ እናቀርባለን። የማሪብ ጋዜጣ በፊት ገጹ ይዟቸው ከቀረባቸው ዘገባዎች መካከል የእስራኤልን ብሔራዊ ምርጫ መቃረብ ምክንያት በማድረግ የፖለቲካ ፓርቲዎችን በተመለከተ ትላንት ከህዝብ ላይ ያካሄደውን ግምገማ ውጤት አቀርባለን። የማሪብ ጋዜጣ ትላንት ብሔራዊ የክነሴት ወይም የፓርላማ ምርጫ ቢካሄድ ኑሮ ማን የተሻለ ድምጽ ያገኝ ነበር ብሎ በመጠየቅ ህዝባዊ ግምገማውን አቀርባለን። በዚህ መሰረትም ያሻር የተሰኘውና በቀድሞ የታማጆር ሹም ጋዳይ ዘንኮት የሚመራው ፓርቲ 3 የክነሴት መቀመጫዎችን በማግኘት አንደኛ ሲሆን የሊኩድ ፓርቲ ደግሞ በፊት ከነበረው ህዝባዊ ግምገማ በመቀነስ 20 የክነሴት መቀመጫዎችን ያገኝ ነበር። በቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት የሚመራው በአያሃድ የተሰኘው ፓርቲ 17 የዲሞክራቲክ ፓርቲ 11 እስራኤል ቤቴኑ 10 የአዶታ ቶራ ኦስማ ዩዲትና ሻስ እያንዳንዳቸው 88 የክነሴት መቀመጫዎችን ሲያገኙ አጽዮኔት አዳቲት ራምና ሻስ ታል አዳሽታል እያንዳንዳቸው 55 የክነሴት መቀመጫዎችን ያገኙ ነበር። በፖለቲካ አመለካከት አንዱ ነው የሚሄዱ ፓርቲዎችን በተመለከተ ህዝባዊ ግምገማው እንደሚያስረዳው በጥምሩ መንግስት የቆዩ ፓርቲዎች 49 ተቀናቃኞች 61 የአረብ ፓርቲዎች 10 አገኝተዋል። ማሪብ ሀገሪቱን ማን በጠቅላይ ሚኒስትርነት ይምራ የሚለውን ጠይቆ ከህዝብ ላይ አገኘውት ያለው ግምገማ እንደሚጠቁመው በጋዴ አይዘንኮት እና ናታኔው መካከል አይዘንኮት 46 ከመቶ ድጋፍ ሲያገኙ ናታኔው 40 ከመቶ 14 ከመቶ የሚሆኑት ሰዎች ደግሞ አላውቅም የሚል ምላሽ ሰጥተዋል። በጠቅላይ ሚኒስትር ናታኔው እና ናፍታሊ ቤኔት መካከል ደግሞ ቤኔት 45 ከመቶ ናታኔው 42 ከመቶ አግኝተዋል። 13 ከመቶ ምንም አላውቅም የሚል ምላሽ መስጠታቸውን ጋዜጣው ዘግቧል። በቤኔት እና ዘንኮት መካከል ደግሞ 38 ከመቶ ላይ ዘንኮት 23 ከመቶ ለቤኔት 39 ከመቶ የሚሆኑት ደግሞ ምንም አላውቅም የሚል ምላሽ መስጠታቸውን የማሪብ ጋዜጣ በዛሬ ዘገባው ህዝባዊ ግምገማውን አቀርባል። ያሙኖ የመገናኛው ታሮች የጋዳይ ዘንኮትን ፓርቲ ሁኔታ ብዙ ሲዘግቡ አንዳንድ ወሳኝ ጥያቄዎችን ግን እያቀረቡ አይደለም። ለምሳሌ በአሻር ፓርቲ መቼ ነው የፕራይመሪዝ ወይም የአባላት ምደባ ምርጫ የሚካሄደው የሚልና የመሳሰሉትን ጥያቄዎች እያቀረቡ አይደለም ብሏል ማሪብ። የማሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ በአሜሪካና ኢራን መካከል ያለው ግጭት እየጨመረ በሄዱና ጦርነቱ የበለጠ ይስፋፋል የሚል ግምት ስጋት መኖሩን ነው። ፕሬዝዳንት ትራምፕ በኢራን ላይ እየተወሰደ ያለው የጦር እርምጃ የበለጠ እንዲስፋፋ እያጤኑበት ነው። ይህም ካሁን በፊት ከነበረው በተለየ በኢራን ላይ እርምጃ እንዲወሰድ ይፈልጋሉ። እስራኤል ከጦርነቱ ተሳተፈ ወይም አትሳተፈ የሚለውን ፕሬዝዳንት ትራምፕ ገና አልወሰኑም፣ ግን የእስራኤል መከላከያ ሰራዊት አስፈላጊውን ዝግጅት አድርጓል። ለሚፈጠሩ የደህንነት ችግሮች ሁሉ አስፈላጊውን ምላሽ ለመስጠት ዝግጁ ነው ተብሏል። በእስራኤል የሚገኙ ከተሞችም ጦርነቱ ሊታደስ ይችላል በሚል ስጋት የአደጋ ጊዜ መጠለያዎችን እያዘጋጁ ነው ብሏል የማሪብ ጋዜጣ። የኢዲዮት አሮኖት ጋዜጣም እንዲሁ የአሜሪካና ኢራን ጦርነትን ጉዳይ ዘግቧል። ፕሬዝዳንት ትራምፕ በኢራን ላይ ከባድ እርምጃ እንዲወሰድ እያሰቡበት ነው። እስራኤል የእሳቸውን ትእዛዝ እየጠበቀች ነው። የእስራኤል መከላከያ ሰራዊት አስፈላጊውን ዝግጅት አድርጓል። የአካባቢው የደህንነት ሁኔታ በፍጥነት ወደ ለየለት ጦርነት ሊገባ የሚችልበት ሁኔታ ስላለ ውጥረቱ የበለጠ ጨምሯል ብሏል የኢዲዮት አሮኖት ጋዜጣ። የእስራኤል ሀዮም ጋዜጣም እንዲሁ የአሜሪካና ኢራንን ግጭት ዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በበቂ ሁኔታ ጥቃት አልተፈጸመባትም፣ የበለጠ አይቀጡ ቅጣት መቀጣት አለባት ብለዋል። በተለይ በያዝነው ሳምንት መጨረሻ ላይ በኢራን ላይ ከባድ ጥቃት ሊፈጸም የሚችልበት ሁኔታ ይኖራል የሚል ግምት መኖሩን የእስራኤል ሀዮም ጋዜጣ ዘግቧል። እስራኤል ጦርነት ውስጥ ከገባችና ኢራን ወደ እስራኤል ከተኮሰች በሚል ስጋት የከተማ መስተዳድሮች የአደጋ ጊዜ መጠለያዎችን ለህዝቡ እያዘጋጁ መሆኑን የእስራኤል ሀዮም ጋዜጣም ዘግቧል። የሀሬጽ ጋዜጣም በኢራንና አሜሪካ

አደጋ ላይ ትጥላለች። ተጨማሪ ጥቃቶች በእስራኤል ላይ ሊደርሱ ይችላሉ። ይህ ሁሉ ነገር ሆኖ የኢራንን የተብላላ 440 ኪሎ ግራም የዩራኒየም ማዕድን ችግር ሊፈታ ይችላል ብሏል ሃሬስ ጋዜጣ። ሌላው ሁሉም እስራኤል ጋዜጦች ዘገቡት አሜሪካ ለሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ተቋም ለመገንባት እየተስማማች መሆኑን ነው። ለሰላማዊ አገልግሎት ሲባል ለምርምር ለኃይል ማመንጫና ለመሳሰሉት የሚውል ይሆናል። ይህን የኒውክሌር ተቋም ለሳውዲ አረቢያ የሚገነቡት አሜሪካን ድርጅቶች ይሆናሉ። ያም ሆኖ የአሜሪካ ኮንግረስ ገና እቅዱን አላጸደቀውም። ብዙ ተቃውሞም ይገጥማል ተብሎ ይጠበቃል። ሆኖም አሜሪካ ለሳውዲ አረቢያ ይህን ትልቅ ፕሮጀክት ስትፈቅድ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትፈጥር እንደ ቅድመ ሁኔታ መቀመጡን ትራምፕ ገልጸዋል። በተለይ ሳውዲ አረቢያ የአብርሃም ስምምነትን ትቀላቀላለች ብለዋል። በእስራኤል ሁኔታውን በደስታ ተቀብለውታል። በሌላ በኩል ደግሞ በጥርጣሬ የተመለከቱትም አሉ። ሳውዲ አረቢያ በበኩሏ ከእስራኤል ጋር ዲፕሎማሲያዊ ግንኙነት መፈጠረው የፍልስጤማውያን ችግር ሲፈታ ማለትም ሀገር ሲመሰረቱ ነው የሚል አቋም ከአሁን በፊት ስታንጸባርቅ መቆየቷ ይታወሳል። ይህ ሁሉ ነገር እያለ ነው አሜሪካ ከሳውዲ አረቢያ ጋር በኒውክሌር ግንባታ ከስምምነት ለመድረስ ጥረት እያደረገች መሆኑን ጋዜጦች የዘገቡትና ቅዱን ተፈጻሚ ለማድረግ ያሉ ፈተናዎችን የወደፊት ችግሮችና ተያያዥ ጉዳዮችን የተመለከቱት። ሌላው የኢትዮጵያ ህሮነት ሆነ ማሪብ እንዲሁም ሌሎች ጋዜጦች የዘገቡት በዮዳና ሰማሪያ ቀበሎች የሽብር ጥቃቶች እየጨመሩ መሆኑን ነው። በትላንትናው ዕለት ብቻ 2 ሰዎች በጩቤ ተወግተዋል። ባለፈው ሳምንት በሰማሪያ ቀበሌ ሀባት ጊላድ በተሰኘው ሰፈር የእሳት ቃጠሎ እንዲነሳ ከተደረገ በኋላ ደግሞ የሽብር ጥቃቶች እየጨመሩ ነው። የእስራኤል ጠላቶች በዮዳና ሰማሪያ የሽብር ጥቃቶች እንዲስፋፉና በሙቀቱ ምክንያት ቃጠሎዎች እንዲነሱ ያደርጋሉ የሚል ስጋት መኖርና ይሄም ለደህንነት ጥበቃ አባላት ትልቅ ፈተና መሆኑን ጋዜጦች ዘግበዋል። የተከበራችሁ አድማጮቻችን፣ የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው እርሰ ጉዳዮች ከላይ ያቀረብናቸውን ይመስላሉ። ፕሮግራማችን ይቀጥላል። አሁንም ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን ነው እናቀርበው። ወቅታዊ ዘገባዎችን እንዲመለከትልን የጋበዝነው ጋቢ ወርቁ ነው። ጋቢ እንዴት አደርክ? ሰላም ነው ወይ?
1: ሰላም ደነስልኝ። እንደምን አደርክ ሰጠኝ? እንዲሁም አድማጮቻችን
0: እኛ ደህና ነን፣ በጣም እናመሰግናለን።
1: ምንም ችግር የለም፣ በጣም በደስታ ነው።
0: ጥሩ። በጣም ውጥረት ጨምሯል በመካከለኛው ምስራቅ በኢራን ላይ። እንግዲህ ጦርነቱ እንዲስፋፋ

0: ይፈልጋሉ አሜሪካም እስራኤልም ይባላል የእስራኤል ዝግጁነት ምን ይመስላል በአሜሪካስ በኩል ምን ውጤት ሊያመጣ ይችላል እንደው ጦርነቱ ከተጀመረ
1: አው በእውነት በዚህ በመሐከለኛው ምስራቅ ያለው ውጥረት አሁንም እንደቀጠለ ነው ከኢራን ጋር የተጀመረው ጦርነት ያው ሳይቋጭ ባየር ላይ ተንጠልጥሎ ያለ ጉዳይ ነው ስለዚህ አሁን ወደ ሰላም ወይም ወደ ሰምነት ያለዱበት እንደገና ደግሞ ወደ ጦርነት ሙሉ በሙሉ ያልገቡበት አንደኛው አሸናፊ ያልሆነበት በአጠቃላይ አሁን ያለው ሁኔታ ከዚህ በፊት በየጊዜው ለስንት ዓመት እስራኤልና ሐማስ ሲያደርጉት የነበረውን አይነት ግንኙነት አሜሪካን በኢራን ከኢራን ጋር እያደረገች ነው። ምክንያቱም ከዚህ በፊት የነበረው እስራኤልና ሐማስ አንዴ ሐማሶች የሆነ ነገር ይተኩሳሉ፣ ከዛ በኋላ እስራኤል አጣፋት መልሳለች። በዚህ ሁኔታ ያው ብዙ ዓመት ቀጥለናል ማለት ነው። ይሄ ደግሞ በአሜሪካና በኢራን ያለው ሁኔታ የሚያሳየን ይህን ነው። በተለይ ኢራን ማለትም ባህሩን በመቆጣጠር በተለይ የሆርሙዝ የባህር መተላለፊያ ወሽመጥ ያንን በመያዝ ማንም በዚህ ያለኛ ፍቃድ ማለፍ አይችልም በማለት በዚያ የሚያልኩ መርከቦችንም በሚሳኤል እና በድሮን በመደብደብ ይህን ለማስለቀቅ ወይም ደግሞ ይህ ቦታ ለሁሉም መተላለፊያ እንዲሆን አሜሪካኖች በዚያ አካባቢ ጦር አሰማርተዋል። በዚህም በኢራን ላይ ድብደባ እየፈጸሙ ይገኛሉ። ይህ አሁን ከዛሬ ሌትም ከፍተኛ የሆነ ድብደባ በኢራን ላይ ፈጽመዋል። ይህ ለ13ኛ ሌሊት በተከታታይ አሜሪካኖች በኢራን ላይ የሚፈጽሙት ድብደባ ነው። ኢራኖች ደግሞ በተለያዩ ቦታዎች የአሜሪካ የጦር ካምፕ ናቸው በሚባሉ ላይ ከፍተኛ ጉዳት እያደረስን ነው የሚል ሁኔታ በኢራኖች በኩል ይወጣል። በተለይ በዮርዳኖስ እንዲሁም በኢራቅ በኩዌት በባህሬን በሌሎችም ቦታዎች ላይ ኢራን ከፍተኛ የሆነ ትንኮሳ እዚያም እየፈጸመች ያለችበት ሁኔታ ነው። ይህን በምናይበት ጊዜ አዝማሚያው ወዴት ነው? ኢራን አሁንም በዛሬው ዕለት እያለች ያለው አሜሪካ በቴህራን ወይም በኢራን ዋና ከተማ ድብደባ ከፈጸመች እኛም በቴላቪቭ ላይ ድብደባ እንፈጽማለን የሚል ዛቻ ተላልፏል። በእስራኤል በኩል ከፍተኛ ውጥረት አለ። እስራኤሎች ማለትም እስራኤል በዚህ ጦርነት መግባትና ወይም ለአንዴና ለመጨረሻ ጊዜ በኢራን ያለውን አምባገነን መንግስት ማስወገድ በተለይ እስራኤልን አጠፋለሁ ከዓለም ካርታ እፈቃለሁ የሚለውን ይህንን ቡድን ማስወገድ አለብን፣ ያ ካልሆነ ግን ለህልውናችን አስቸጋሪ ነው የሚል ሁኔታ ነው ያለ። አሁን በአሜሪካኖች በኩል በተለይ የአሜሪካው ፕሬዚደንት ዶናልድ ትራምፕ እስራኤል በዚህ ውስጥ ጣልቃ እንድትገባ በጦርነቱ ተሳታፊ እንድትሆን አይፈልጉም። ምክንያቱም ስምምነቱን ይፈልጋሉ። ኢራኖችን አሁን የሚያደርጉት በኢራኖች ላይ የሚያደርጉት ድብደባ መጨረሻ ላይ ወደ ሰላም ወደ ስምምነት እንዲመጡ የሚያደርግ እንደሆነ ነው በእነሱ በኩል ግምታቸው ፍላጎታቸው በአጠቃላይ የሚያሳየው።
0: ግን ኢራን በዚህ ሂደት ውስጥ መንበርከክም እንደውም የመሸነፍ ስሜት እያሳየች እንዳልሆነ ነው የሚነገረው። እንደውም በኢራቅ በኩልም የስምምነት ሐሳብ ቢቀርብላት አልቀበልም ያለችበት ሁኔታ አለና ኢራን ልብ ያገኘችው በምን መልኩ ነው? እንደዚህ ነው ካለፉት 47 ዓመታት ያክል የሰራችው የጦር መሳሪያ ነው እንደዚህ የልብ ይሰጣት የቻለ ወይስ ደግሞ ሌላ ምክንያት አለ?
1: ዋናው ምክንያቱ ይሄ ኢራን በጦር መሳሪያዋ ከአሜሪካና ከእስራኤል የላቀ የጦር መሳሪያ ኑሯት ሳይሆን ውሳኔውን እያዩ ነው። የአሜሪካው ፕሬዚደንት ምን እየወሰኑ ነው? ምን እያሰቡ ነው? በተደጋጋሚ የአሜሪካው ፕሬዚደንት ከኢራን ጋር ሰላም ወይም ደግሞ ስምምነት ለመድረስ እየተማጸኑ ያለበት ሁኔታ ነው። ስለዚህ አሁን አንድ ሰው እየተማጸነ ከሆነ ይሄ ደግሞ ኃይል እንዳለህ ያሳያል ማለት ነው። ባይኖርህም እንዳለህ ታሳያለህ። ለዚህ ነው እንግዲህ አሁን ኢራኖች የአሜሪካው ፕሬዚደንት ዶናልድ ትራምፕ ግዴታ ከኛ ጋር ሰላም ማድረግ ይፈልጋሉ፣ እኛን አጠቃላይ ለማጥፋት ወይም ደግሞ በኢራን ላይ መፈንቅለ መንግስት ለማድረግ ሙከራ አያደርጉም ወይም ደግሞ አይፈልጉም ወይም ቢፈልጉም ደግሞ አቅም እንደሌላቸው ያሳዩ ነው። ስለዚህ እኛ የበለጠ ጠንካራ ሆነን መገኘት አለብን። ማን ነው የሚነካኝ የሚል ሁኔታ በዚህ ላይ እየተጎዳንም ቢሆን ታውቃለህ እንግዲህ በተለይ ሽብርተኞች ስልት አንድ ሰው ቢቀርም አለሁ አሸንፊያለሁ ማለት አይቀርም። ስለዚህ አሁን ቁርጥ የሆነ አላማ በአሜሪካ በኩል ስለሌለ ኢራንን ሙሉ በሙሉ ለማጥቃትና መጨረሻ ላይም ደግሞ ኃይሉን ለማውደም የሚያስችል ውሳኔ ስላልተወሰነ ስለዚህ እነሱ የሚሉት ምንድነው? አይ በዚህ ሁኔታ ብዙ አመት ለመግፋት ወይም ደግሞ ለመቀጠል እንችላለን። ስለዚህ አሜሪካኖች እንደውም መጨረሻ ላይ ተሸንፈናል ብለው እንዲሄዱ ማረግ እንፈልጋለን። ተሸንፈናል ባይሉም እንኳን እንደዚህ መንቀጥል ከሆነ የዓለሙ ማህበረሰብ የሚያዩ ምንድነው? አይ አሜሪካኖች ኢራኖችን ይፈራሉ ስለፈሯቸው ነው ይሄንን የሚያደርጉ በማለት ሁኔታ እንደውም በአካባቢ ያሉት አገራት በኢራን አካባቢ ያሉ አገራት እና ከዚያ ውጭ ያሉ ኢራንን እንዲፈሩና ኢራን ደግሞ በዚህ አካባቢ ኃያላን አገር እንድትባል ወይም ናት ብለው እንዲያምኑ በዚህ ላይም ከፍተኛውን ውሳኔ ወስነው እየተንቀሳቀሱ ያለበት ሁኔታ ነው። ለዚያም ነው በዚህ አካባቢ ያሉትን በኢራን አካባቢ ብቻም ሳይሆን እዚህ እስራኤል ድንበር ላይ ያለችውን ዮርዳኖስንም በሷንም ከፍተኛ ድብደባ የሚያደርጉ ግን ኢራኖች አንድ የሚፈሩት ነገር አለ። አሜሪካኖችን አይደለም የሚፈሩት እስራኤልን ነው። እስካሁን ድረስ በዚህ 13 ቀናት ውስጥ በተለያዩ አገሮች ድብደባ ሲፈጽሙ ወደ እስራኤል ድብደባ አልፈጸሙ ማዛቻ ብቻ ነው እስካሁን ድረስ ያለው። ምክንያቱም እስራኤል ወደ ጦርነቱ መግባት የኢራንን ሲልውና የማጥፋት ሁኔታ ወይም እንደሚያፋጥን ይሄንን ያውቁታል። ለዚህም ነው አሁን ከማስፈራራት ከመዛት ውጭ እስካሁን ድረስ ወደ እስራኤል አንድ ሚሳኤል እንኳን አልተኮሱም። ሆኖም ግን አሁንም እንዳሉትኝ አሜሪካ በቴህራን ድብደባ ከፈጸመች ወደ እስራኤል እንተኩሳለን። ግን እስካሁን ድረስ በዮርዳኖስ ምን አድርጋ ነው? ኩዌት ምን አድርጋ ነው? እስራኤልም እኮ ከዚህ የአሜሪካ የጦር ጀቶች እና ሌሎቹ በዚህ እያደረጉ በእስራኤል አድርገው ነው የሚሄዱ። ኢራኖች ብለው የነበረ ምንድን ነው? ለአሜሪካኖች ቦታ የሚሰጥ የጦር መሳሪያ በአካባቢያቸው እንዲከማች የሚያደርግ እንደገና የጦር ጀቶች በአካባቢያቸው እንዲሰማሩ የሚያደርግ በሙሉ ጠላታችን ነው፣ ያን እንደበድበዋለን ብለዋል። በእስራኤል በኩል አድርጎ የሚሄደው ይህን ግን አላደረጉትም። ፍራቻቸው ይሄ ነው። የዶናልድ ትራምፕን ፍራቻ ይሄ ነው። እስራኤል በዚህ ውስጥ ጣልቃ ምትገባ ከሆነ ያልተቋጨ ነገር ስላለ ያንን እስራኤል መቋጨት ትፈልጋለች። ያን ድብደባ ከፈጸመች ደግሞ መጨረሻ ላይ ጦርነቱ የበለጠ ይባባሳል። ምናልባት በአካባቢው ያለው የመካከለኛው አካባቢ በሙሉ ወደ ቀውስ ውስጥ ሊገባም ይችላል። ምናልባት ከዚህ በፊት እየዛተች ያለችው ቱርኪያ በእስራኤልም ላይ የሆነ ነገር ልትሰነዝር ትችላለች። አይታወቅም። በቃላቸው እንደሚሉት ከሆነ ከኢራን ጎን ልንሰለፍ እንችላለን የሚል ሁኔታ በዚህ በቱርክ በኩል እየሰማ ነው። ምናልባት በዚህ ምክንያት እስራኤል እንዳትገባ የፈለጉበት ሁኔታ ሊኖር ይችላል። ከዚያ በኋላ የአካባቢው ሁኔታ ከቁጥጥር ውጭ ሊወጣ ይችላል የሚል ግምትም አለ። ምናልባት ይሄ እውን ከሆነ የሚደረገው ሁኔታ ያው ላለመልቀቅም እንደገናም ደግሞ ጨርሶ ላለመጨበትም ከፍተኛውን ጥረት እያደረጉ መሀል ላይ እየዋለሉ ያለ መስሎ ነው የሚታየው በተለይ አሜሪካኖች።
0: እንደው ግን ጦርነቱ ሲጀመር በኢራን ላይ ሁለት ጊዜ ባለፈው አመትም በዚህ አመትም ያካሄድ ችግር አልነበረበትም ወይ? እውነት እንበልካልነ እስራኤልም ሆነች አሜሪካ በወታደር ኃይል ችግር የለባቸውም፣ ግን በደንብ አጥንተው ነው ወይ የተነሱት የሚለው ጥያቄ ያስነሳል። አንዳንዴ ተደምስሷል የተባለው ቦታ አሁንም አለ ይባላል። በሌላ በኩል ደግሞ የሆርሙዝ የባህር ወሽመጥ ጭራሹንም ከጦርነቱ አላማዎች አንድ አልነበረም። አሁን ትልቅ መነጋገሪያ የሆነ ሆርሙዝ ነው። ሌሎች ነገሮች ተረስተዋልና ይህ እንደው ያካሄድ ስህተት አልነበረበትም ወይ በአንተ እይታ?
1: አሁ እንግዲህ በእውነት እኔ እንደምመለከተው ስህተት አለ። ምናልባት ይህም ስህተት የመጣው ኢራን ከትንሽ ቀናት ድብደባ በኋላ እጅ ወደ ላይ ትላለች። ከዚያ በኋላ ግን እዚያ በኢራን በኩል መፈንቅለ መንግስት ይሆናል፣ ይህን መንግስት እናስወግዳለን። ያ የሚመጣው መንግስት ደግሞ በጦርነት ሳይሆን በሰላም የሚያምን ይሆናል። እኛም ለኢራን ድጋፍ እንሰጣለን የሚል አቋም በአሜሪካዎች በኩል ነበረ። ይሄ የሆነበት ዋነኛው ምክንያት ምናልባት ያሁኑ ፕሬዝደንት ዶናልድ ትራምፕ የሚያምኑት ነቁ ጉዳዮቹ ወይም ደግሞ ጦርነት ባጭር የሚቋጩ መስሎ ይታያቸዋል። ኢራን እጅግ በጣም ትልቅ ግዙፍ የሆነች ሀገር ነች። በቆዳ ስፋትም በህዝብም ደግሞ ከ90 ሚሊዮን የሚቶን 90 ሚሊዮን ሰዎች ያላት ወይም ደግሞ ዜጎች ያላት ሀገር ነች። እንዲህ በቀላሉ የምትወድቅ ሀገር አይደለችም። በዚህ ላይ ደግሞ በርካታ ተራራማ ሀገር ነች። ከዛ ደግሞ ከተራራው በታች ደግሞ ብዙ ቡንከሮችን ቆፍራ በጣም ጥልቀት ያላቸው በርካታ መሳሪያዎችንና ሌሎችን ምስጢራዊ ነገሮችን በሙሉ የደበቀችበት ቦታ ነው። በተለይ የኒኩለር የጦር መሳሪያዎችን በተመለከተ የጦር መሳሪያ ባይኖራትም ያንን ለማግኘት የምታደርገው የምታከማቸው ንጥረ ነገር በሙሉ ከዚያ በታች አለ። ያን በሙሉ ለማውደም አሜሪካኖች ከመጀመሪያው ወደዚያ ነገር አልሄዱም። ኢራን እንድትንበረከክ አላደረጉም። ለምሳሌ አሁን በኢራን ውስጥ የኢነርጂ ቦታዎችን በሙሉ በአጠቃላይ ከኤሌክትሪክ አንስቶ እንዲሁም ደግሞ ነዳጅን በተመለከተ ከዚያ ላይ ከፍተኛ ጥቃት ለመውሰድ አልደፈሩም። እስራኤል ብትጀምር ያኔ በጦርነቱ ወቅት እስራኤል እንደጀመረች አሜሪካኖች ወዲያውኑ ይህን ጉዳይ አቁሙ የሚል ለእስራኤል ትዕዛዝ ሰጥተዋል። ምክንያቱም የዓለም የነዳጅ ዋጋ ከፍተኛ ጉዳት ያጋጥመዋል በሚል ሁኔታ እንደገናም ደግሞ ኢራንም በአካባቢ ያሉትን የነዳጅ ማምረቻዎች በሙሉ አወድማለሁ የሚል ዛቻም ስለነበረ አሜሪካኖች አሁንም አንድ ወደፊት ሁለት ወደኋላ ያሉበት ሁኔታ ነበረ። ስለዚህ ያልታሰበበት አሁን የጠቀስከው ይሄ የባህር ወጥመድ ሆርሙስ ያን ወደዚህ ውስጥ ይገባል ብሎ የታሰበበት አይመስልም። ወይም ቢያስቡበትም በትክክል ኢራን ተገብረዋለች ብለው ያሰቡ አይመስልም። ስለዚህ አሁን ልክ ከዚህ በፊት የየመን ሁቲዎች ሲያደርጉት እንደነበረው እነዚህም ደግሞ ይኸው ያንን ባህር አካባቢ ተቆጣጥረው ማንም በዚህ አያልፍም በሚል ከፍተኛ ጉዳት እያደረሱ ያለበት ሁኔታን ያለ ይህንን ለማስወገድ ወይም ደግሞ ይህን ደግሞ ነፃ መተላለፊያ ለማድረግ አሜሪካኖች ጥረት እያደረጉ ነው። ግን ትልቁ ችግር ምንድን ነው? ሌሎች የአሜሪካ ወዳጅ አገሮች በዚህ ውስጥ ጣልቃ ለመግባታቸው ነው። ዶናልድ ትራምፕ አስበውት የነበረ አውሮፓም ይሁን ሌሎቹ የአረብ ሀገራት በሙሉ በዚህ ውስጥ አብረው ከአሜሪካ ጋር እና ከእስራኤል ጋር በመሆን ኢራንን ለአንዴና ለመጨረሻ ጊዜ የሚያስወግዱበትን ወይም ይህን ያለውን መንግስት የሚያስወግዱበትን ሁኔታ ያፋጥናል ወይም ያደርሳል ብለው ነበር። ሆኖም ግን አውሮፓም ቢሆን እናንተ ጀምራችሁታል፣ እናንተ ጨርሱት፣ እኛ በዚህ ውስጥ አልቃ አንገባም ያሉበት ሁኔታ ነው ያለ።
0: ስለዚህ ውስብስብ ያለ ለዚህ ነው እንግዲህ በእስራኤልም በአሜሪካም ከፍተኛ የሆነ ዝግጁነት አለ። በከተማዎችም የአደጋ ጊዜ መከላከያዎች የሚቅላጦች እየተከፈቱ እንደሆነ ይነገራል። የሚሆነውን እናያለን። ዛሬ ነገ ምን ይመጣል የሚለውን በየቀኑ ነው የመካከለኛው ምስራቅ ሁኔታ የሚቀያየር እናየዋለን። ወደ ሌላው ርዕሰ ጉዳይ ስናልፍ እዚሁ በመካከለኛው ምስራቅ በተለይ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንድትፈጽም ይፈለጋል። ግን ሳውዲ አረቢያ ያው የፍልስጤም ጉዳይ ካልተፈታ የሚል ሀሳብ ነው ያላት። በሌላ በኩል ደግሞ አሜሪካ ለሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ተቋም ለመገንባት አስባለች ተብሏል። ይህ ደግሞ ከቅድመ ሁኔታዎች መካከል ያው በእስራኤልና በሳውዲ አረቢያ መካከል ዲፕሎማሲያዊ ግንኙነት እንዲኖር ነው የተባለው እና ይህ ሁለቱ ነገር የሚምታታ አይደለም ወይ?
1: እጅግ በጣም የሚምታታ ነገር ነው። በተለይ በአሜሪካ በኩል እየወጡ ያሉ ነገሮች በመጀመሪያ የሰማነው ምንድን ነው? በአሜሪካና በሳውዲ አረቢያ መካከል የኑክለር የኃይል ማመንጫ በሳውዲ አረቢያ በኩል እንዲቋቋምና እነሱም ደግሞ በዚህ ላይ እስካሁን ድረስ ተከልክለው የነበሩትን ይህን አግኝተው የኃይል ማመንጫውን በኒኩለር በኩል የሚያመነጭ ማለት ነው፣ ያ እንዲሆን ተስማምተናል የሚል ይፋ አደረጉ። ከዚያ በኋላ ደግሞ በእስራኤል በኩል የእኛ ጉዳይስ እንዴት ነው እነሱ ከኛ ጋር ሰላም አላደረጉ የኒኩለር የጦር ምናልባት የጦር ግንባታ ላይ ሆን ይችላል የኒኩለር የጦር መሳሪያ ላይ ሆን ይችላል ግን መጨረሻ ላይ አሁን ቴክኖሎጂውን የሚያገኙ ከሆነ ሁሉን ውቀቱን በዚያ ላይ የሚይዙ ከሆነ የሚጨብጡ ከሆነ መጨረሻ ላይ ወደ ኒኩለር የጦር መሳሪያ መሸጋገር በጣም ቀላል ነው። ስለዚህ ይህ ደግሞ ከእስራኤል ጋር በመጀመሪያ ስምምነት መኖር አለበት። የቀጥታ የዲፕሎማሲ ግንኙነት መኖር አለበት። ወደ ሰላም ማምራት አለብን። ወደ ሰላም ከሆነ የፈለጉትን ያህል ቢሸከሙ ወይም ቢይዙ ቢታጠቁ ምንም ችግር የለም። ሰላም ካልሆነ ግን በየጊዜው ውጥረት ይሆናል። እንደገናም ደግሞ በእስራኤል በኩል የሚያሰጋው ምንድን ነው? ሳውዲ አረቢያ ይህንን ፈቃድ የሚሰጣት ከሆነ በአሜሪካ በኩል ግብጽም ይህን ልታደግ ትችላለች። ቱርክም ይህን ልታደግ ትችላለች። ሌሎች የእስራኤል ጠላት አገሮች የሚባሉት እኔ ግብጽ የእስራኤል ጠላት ነች እያልኩ ሳይሆን ግን ስምምነቱ ሙሉ በሙሉ የሆነና ወደ ሰላም የሄደ ለህዝብ ለህዝብ ያለ ስምምነት ወይም ሰላም ያለ አይደለም። ይህን ሁላችንም እናውቃለን።
0: አንጻራዊ ነው።
1: አዎ። ስለዚህ አሁን ምንድን ነው በአሜሪካ በኩል አሁንም ስተት ፈጽመዋል። ይህ ስተት በመጀመሪያ ማድረግ የነበራቸው ከእስራኤል ጋር የሰላም ስምምነት ወይም የዲፕሎማሲ ግንኙነት ያ በሚገባ ሁኔታ ከተፈጸመ ወይም ስምምነት ላይ ከተደረሰ ከዚያ በኋላ ነው ይህን ማግኘት የምችሉ የሚል ቅድመ ሁኔታ ማስቀመጥ ነበረባቸው። አሁንም የአሜሪካው ፕሬዚደንት ይቸኩላሉ ወይም የራሳቸውን ጥቅም ብቻ የሚያስከብሩበት ሁኔታ ነው። የእስራኤልን ጥቅም ሙሉ በሙሉ ያዩት አይመስልም። እስራኤል ደግሞ በዚህ ላይ አንደኛ በመሀከለኛው ምስራቅ የበላይነቷን ካጣች ከዚህ በፊት እንግዲህ አረቦች እስራኤል ለማጥፋት ነው እዛቻ ሁል ጊዜ እየዛቱ የሚገኙ። ስለዚህ መጨረሻ ላይ ያ ከሆነ እስራኤል ጉዳት ነው በእስራኤል ላይ ከፍተኛ ጉዳት ሊመጣ ይችላል። ስለዚህ የፍልስጤሞቹን ጉዳይ በእስራኤል ምክንያት አይደለም እስካሁን ድረስ ወደ ሰላም ወደ ስምምነት ያልተደረሰ። ፍልስጤሞች ራሳቸው እነሱ ይህንን አገር የመመስረትን ሁኔታ በራሳቸው በኩል አይፈልጉትም። የሚፈልጉት ምንድን ነው? አጠቃላይ እስራኤልን በሙሉ መውረር አለብን፣ ይህ የእኛ ሀገር ነው። እንግዲህ በ1947 አካባቢም ያንን በተባበሩት መንግስታት እውቅና ወይም ሁለት ሀገር እንዲቋቋም ውሳኔ ተወስኖ ነበር። 1/3 ለእስራኤል 2/3 ለፍልስጤሞች ወይም ደግሞ ለአረቦች ተብሎ ውሳኔ ቢወሰን አይ ሙሉውን ካላገኘ ጭራሽ አንግባባም አንስማማም ብለው ነው ጦርነት የከፈቱ። ስለዚህ አሁን ሳውዲ አረቢያ ከፍልስጤሞች ጋር ስምምነት ካልተደረሰ ከእስራኤል ጋርም ስምምነት አላደርግም የምትል ከሆነ 100 ዓመትም ይሄ ችግሩ የሚፈታ አይደለም። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁም በዚህ ላይ ያደረጉት ምንድን ነው? ከዚህ በፊት የነበረው ፖሊሲ የእስራኤል ሀገር የእስራኤል መንግስት ፖሊሲ ምንድን ነው የነበረው? በመጀመሪያ የፍልስጤሞችን ጉዳይ እንፍታ፣ ከዚያ በኋላ ደግሞ ወደ ሌሎች አረብ ሀገሮች በሙሉ ወይም በዚያ በኩል ያለው ችግር በሙሉ ይፈታል የሚል ፖሊሲ ነበረ። አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያደረጉት ግን ምንድን ነው? እኛ ፍልስጤሞችን ቢሰኞች ስለሆኑ በመጀመሪያ በውጭ ያሉ ጠላቶችን እነሱን ሰላም እያደረግነ ከዚያ ፍልስጤሞች ብቻቸውን ሲሆኑ ሰላም ያደርጋሉ የሚል አቋም ይዘው ያን ይዘው ነው እየተንቀሳቀሱ ያለና ስራም እየተሰራ ያለ። ለዚያም ነው እንግዲህ ከሌሎች አረብ ከሀገራት ጋር ባለፈው የአብርሃም ስምምነት የሚባለው ያም እየተተገበረ ያለበት ሁኔታ። ስለዚህ አሁንም በአሜሪካ በኩል አስቀድመው በእውነት ወደ ሳውዲ አረቢያም ወደ ሰላም እንድትመጣ ሳውዲ አረቢያ ከእስራኤል ጋር ሰላም ካደረገችና ግንኙነቷም ደግሞ ጤናማ የሆነ ግንኙነት ከእስራኤል ጋር ከኖራት ሌሎች ሀገሮችም እንደዚሁ ይገባሉ። ምክንያቱም ሳውዲ አረቢያን የሚያዩ በጣም በርካታዎች አሉ። እሷ ከእስራኤል ጋር ሰላም ካደረገች ሌሎችም ያደርጋሉ። ያ ከሆነ ደግሞ አካባቢውን ሊያረጋጋ ይችላል።
0: የአሜሪካ አካሄድ ግን የራሷን ጥቅም የማስከበር ሁኔታ ከሳውዲ አረቢያ እንግዲህ ራሷ ናት የምትገነባ፣ የራሷ ድርጅቶች ነው የሚገነቡት እና ከዛ አንጻር ምናልባት የእስራኤልን ጉዳይ ችላ ሊሉት ይችላሉ እና በደንብ ሊጤንበት የሚገባው ነው። ብዙ አካላትም እየተቃወሙ ያለበት ሁኔታ አለ። ቴክኖሎጂው ከገባ ወደ ኒውክሌር ጦር መሳሪያ ባለቤትነት መሻገር እንታል ኖር ይችላል ያሉት አሁን ቀድም የገለጽኳልና ለማንኛውም የሚሆነው እናያለን እንደው ባጭሩ ካለን ጊዜ አንጻር ይሄ የመንግስት መስሪያ ቤቶች ዋና ተቆጣጣሪ ሹመትን እንደገና ምርጫ እንዲደረግ የተባለበት ሁኔታ በመንግስት በኩል አላደርግም የሚባለው ሁኔታ አከራካሪ እንደሆነ ነውና እንዴት ተዋለ እንደው ባጭሩ
1: አሁን እንግዲህ በዚህ ላይ በእውነት የመንግስት ተቆጣጣሪ ተቋም እዚህ በፊት የነበሩት ስራቸውን እንጨርሰዋል። አሁን ደግሞ ምርጫ ባለፈው ወር ተካሂዶ ነበር። አሁን በዚህ ላይ ምንም አይነት ይቅርታ በዚህ ወር ተካሂዶ ነበር። ምርጫው ከተካሄደ በክነሴት ነው ምርጫው የተካሄደ። አሁን ውጤቱ ጠቅላይ ሚኒስትር ያቀረቧቸው የመንግስት ተቆጣጣሪ ተቋም ይሆናሉ ብለው ያቀረቧቸው እሳቸው አሸንፈው ነበር። ግን ትልቁ ችግር የነበረው አሁንም በከፍተኛ ፍርድ ቤት ባጋጥ በኩል ብያኔ ወይም ውሳኔ ተወስኖ እንደገና ምርጫ መካሄድ አለበት ብለው ያቀረቡት ሁኔታ አለ ወይም ደግሞ ብያኔ ወስኗል በይነዋል። ይህን ደግሞ በመንግስት በኩል አይ እንደገና ምርጫ አናካሄድም አንድ የምርጫ ተካሂዷል ስለዚህ ይህን ነው ይዘን ፍርድ ቤቱ ቢልም የፍርድ ቤቱን ብያኔ አንቀበልም የሚል ሁኔታም እየተሰማ ያለበት ሁኔታ ነው ያለ። ስለዚህ እስካሁን በተለይ በትላንትና ሁለት የተላለፈው መልእክት ምንድን ነው? ይህ ከሆነ ምርጫ አናካሄድም የመንግስት ተቆጣጣሪ ተቋም አይኖርም ለጊዜው ማለትም ዋና ሐላፊው አይኖርም። ምናልባት እንግዲህ ወይ ባጋት ሌላ ነገር የሚያወጣ መስሎ ማይታየም በመንግስት በኩል ደግሞ ምርጫም ያካሄዱ አይመስልም። እንደገና አዲስ እጩ ሆነ የቀረቡትና የተመረጡት የመንግስት ተቆጣጣሪ ተቋም እሳቸውም ደግሞ አይ ከፍተኛው ፍርድ ቤት አስገባም ስራህን አጀምርም ብሎ ብያኔ ካስተላለፈ እኔም በዚህ ሁኔታ በዚህ አከራካሪ ሁኔታ ውስጥ እኔም አልገባም የሚል ሁኔታ አለ። በአጠቃላይ ነገሩ ውስብስብ የሆነና በተለይ በዚህ 3 አመት ውስጥ በመንግስትና በከፍተኛው ፍርድ ቤት በኩል ያለ የፖለቲካ ጦርነት መስሎ ነው የሚታየው። ስለዚህ ይሄ ምን አይነት መፍትሄ ይኖረዋል እስካሁን ድረስ ለኛም ግልጽ አይደለም። ከዚህ በፊት ከክነሴት አፈ ጉባኤ ጋርም ተገናኝቼ በዚህ ጉዳይም እንደው አንድ ሁለት ቃላት ተሰናዝረን ነበር። እስካሁን እንደምናየው ከሆነ ምንም አይነት ውጤት ያለው መስሎ አይታይም።
0: ጥሩ እንደያለን እንግዲህ ወደፊት ፖለቲካውም ያው እየተማማቀ ነው በመርጫው ምክንያት። ስለዚህ ወሰብሰብ ወዳለው ሁኔታ እየገባ ነው። ለማንኛውም እና መሰግናለን በጣም ነው እናመሰግን። ሰላም ቀን እንግዲህ ሰላም የሰፈነበት ሳምንቱ መጨረሻ ቀናት ይሁን ውጥረቱ ቀጥላል።
1: ከዚያ በፊት አንድ ሁለት ቃላት ጊዜ ካለ አዎ ከዚህ ላይ ባጭሩ እዚህ ላይ በእውነት አንድ በእኛ ማህበረሰብ በኩል ያለውን ሁኔታ በተመለከተ በተለይ እኔ አሁን መናገርም ፈልገው እኔም እንደ ጋዜጠኛ አንተም እንደ ጋዜጠኛ በዚህ ራዲዮ ካን የሚባል የአማርኛ ቋንቋ እናንተ የህዝቡ አይን ናችሁ፣ የህዝቡ ጆሮ ናችሁ፣ የህዝቡም እጅና እግር ናችሁ። ስለዚህ በተለያዩ ቦታ በምትገኙበት ሁኔታ፣ ዘገባ በምታካሂዱበት ሁኔታ አንዳንድ ሰዎች የሚያደናቅፉና ምናልባትም የዲሞክራሲውን ሂደት ያልተረዱ ሰዎችም ካሉ ከዚህ መቆጠብ ያስፈልጋል። ስለዚህ በአለፈው በሰላማዊ ሰልፍ ያየነው ጋዜጠኞችን ስራቸውን እንዳይሰሩ የማስተጓጎልና እንዲሁም በእነሱ ላይ ዛቻ ወይም ሌላ አይነት መፈጸም ይሄ በጣም በጣም የተከለከለ ነው፣ መሆን የሌለበት ነው። እናንተ የምሰሩ ስራ ገለልተኛ ናችሁ፣ በሙያችሁ ነው የምሰሩትና ይሄ በአጠቃላይ ጋዜጠኞችን የስራቸውን የሚያስተጓጉል ሁኔታ ልክ ፖሊስ የሚሰራውን ስራ ማስተጓጉል እንደሌለብን ሁሉ ጋዜጠኞች ደግሞ ወደድናቸውም ጠላናቸውም ስራቸውን በሚሰሩበት ጊዜ የነሱን ስራ ማስተጓጎል ወይም ደግሞ በነሱ ላይ ጥላቻ ይሁን ወይም ዛቻ ወይም ሌላ ነገር መፈጸም የለበትም። ስለዚህ ህዝቡም ይህን መረዳትና ማወቅ ያስፈልጋል። መጨረሻ ላይ በዚህ ክርክር ሁላችንም እንዲስናደርግ ይህንም አይናችንም ጆሮአችንም የሆነውን የአማርኛውን ጣቢያ እናጣውና መጨረሻ ሁሉም ባዶ ይሆናል። ያ እንዳይሆን ጥንቃቄ ማድረግ ያስፈልጋል ማለት ነው።
0: ጥሩ በጣም እናመሰግናለን። መልካም ቀን።
1: አመሰግናለሁ። መልካም ቀን።
0: መልካም ቀን። ቻው። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ ደስ ያለሙ ጋር በህብረተሰባችን ወቅታዊ ጉዳይ ቃለ ምልልስ እናካሄዳለን። ጤና ይስጥልኝ አቶ ደስ፣ እንደምን አደርክ?
1: ጤና ይስጥልኝ አቶ ሰጠኝ፣ እንደምን አደርክ? ደህና ነን። የተከበራችሁ አድማጮቻችን
0: እኛ ደህና ነን። ጠፋህብንስ? ብዙ ጊዜ ነው ድምጽህን ያልሰማነው።
1: አዎ አለሁ፣ አልጠፋሁም። ግን ነገሮች እንትን ስላሉ ነው። በመጀመሪያ ለሰማይ ለምድር አምላክ ለሰራዊት ጌታ ለዘላለሙ ንጉስ፣ ሀብታም ዳረጅም፣ አጭር ቀይ ጥቁር፣ ባለስልጣን የተማረ ያልተማረ ብሎ ሁሉን በአንድ ፊት ለሚያው ለሰማይ ለምድር አምላክ ለሰራዊት ጌታ ስሙ የተባረከ የተቀደሰ ይሁን። እሰማለሁ፣ ብዙውን ጊዜ በእናንተ ሬዲዮ እሰማለሁ፣ በቲክቶክ እሰማለሁ። አንደኛ ሰሞኑም ደግሞ የሰነበተው ያው የጸሎት የልመና ጊዜ ነው። መቼም የፈለከውን መናገር ማትችልበት የሚያሳዝን ጊዜ ነው። በቤተ መቅደሱ ጉዳይ በተደጋጋሚ በፈረሰበት በአጋጣሚ በዚህ ወቅት ነው። ይሄን ለሃይማኖት መሪዎች ልተወው። ሌላው የህዝቡ ጉዳይ ያሳዝናል፣ በጣም ያሳዝናል። ከምሰማው አንዱ በእስራኤል ስም መጥተው በእስራኤል ህግና ደንብ እንመራለን ብለው መጥተው ህጉን ደንቡን ትተው በሌላ ሃይማኖት በመመራታቸው እጅግ እጅግ እጅግ አዝናለሁ። እኔም እቃወማለሁ፣ በጣም በጥብቅ እቃወማለሁ። ግን እነሱን ወደ ሃይማኖት የሄዱትን መቃወም ብቻ ሳይሆን ጎደሎው የት ላይ ነው ብለህ ብጠይቀኝ፣ ጎደሎው በሃይማኖት መሪዎች ነው፣ በቄሶች በራባኖች ነው።
0: ምን አደረጉ እነሱ?
1: ዮፊ ምን አደረጉ? መልካም አዲስ ገቢዎች ከመጣን 10 ወር ወልፋን ተማርነ፣ ሃይማኖቱን ምኑንም ተማርነ፣ ቤት ገዛነ፣ አሚዳርም ተቀበልነ፣ በየቦታው ሄድነ። ከዛ በኋላ በማትናስም ሆነ በማድሆንም ሆነ በማንኛውም ቦታ ሆነ ቄሶች ሆነ ራባኖች ያስተምራሉ። ህዝቡ ይሄ ነው፣ ከአሁን በፊት እንደነበራችሁ አሁን ግን እንዲህ ነው፣ ይሄን አትልቀቁ፣ ይሄ መስመር ነው ብለው ያስተምራሉ? አያስተምሩም። የለም
0: ጥረት ቢያደርጉ ደግሞ አሉ በአንዳንድ ቦታዎች፣ ምናልባት የተሟላ ላይሆን ይችላል።
1: የተወሰነች የሆነች ወይ ሰርግ ትሆናለች ወይ ደግሞ ሀዘን ትሆናለች፣ በዛች ቦታ ይገኛሉ። አንድ ሁለት ደቂቃ አደረጉ፣ እዚያ በኋላ ምንድን ነው መባ አቦጀዴ መዘርጋት፣ መባ አምጡ ነው፣ መባ መውሰድ፣ መኪና መግዛት፣ ቤታቸው ማዝናናት ነው። በእርግጠኝነት ነው የምነግርህን ያለ ፈጣሪ እኔ ማንን መረጃውም ስላለኝ ምንም አላደረጉ። ቢማሩ ኑሮ እነዚህ ሰዎች መቼ ሄዱ ነበር? የሚያውቁት እኮ አሁን ለምሳሌ ትናንትና እሑድ ዕለት በስብሰባው ላይ የነበረውን ውግዘት አይሚያቸዋለሁ።
0: በሰላማዊ ሰልፉ
1: እንዴ? አዎ ሰምቼዋለሁ፣ በቲክቶክ ሰምቼዋለሁ። በመገናኛ አውታር እንኳን እኔ አላልሰማሁትም፣ የለም ግን በቲክቶክ ሰምቼዋለሁ። ራሱ ሰላማዊ ሰልፉን የሚመራው መሪ እንኳን የለው። መሪ ታውቃለህ፣ አንዱ ሲሳደብ የሰላማዊ ሰልፍ እኮ ስነ ስርዓት አለው፣ መሪ አለው እኮ፣ ህግ አለው። ልክ እነሱን
0: ሰላማዊ ሰልፍ እናደርጋለን ብለው ፍቃድ አውጥተው ሲንቀሳቀሱ የነበሩ አካላት ነበሩ።
1: መሪ አይደሉም ነው የምልህ፣ መሪ አይደሉም። በጀርባውም ያለው ምንድን ነው? የተለጠፈው ፎቶ ሁላ እኮ የምናውቃቸው ሰዎችም አሉ፣ በዛ ቦታ የሌሉበት ስማቸው የጠፋም እኮ አሉ። ሳያመዛዝኑ ሳያዩ ምን ሳይሉ ሳያረጋግጡ፣ ለምሳሌ አሁን የደሴ አይነ ስውር ነኝ፣ አዎ ነኝ። ይሄ ነው እንግዲህ መታመን ያለበት። ማንኛውም በግምት ዝም ብሎ አይጥ በበላ ዳዋ ተመታ ሌላው ሁላ በሙሉ ማዳከር ምን ለምን እንደዚህ ሆነ?
0: አቶ ደሴ፣ አሁን በህብረተሰባችን ያሉ ችግሮች በሃይማኖቱ ብቻ ሳይሆን በተለያዩ በፖለቲካዊ አካሄድ በተለያዩ ችግሮች በወጣቶች ዙሪያም አሉ። ችግሮች ሲመጡ አንድ ሰሞን ሁላችንም ሀሳቡን እናምላለዋለን፣ በመገናኛ አውታርም ቤታችንም። ግን ከአንድ ሳምንት ከሁለት ሳምንት በኋላ ይጠፋል። አሁን ራሱ ወጣቶች የተገደሉበት ሁኔታን እናስታውሳለን። ብዙ ነገር ነበረ፣ ብዙ ሰላማዊ ሰልፍም ብዙ ጩኸትም ነበረ። ከዛ በኋላ አሁን ጸጥ ብሏል። ለቀጣዩ መፍትሄ እየተፈለገ አይደለም እና የህብረተሰቡን ችግር ቁጭ ብሎ የመፍታት ተዋይቶ ለችግሩ መፍትሄ የማግኘት ሁኔታ ለምንድን ነው የሌለ?
1: ይኸውልህ በመጀመሪያ ደረጃ ነው የምልህ፣ እኛ እራሳችን ለዚህ ሁሉ ችግር ልጆቻችንም እንዲሞቱ እንዲታሰሩ፣ የኢትዮጵያም ወገኖቻችን እንዲቀሩ ያደረግነው ማንም አይደለም ማንም አይደለም እኛው ራሳችን እኛው ጽፈን ደብዳቤ እናስቀባል እኛው ራስ ማንም መስራዳብንም የተሰጠውን ተዛን ነው የሚሰራ እኛ ብቻ ለምሳሌ ከአውሮፓ ይመጣል ለምሳሌ ከሩሲያ ይመጣል እስከ መስቀሉ ክርስቲያን ነው የሚመጣው ከአሜሪካ ይመጣል ክርስቲያን ነው ከእንግሊዝ ይመጣል ከማንኛውም ሀገር ቆይ ይመጣል ከማንኛው ሀገር ሲመጣ ግን ክርስቲያን መጣ ብሎ ተቃወመ የለም እኛ ቀለማችን አንድ ስለሆነ ቋንቋችን አንድ ስለሆነ ስለሚያውቁን ብቻ ነው ለምሳሌ ለለውን ተው አሁን እኛ መጠጠን ወደ አንዳንድ ሰዎች ወደ ሃይማኖቱን ቀየሩ ምናምን ተብሎ ነው አሁን ለተቃውሞ የወጣው ሌላውን ተው ይሄ አሁን ይሄ የነበረ ሃይማኖት ነው ከአሁን በፊትም የነበረ ነው እኛምንበት ያምንበታል እኛም ስናምንበት ነበር ከአሁን በፊት እዚህ ሀገር ከመጣ ነገር በተአምር እኔ ለበኩሌ እኔን ራሴን ወክዬ በተአምር ይሄን ነገር አላውቀው እንደውም ለብዙ ቄሶች ይሄ ነገር እየጠፋ ነው ብዬ ለሶስት ለአራት ቄሶች ለሁለት ረባኖች ደውዬ ነግሬያቸዋለሁ የዛሬ 5 ዓመት እንዴ ያረጉ ነው በደካማ ጎን እንትን ይያሉ ስማቸው ነገር ካልከኝ መነግራለሁ
0: አትፈልግም
1: እና ነግራቸዋለሁ ይሄ ነገር እየጠፋ ነው አግደሞ እየሄደ ነው ከዛሬ 5 ዓመት በፊት ነግራቸዋለሁ እና ይሄ ሁሉ ሲመጣ ከማንም ሀገር ሲመጣ ተቃውሞ የለም ለኝ ሌላውን ተው ሴትና ወንድ ሴትና ሴት ወንድና ወንድ እየተጋባ ሶዶም ጋሞራ ግብረ ሶዶም እየፈጸሙ ይሄን እንኳን ሃይማኖት እንትን ይላል ብለዋል ሰላማዊ ሰልፍ ወጣዋል ለወንድማቸው ለወገናቸው ሲሆን ነው ውሩ በመሪያን ካሰው በእንትን ወጣው ሰላማዊ ሰልፍ የሚያደርጉ ከዛ ላይ ወጣው ምንድነው 75% ነው እንጂ በሙሉ መሲህና ክርስቲያን ነው ምናምን ነው 30% ነው ይሁዲ ያ ከሆነ ታዲያ የነሱ ደግነቱ ለልጆቻችን ይሄ ነገር የሚተላለፍ ቢሆን አው ልጆቻችን እንደኛ ተንኮለኛ ቢሆኑ ከብዙ ነገር እንነቀላቸው ነበር ግን ልጆቻችን የኛን ክፋትና ተንኮል ስላዩ ይጋባሉ ጓደኛሞች ናቸው ይዳዳራሉ ይኳኳላሉ ደግነቱ እኛን ተላልቆችን በቅርብ ይጨርሰን ነው ማለት እኔ ሌላ ምንም ማለው ነገር የለም
0: አረ እንዴ ይሄ እግዚአብሔር ስራ መግባት ነው ሌላው አሁን ያልከው ነገር ለምሳሌ 70% እንደዚህ አይደለም ተብሎ መናገርስ አሁን እዚህ ሀገር በውትድርና በታዩ ነገሮች ያገለገለ ህብረተሰቡ እቺን ሀገር መስሎ እየኖረ ባለበት ጊዜ ምን አይነት መረጃ ተይዞ ነው የሚለው ለወደፊት ምን ጠይቅበት ሁኔታ ሊኖር ይችላል 75000 ህዝብ እንደዚህ አይደለም ብሎ መናገርም ብዙ ተገቢነት የለውም ሌላው አሁን ችግሮች እንዴት እንፍታቸው ነው አሁን ችግሮች እንዴት
1: ያውለ አሁን እኮ በልክ የሁሉ ሰው ለምሳሌ ተው የነውላ ህዝብ ተው የነበረውን ሃይማኖት ሞር የሚባለው አዲስ ሃይማኖት መስርቱ አንድ ብቻውን አጥቅቷቸው የለም ዲ አንድ ብቻውን ስንት ሰው ወስዷል የእግዚአብሔር ቃል ቀይሮ ለውጦ እነዚህ በነበረው ከመጻፍ አዲስ ኪዳን
0: ወደዚያ ሳኔድ አሁን አጠቃላይ የህብረተሰቡ ችግር ይነሳል አሁን እንዴት ነው
1: እናው ጋዘጠኝ እነቱን አንድ ሰው አንድ ሞር ብቻ እኮ ስንት ወገኖቻችን ስንት ህቶቻችን ወስዷል እሱ እንኳን አቸነፏቸዋል ለምንድን ነው በልክ በትቢት ስለገጠሙት ነው እንጂ አረ ልጃችን ተመለስ ይሄ ስተት ነው ይሄ እንደዚህ ነው ይሄ ማስተማር ይሄ ቄሶች የማስተማር ችግር አለባቸው የማስረዳት ችግር አለባቸው የራባኖቶችም ሆነ ዝም ብሎ ወጣ ማውገዝ አይደለም ለምሳሌ እዚህ ሀገር መጣው ተዳዞት ይዘው ቤት ገዝተው እንዴ ሀነሱ ኪስ ነው እንዴ እነሱም እኮ እንደኛ ተቀብለው ነው ነጮች እኮ ነው ቤት ቦታ መስርተው ሰርተው ተቃጥለው ነደው እነሱንም እኛንም የሰበሰቡን ሀነሱ ኪስ ወጣል እንዴ እያንዳንዱ መጣቀያ
0: ነው ምን ነው? አድማጮቻችን አሁን አንተ እና እኔ ውይይቱን ያዳመጡ አንድ ሁለት አድማጮች ላኩልናል። አንደኛው ህብረተሰቡም ኑ ሲባል ለመማር በቀሳውስትም በራባናትም ሲጠራ ዝግጁ አይደለም የሚሉ አሉ። እንግዲህ ችግሮችን ለመፍታት ደግሞ
1: ግዴውን አትግደልብኝ ምን አለ መሰለ በመጀመሪያ ደረጃ ፍቅር እኮ ነው አንድ ለቆ ፍቅር ሲኖረው ነው አንተ ተከፍነነ እና አንተ እኮ መጀመሪያ እኮ ስታከብረኝ ነው ማከብርህ ብትነቀኝ አሁን እንደዚህ እናወራለን እንዴ ብትነቀኝ ብንቀኝ
0: ንከባበር ነው
1: አለቀ አሁን እኮ ስማ ተራው ሰው የሃይማኖት አባቶች ሲመጡ ብድግ ብሎ ሲያከብር እነ ገሌሳ ብለ ፍቃድ እንኳን ተላው ሰው እኮ በመንገድ ልዩነት እኮ እንዴት እንደሚናነቅ ሰው አንድ ሰጠኝ ስለማታቅ ነው በመንገድ ልዩነት ይሄ ምን ይጣቀመናል በውትድር ነው ማብረን ነው
2: እነሱ በእግራቸው መጡ እኛ በመኪና መጣ በባህር መጣ በድንጋይ መጣ የኢትዮጵያ ወላዳሽ ነው እንባሉ ታዲያ ለምንድን ነው ይሄን ያህል በቴሌቪዥኑ በሬዲዮ እሪ ሃይማኖታችን አበላሽው የሚለው እንዴት ነው እኛ ሃይማኖት የምናበላሸው የእነሱ ስህተት አይደለም ወይ ከዱሮ ከመጣው ሰው ህዶ ቤተክርስቲያን የሚስብ የለም ወይ ጠበል የሚጠመቅ የለም ወይ አናውቀውንም ወይ
0: ለምን እንደው ዝም ያልኩትን የሚቀሰቅሱኝ ለምን እንደው እኔ አስነስተ የመናታ አሁን አቶ ደሴ አሁን ድሮ ያሁን በሚል መከፋፈሉ አስፈልጊ ነው ወይ አሁን ህብረተሰብ አንድ ነው ቁጥራችን ሲጠራ ባንድ ነው ትላንት አሁን በህይወት የሉም አይደለም ለሌላው ትውልድ እናስረክብና ለትውልዱ ምን አይነት ነገር ነው እናስረክብ ምን ይችላል በስምምነት በጥሩ ሁኔታ ብዙ ነገሮችን በየሰፈሩ የሚነገሩትን ትተን እንደው ለወደፊት በመልካም ነገር እንዴት ነው መሄድ ምን ይችላል ነው እስኪ ለማጠቃለል
2: ሰው ሐሳብ አሁን ወደ አንተው ልምጣ እኔ እኮ ስሜታ ሆኛ ነው እኔ እኮ ቢያንስ ከመሰማው ቲክቶክ ይሄን ያህል ስድብ በእግዚአብሔር አካል አምሳል የተፈጠረ ሰው ባፉ ይበላል እንጂ ባፉ እንዲያርጎ ያራል ከሴት እስከ ወንዱ ይሄን ያህል ስድብ ምንድን ነው ለምንድን ነው እኔ ግም ሰሆን በቀጥታ ደሴ ግምነህ ይሄን ያረጋሃል ማለት አብርሃም ይርዳይ አሁን ከዛ ከተሰበሰቡ አብርሃም ይርዳይ ስሙን ጠርቼ ነው የምናገረው አብርሃም ይርዳይ ከመጣ ህዝብ ከሰላሳ አመት በፊት የመጣ ነው እንጂ ከዛ ወዲህ የመጣ 75-74% ሚስዮና ክርስቲያን ነው ብሏል። የአብርሃም በቀል ደግሞ እናውቀዋለን። አንዲት ፈረስ ሙራፍቅሮ ያቺ ፈረስ ሙራፍቅሮ
0: እንግዲህ በግል ሁኔታ እንግባስ ይሄንን እሱን ልንጠይቀው ቀጠሮ ይዘናል እሱን ልንጠይቀው በዚህ ጉዳይ እሱም ቢሆን ሰፊ ጊዜ ሰጥቶ ይብሏል ለማብራራት ለማንኛውም እሱን እንጠይቀዋለን በዚህ ጉዳይ ለምን እንዳለ ግን ለሐሳቡን እንዲያንጸባርቅ ለማንኛውም ግን ችግሩን ብዙ ማየት አለብን ብዙ ማህበራዊ ችግሮች አሉ።
2: ችግሩን መፍታት እንችላለን ግን ነው ምን መቼ ልብ ለልብ ተገናኝተን ነው ችግሩን ምንፈታው? ልብ ለልብ እኮ አልተገናኘንም።
0: ኮሱ እንዲመጣ እኮ ነው መጣር ያለብን። አሁንም በመወቃቀስ
2: ምን ያው ማነናብና አሁን እኮ አንተና እኔ ያወራን ይሄ እንደዚህ ይላል ማለት ከልብ ስናወራ ማለት አሁን እናንተ ከልብ ነው የምንከራከረው። ካንድ ለቀርበን እኮ የኔ ስተት ይሄ ነው ብዬ ስተቴን ሳምን ያም ቀርቦ ስተት እያንዳንዳችን እኮ ስተታችን ስናምን ነው መተማመን እኮ የለም። ስተባለ ሆነ ሰርግ ላይ ሆነ ስትላይ እኮ ቡንጭቅ ቡንጭቅ ነው ይሄ ነው ወይ የሚያግባባን?
0: አሁን እሱን ትቶ እንግዲህ እስኪ ህብረተሰቡ ይመራረጥና ላለው ለህብረተሰቡ ችግር መፍትሄ ለመፈለግ ይጣር ውይይታችንም እንቀጥላለን። አቶ ደሴ እንግዲህ ጊዜው ገደበን
2: በጣም ደግነቱ ነው ለእግዚአብሔር ስሙ የተባረከ የተቀደሰ ልጆቻችን በእኛ መንገድ አልሄዱም እንጂ እንደኛ እንደ ትልቆች ክፋትና ተንኮል ልጆቻችን ማብረው አይውሉም አይማሩም የነበር በውሏቸው ነበር የሚጋደሉት። ግን ደግነቱ እግዚአብሔር ይመስገን እኛን አይ እነሱ ብለው እንደ ከብት እንደሆነ ስላዩን በእኛም
0: ገለጸ። እንኳን አላስብም እኔ ይሄ ሰውን ከከብት ጋር ማነጻጸር የለብንም ስህተቶች ካሉ እንቅረፋቸው። በጣም እናመሰግናለን አቶ ደሴ ጊዜው ገደበን ሰላም ቀን
2: ለቴክኒክ እናመሰግናለን። አቶ ሰጠኝ አገሪቱንም ሰላም ያድርግልን የምንሰማውን ሁሉም በዛው እንደሰማ ነው በዛው ያስቀረው ሰላም ይሁን። ይሄ ደግሞ ሰላም የሚመጣው እኛ ስንፋቀር ስንዋደድ ስንከባበር ነው። አመሰግናለሁ ሰላምና ፍቅሩን ይስጠና
0: ሰላም ቀን እናመሰግናለን።
2: ለምን ካለ ደግሞ ያቀረብ ምክንያት
0: ሐሳማ ሰንዘር ይቻላል። እናመሰግናለን የተከበራችሁ አድማጮቻችን ለአቶ ደሴም ለጋቢ ወርቁ እንዲሁም ለቴክኒክ ባለሙያችን እናመሰግናለን። ቀን አንድ ሰዓት እንገናኛለን በደህና ዋሉ።

0: ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረም።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የዕለተ አርብ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንደነመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጠር ዮም ሺሺ ዩድ በአብ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁላይ 24 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 17 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመንነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባ ሳምንታዊ የባህላዊ ሴትና ታሪክ ፕሮግራም እንዲሁም ሳምንታዊ የኦሪት ትምህርት ክፍል እናቀርባለን። እስከ ፕሮግራማችን መጨረሻ ከኛ ጋር ቆይታችሁ አብሮ እንዲሆን አስቀድመን ጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። በዮዳና ሰማርያ ቀብሬዎች ዛሬ በተፈጸመ ሽብር ጥቃት የተገደለው ግለሰብ ቢናያው ሜሌት የሚባል የ32 ዓመት ግለሰብ መሆኑ ተገለጸ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ የአካባቢ ጸጥታ ጉዳይ ዛሬ ከሰዓት የደህንነት ካቢኔውን ሰብስበው ይመክራሉ ተባለ። በ93 ዓመቱ ከዚህ ዓለም በሞት የተለየው አንጋፋው ጋዜጠኛ ሃይም ያቢን ዛሬ ረፋዱ ላይ የቀብር ስነስርዓቱ ተፈጸመ። አሜሪካ በተከታታይ የምትፈጽመውን የጦር ጥቃት በኢራን ላይ አጠናክራ እንደቀጠለች ነው የሚለው የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። በዮዳና ሰማርያ ቀብሌዎች ዛሬ በተፈጸመ የሽብር ጥቃት የተገደለው ግለሰብ ቢናያው ሜሌት የሚባል የ32 ዓመት መሆኑ ተገለጸ። ቢናያው አባት ጊላድ በተባለው ቦታ በጥይት ተኩስ የተገደለ ሲሆን የአካባቢው ደህንነት ጥበቃ አባል ነበር። በፍልስጤማውያን ጥቃት የደረሰባቸውን እስራኤላዊ ጎብኚዎች ለማገዝ በሄደበት ወቅት ነው የተገደለው። ቢናያው ባለትዳርና የሁለት ልጆች አባት ነበር። በዚህ የሽብር ጥቃት ሌሎች 3 እስራኤላውያንም ቆስለዋል። አንዱ በጸና የቆሰለ ሲሆን ሌላኛው በከባድ ሁኔታ፣ ሶስተኛው ደግሞ በቀላል ቆስሏል ተብሏል። እስራኤል መከላከያ ሰራዊት ስለ ሽብር ጥቃቱ እንደገለጸው እስራኤላውያን በደቡብ ሸኼም ቴል በተባለችው የፍልስጤማውያን ከተማ ጉብኝት ሲያደርጉ ከጦሩ ጋር ተነጋግረው አልነበረም ብሏል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው አንድ ፍልስጤማዊ የደህንነት ጥበቃ አባልን የጦር መሳሪያ በመቀማት ወደ እስራኤላውያን የጥይት ተኩስ ከፍቶ አንዱን ገድሎ ሌሎች 3 እስራኤላውያንን አቁስሏል። ሌሎች የአንድ ቤተሰብ አባል የሆኑ 4 ፍልስጤማውያንን ገድሏል። እንዲሁም ሌሎች 4 ፍልስጤማውያንን አቁስሏል ተብሏል። የእስራኤል መከላከያ ሰራዊት የሽብር ጥቃት የፈጸመውን አሸባሪ ደምስሶ የጦር መሳሪያውን ለተቀማው ግለሰብ መልሷል። ይበንድ እንዳለ በዮዳና ሰማርያ ቀብሎች ትላንትም 2 ሰዎች በሽብር ጥቃት ቆስለዋል። ካለው የወቅቱ ጸጥታ ሁኔታ አንጻር የእስራኤል መከላከያ ሰራዊት በአካባቢው ኃይሉን አጠናክሯል። የእስራኤል ከፍተኛ ባለስልጣናት ዛሬ በተፈጠረው የሽብር ጥቃት ዙሪያ ያጸፋ መልስ በመስጠቱ በስብሰባ ይመክራሉ ተባለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር ኢስራኤል ካጽና ከጦር ኃይሎች ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር ጋር በመሆን ስለ አጸፋ መልሱ ይመክራሉ ተብሏል። የጠቅላይ ሚኒስትሩ ቢሮ ስለ ሁኔታው ባወጣው መግለጫ እስራኤል ሽብርተኞችንና ላኪዎቻቸውን በከባድ ሁኔታ ለመዋጋት እቅድ አላት፣ በዮዳና ሰማርያ ቀበሌዎች ሽብርተኞች ራሳቸውን ከፍ አድርገው እንዲሄዱ እድል አንሰጣቸውም ብሏል የጠቅላይ ሚኒስትሩ ቢሮ። የደህንነት ካቢኔ ሚኒስትሮች አባል የሆኑት ሚኒስትር ስሞትሪችና ቤንግቪር እስራኤል ከባድ ያጸፋ መልስ እንድትሰጥ ጠይቀዋል። ስሞትሪች እንዳሉት ጠላት ባለፉት ሳምንታት ያሳየውን እንቅስቃሴ በቀላሉ መመልከት አይገባም ብለዋል። ሚኒስትር ቤንግቪር በበኩላቸው ዲ9 በተባለው ክልል የሚገኙ የሽብርተኞችን ቤቶችና አሸባሪዎች በቡልዶዘር መኪና እንዲፈርሱና በአየር ጥቃት እንዲፈጸምባቸው በካቢኔ ሚኒስትሮች ስብሰባ ወቅት ጠይቃለሁ ብለዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ የአካባቢው ጸጥታ ጉዳይ ዛሬ የደህንነት ካቢኔውን ሰብስበው ይመክራሉ ተባለ። ጠቅላይ ሚኒስትሩ የተወሰኑ የደህንነት ካቢኔ ሚኒስትሮችን ጠርቶ የሚመክሩት በኢራን ጉዳይ ባለው የደህንነት ውጥረት ነው። ይህ በእንዲህ እንዳለ እስራኤል ደህንነት አካላት በከፍተኛ ተጠንቀቅ ላይ ይገኛሉ ተብሏል። የአየር ኃይሉ፣ የአየር መቃወሚያዎችና ሌሎች የጸጥታ ጥበቃ አባላት በተጠንቀቅ ላይ የሚገኙ መሆኑ ተገልጿል። ኢራን እስራኤል በጦርነቱ ተሳታፊ ለመሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ እየተጠባበቀች ነው ተብሏል። ትራምፕ ከፈቀዱ እስራኤል ኢራንን የተለያዩ ዘቶች ለማጥቃት ዝግጁ መሆኗን ቃል አቀባያችን ጊሊኮሄን ካደረሰችን ዘገባ መረዳት ችለናል። የመከላከያ ሚኒስትር እስራኤል ካጽ ሀገራችን ለሁሉም ነገር ዝግጁ ናት፣ ኢራን እስራኤልን ካጠቃች ከባድ ያጸፋ መልስ ይገጥማታል ብለዋል። ከጦር ኃይሎች ታማጆር ሹም ኢያል ዛሚርና ሌሎች የደህንነት ጥበቃ ባለስልጣናት ጋር ተገናኝተው ሲመካከሩ በ93 አመቱ ከዚህ ዓለም በሞት የተለየው አንጋፋው ጋዜጠኛ ሃይም ያቢን ዛሬ ረፋዱ ላይ የቀብር ስነ ስርዓቱ ተፈጸመ። ሃይም ያቢን በመገናኛው ታሮች ለበርካታ አመታት ላበረከተው አስተዋጽኦ የእስራኤል ሀገርን ልዩ ሽልማት የተሸለመ ነበር። ጋዜጠኛ ሃይም በእስራኤል የቴሌቪዥን ፕሮግራሞች እንዲቋቋሙ ካደረጉት መካከል አንዱና ብዙ ዝግጅቶችን ያቀረበ ታላቅ ሰው ነበር። ሲያቀርባቸው ከነበሩ ፕሮግራሞች መካከል ባባት የተሰኘው አንዱ ሲሆን ሃይም ፕሮግራሙን ለ40 አመታት ያክል መርቷል። አንጋፋው ጋዜጠኛ ከዚህ ዓለም በሞት መለየቱን ተከትሎ በርካታ ወዳጆቹ፣ አድናቂዎቹና የመንግስት ባለስልጣናት የተሰማቸውን ጥልቅ ሀዘን ገልጸዋል። ይህ በእንዲህ እንዳለ ከ12 አመታት በፊት በጹኬታን ዘመቻ ወቅት የተሰዋውና ከአንድ አመት በፊት አስከሬኑ ወደ እስራኤል ተመልሶ ለሀገሩ አፈር የበቃው ወታደር ኦሮን ሻውል እናት ዛሃባ ሻውል ከዚህ ዓለም በሞት ተለይተዋል። የመጋቢ 50 አለቃ ኦሮን ሻውል አስከሬን በመከላከያ ሰራዊቱና የሻባክ ድርጅት ትብብር ዘመቻ መመለሱ ይታወሳል። ቤተሰቦቹም የልጃቸው አስከሬን እንዲመለስ ከፍተኛ ጥረት ሲያደርጉ መቆየታቸው ይታወቃል። የኦሮን ሻውል አባት አሬል አስከሬኑ ሳይመለስ ነበር ከዚህ ዓለም በሞት የተለየው። እናቱ ዛሃባ ደግሞ በ71 አመታቸው ዛሬ ህይወታቸው አልፏል። የፊታችን እሁድ ፖሪያ ኢሊት በተባለው ቦታ የቀብር ስነ ስርዓታቸው ይፈጸማል። አሜሪካ በኢራን ላይ የምትወስደውን ወታደራዊ ጥቃት አጠናክራ እንደቀጠለች ነው። አሜሪካ በኢራን ላይ የፈጸመችው ጥቃት በተከታታይ ለ13ኛ ጊዜ ሲሆን የአሜሪካ ማዕከላዊ እዝ እንዳስታወቀው ባሳለፍነው ሌሊት የኢራንን ወታደራዊ ተቋማት፣ የድሮን መጋዘኖች፣ መገናኛ አውታሮች፣ የባህር ላይ እንቅስቃሴ መከታተያ መሳሪያዎችና የመሳሰሉትን እንዳጠቃ አስታውቋል። ዋና ዓላማውም ኢራን በሆርሙዝ የባህር ወሽመጥ አካባቢ የጦር መርከቦችን እንዳትጎዳና ወታደራዊ ኃይሏን ለማዳከም ሲባል ነው ብሏል። የባህር መስመሩ ለመርከቦች ክፍት ነው። በመካከለኛው ምስራቅ ከ50,000 በላይ የአሜሪካ ደህንነት ጥበቃ አካላት ተሰማርተዋል ብሏል። የአሜሪካ ማዕከላዊ እዝ በኢራን የአየር መቃወሚያዎች እንቅስቃሴ እንደነበርና የተለያዩ ፍንዳታዎች መከሰታቸውም ተገልጿል። በእንዲህ እንዳለ ፕሬዚዳንት ትራምፕ ሌሊቱን እንደገለጹት ኢራን በሆርሙዝ የባህር ወሽመጥ በሚንቀሳቀሱ መርከቦች ላይ ጉዳት ካደረሰች በአሜሪካ የተያዘባትን ገንዘብ ለደረሰው ጉዳት ካሳ እናውለዋለን ብለዋል። በሌላ በኩል በአሜሪካና ኢራን መካከል ግጭቱ እንደቀጠለ መሆኑ አሳሳቢ ነው ተብሏል። አሜሪካ ኢራንን የተለያዩ ዘታዎች ማጥቃቷን አጠናክራ ቀጥላለች። ኢራንን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካን ይዞታዎችና የአካባቢው ሀገራትን እያጠቃች ትገኛለች። የሁለቱ ሀገራት ጦርነት እየተስፋፋ ይሄዳል የሚል ከፍተኛ ስጋት ተፈጥሯል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሸቅል ከ6 ሳንቲም ሲመነዘር አንድ ዩሮ በ3 ሸቅል ከ49 አህጉሮች ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ቀንሷል፣ ነገ ሙቀቱ ይጨምራል፣ እሁድ ደግሞ ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በኤርሸቫና አካባቢዋ 34፣ በኤላትና አካባቢዋ 41 ዲግሪ ሴንቲግሬድ ነው። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ እንዴት ዋልሽ? በልጋሚ
1: እግዚአብሔር ይመስገን ሰጠኝ። እንደምንዋል ከአድማጮችም እንዴት ናችሁ?
0: እኛ ደህና ነን። እንግዲህ በእስራኤል በየጊዜው የተለያዩ ነገሮች ይፈጸማሉ። ዛሬም የሚያሳዝን ሁኔታ የሽብር ጥቃት ደርሷል። ያለው ተጨባጭ ሁኔታ ምን ይመስላል?
1: አዎ የሽብር ጥቃት እንግዲህ ሰሞኑን እንደገና የታደሰ ይመስላል። በእስራኤል የታደሰ ማለት ይቀላል። ያው እንደምናውቀው ሽብር ጥቃት ከህዝቡ ጎን ለጎን የሚኖር ጠላት ስለሆነ ትናንት ነው እንግዲህ በሰማሪያ አካባቢ ትናንትም እንደዚሁ ሽብር ጥቃት ነበር። በጩቤ ውጊያ የደረሰ የሽብር ጥቃት ዛሬ ደግሞ በጣም በሚያሳዝን ሁኔታ በአካባቢው በዛው በሰማሪያ አካባቢ ነው ሀባት ጊላድ በተባለው ሰፈር አቅራቢያ የሚጎበኙ የይሁዳውያን ቡድን እንደነበረና የፍልስጤማውያን ስብስብ ደግሞ ቡድን እንግዲህ በሁለቱ መካከል ግጭት እንደተፈጠረ ነው የሚገለጸው። ከዛ ያው ጉብኝት የሚያደርጉትን ቡድን አባላት እገዛ ለማድረግ እንግዲህ በአካባቢው የዚህ ሀባት ጊላድ የተባለው ሰፈር የጥበቃ የደነ ጥበቃ አባል ነው። እንደ ሮንድ ጥበቃ ያው በየሰፈሮቹ ኪታት ኮኖኑት ተብሎ የሚጠራው በኢብራይስቱ የዛ አባል ነው። በግብርና ስራ ላይ ተሰማርቶ በዛ አካባቢ የሚኖር ነው። ብናያው ሜሌት የተባለ በ32 ዓመት የእድሜ ክልል የሚገመት እንግዲህ ወጣት ነው ማለት ይቻላል። ወጣት ነው በዚህ እድሜ ክልል እገዛ ሊያደርግ ነው እንደወጣ የሚነገረው። ያው እገዛ ሊያደርግ ሲወጣ አንድ ፍልስጤማዊ የጦር መሳሪያ አንስቶ በከፈተበት ተኩስ ህይወቱ ማለፉ ታውቋል። በዚህ ሽብር ጥቃት እንግዲህ ህይወቱ አልፏል። ብናያው ሜሌት በ32 ዓመት የእድሜ ክልል የሚገመት ባለትዳርና የሁለት ሴት ልጆች አባት ነበር። እንግዲህ በድንገት ጧት እንግዲህ ይወጣል ሰው ለስራ ብሎ ግን ሳይመለስ የሚቀርበት አጋጣሚ ሰፊ ነው። በዚህ የሽብር ጥቃት ምክንያት ለህዝብ እስራኤል አሁንም በተለይ በሰማሪያ አካባቢ ስጋት እንዳለና ተጨማሪ የሽብር ጥቃት አደጋ ይደርሳል የሚል ስጋት እንዳለና ይኸው እንደገና እየተጠናክሮ እየቀጠለ እንደሆነ ነው የምናየው። ሰጠኝ
0: በዚህ
1: ስጋቱ በእርግጥ
0: የሽብር ጥቃቱ ብቻሳን ባለፈው ሳምንትም እንደዚሁ እንዲያውም ሽብርተኞች አስነሱት የተባለው እሳት ቃጠሎ ሁሉ ነበርና አሁን የአካባቢው ሰላም ስጋት ውስጥ ነው። ብዙ መሰራት አለበት፣ የጸጥታ አካላት መሰማራት አለበት የሚሉ ጥሪዎች ራሱ ሲቀርብ ነበርና የተፈራው ነገር እየደረሰ ነው ማለት ነው።
1: እንደዛ ነው። አሁን ትናንት ራሱ የነበረው ጎን ለጎን የእሳት ቃጠሎ ተነስቶ የእሳት ቃጠሎን ለማጥፋት በአውሮፕላን በእሳት አጥፊ አውሮፕላን በመታገዝ ከፍተኛ ጥረት እየተደረገ ነው ጎን ለጎን የሽብር ጥቃቱ የተፈጸመውና እንግዲህ ሁሉም የሽብር ጥቃት አካል እንደሆነ ይነገራል። ልክና የተረጋገጠ መረጃ እስኪገኝ ድረስ ግን ባለው ጥርጣሬ እንደዛ ነው የሚባለው። ትናንት የነበረውም በዚህ እንግዲህ በይሁዳና ሰማሪያ አካባቢ እንደምናውቀው በተለይ እንግዲህ ያው በሰፈራ ጣቢያዎች በሚኖሩ ይሁዳውያንና በፍልስጤማውያን መካከል የሚፈጠረው ግጭት ከባድ ነው። አሁን ግን ያው የሞት ሞቱን መቼም ሰው ሞት አለሁ አልመለስም ብሎ ከወጣ የሚያደርሰው አደጋ ከባድ ነው የሚሆነው እና ተስፋ የቆረጠ አካል የሽብር ጥቃቱ እንዳልከው ከጦርነቱ በላይ የሚያሰጋ ነው። ምክንያቱም ያ ሰው ሊሞት ስለሆነ የሚመጣ ሳይገድል አይሞትም። ዛሬም የሽብር ጥቃት ያደረሰው አካል ያው እርምጃ እንደተወሰደበት እንደተገደለ ነው የሚነገረው። በእርግጥ የፍልስጤማውያን መገናኛ አውታሮች 4 እንደተገደሉ የቆሰለም እንዳለ ነው የዘገቡት። በእስራኤል በኩልም 3 ተጨማሪ ዜጎች ቆስለዋል። በከባድና እንደውም በጣም በከባድ ሁኔታና በመካከለኛ ነው እየተባለውና ይሄ አሁን ከጦርነቱ የከፋ ጉዳት ነው እያደረሰ ያለው። የሰው ህይወት እንዲሁ በድንገት ይወጣል። ጦርነት የለበትም በተባለ ቦታ ላይ ነው የሽብር ጥቃት የሰዎችን ህይወት እየቀጠፈ ያለውና ትርፍ የለውም በሁለቱም ወገን። ግን ደግሞ ሞቼ እገላለሁ ብሎ የሚወጣ አካል ከባድ ነው፣ ይጎዳል፣ እሱም አይመለስም። አሁን ይሄ ነገር ይመለሳል እየተባለ ከባድ ስጋት ነው ያለው።
0: እንግዲህ ምናልባት መቼም ለጊዜው እስኪጣራ እንጂ በእስራኤል አንዳንዴ የጦር መሳሪያ አያያዝ ሁኔታ ጥያቄ ውስጥ ነው። አንዳንዴ ጠላት ባለበት አካባቢ የጦር መሳሪያ እንዴት ነው ይዞ መንቀሳቀስ የሚለው ነገር ከፍተኛ ሊታሰብበት የሚገባ ነገር መስሎ ይታየኛል። ምክንያቱም መሳሪያ ቀምቶ ነው ፍልስጤማዊ አሸባሪ ጥቃቱን የፈጸመው የተባለበትና እንዴት ሊቀማ ቻለ የሚለውን የሚመለከታቸው ክፍሎች የሚያጠኑበት የሚመረምሩበት ሁኔታ ይናል። አሁን ስቱዲዮ ከገባን በኋላ የደረሰን ዜና ጠቅላይ ሚኒስትር ናታንያሁ ከመከላከያ ሚኒስትርና ከራማትካሉ ወይም ደግሞ የጦር ኃይሎች ኤታማዦር ሹም ጋር በጉዳዩ መከራና እስራኤል ያው ጠበቅ ያለ እርምጃ በዛ አካባቢ ሳትወስድ እንደማትቀር ነው የተገለጸውና ይሄ ሊገታ ይችላል ወይ ድርምጃ መውሰዱ ብቻ?
1: ከባድ ነው የሚሆነው። እንደውም ይሄ ነገር አሁን ያው ጦርነቱም የኢራን ጉዳይ ስላለ ከዋና አርሰ ጉዳይ ያልወረዱ የሂዝቦላ የኢራን የሁቲም ጦርነቱ ስላለ ነው እንጂ የጦር መሳሪያ የያዝ ሁኔታ እንደውም በሀገራችን ለወደፊቱ ትልቅ ችግር ይሆናል ተብሎ የሚጠበቀውም አንዱ ይሄ ነው። ሰጠኛው እንደምናውቀው በጦርነቱ ምክንያት የራስን ደህንነት ለመጠበቅ ሲባል እየተባለ የጦር መሳሪያ የሚሰጥበት ክራይቴሪያ እንኳን እንዲቃለል ተደርጎ በመዘኛዎች እንዲቃለሉ ተደርጎ በጣም አብዛኛው ሰው ስታየው ሽጉጥ እንዲወስዱ ሰክቶ ነው የምታየው። እኔ አንዳንዴ ይገርመኛል። ማንኛውም እንኳን ቀላል ሰው እንደው ኃይል የሌለው ሰው ያንን ነገር ነጥቆ የመሄድ እድል ሁሉ ያለው እድል ሰፊ ነው ማለት ይቻላል። እና በዚህ አይነት የመሳሪያ አያያዝና የመሳሪያ ስርጭት በሀገራችን ሊደርስ የሚችለው አደጋ ቀላል ሊሆን አይችልም። እንደገና ሰውም ስታየው መንገድ ላይ እኮ መንገድ ለመተላለፍ ሁለት መኪና የያዘ ሾፌር ይጣላል መንገድ ላይ እሱ በሱ ራሱ። እና እንዲህ አይነት ነገሮችም ብዙ አጋጣሚ አለ፣ መኪና ወርዶ ጠብ ማንሳት፣ በሰው ላይ መተኮስ ሁሉ። እና ይሄ ደግሞ በቀላሉ ያ ሰው የጦር መሳሪያ እጁ ላይ ካለ የሚወስደው እርምጃን በቀላሉ አሳዛኝ ሊሆን ስለሚችል የጦር መሳሪያ ስርጭትና አያያዝ በእርግጥ አንዱ ችግር ነው እንዳልከው። ግን ደግሞ
0: ሊታሰብበት ይገባል። በተለይ አሁን ታጥቀው ወታደሮች እንደምናየው ወይም ሽጉጥ የያዙ ሰዎች አንዳንድ ጊዜ ለመቀማት አመቺ ሁኔታ ነው የፈጠረው። እንደው ስርጭቱ ብቻ ሳይሆን ጦር መሳሪያው እንዴት አድርገው ሰዎች ይዘውት ያለው የሚለው ራሱ ሊታሰብበት የሚገባ ነው። እንደዚህ ደግሞ ፍልስጤማን አሸባሪዎች ደግሞ አንዱን ነገር ወደ አንድ ወስደው የመፈጸም ሁኔታ ስላለ ይህንን ሊታሰብበት ይገባል። ወርቅነሽ፣ ካለን ጊዜ አንጻር እንግዲህ ለሞተው ነፍስ ይማር፣ ለቆሰሉትም ምሕረት እንዲወርድ እንመኛለን። የኢራንና አሜሪካ ጉዳይ አለ። ጦርነቱ ስፋፍቷል። ለ13ኛ ሌሊት በተከታታይ አሜሪካ በኢራን ላይ እርምጃ ወስዳለች። ከዛም አሁን ጦርነቱ እንዲያውም የበለጠ ለማካበድ እየታሰበ ነው። እስራኤልም ዝግጅት እያደረገች ነው ይባላል። እና እንዴት ነው
1: እንግዲህ ያለው ሁኔታ በጣም ከምንጊዜውም በላይ ውጥረቱ ተካሮ ሊበጠስ ጫፍ እንደደረሰ አይነት ነገር ነው የሚወራው። የሚወጡ መረጃዎች የሚያመላክቱት እንዳልከው አሜሪካ ለ13ኛ ሌሊት ነው አሁን ባሳለፍነው ሌሊት በኢራን ላይ ጥቃት ያደረሰችው። ጥቃቱም ከባድ እንደሆነ ይነገራል። በሀገሪቱ ዋና ከተማ በቴህራን ላይ መከላከያ አየር መቃወሚያዎች ሁሉ እንደተደመሰሱ ተነግሯል። ከዚህ ጋር ተያይዘው ደግሞ በኢራን እንግዲህ በተለያዩ አካባቢዎች ትራምፕ በእርግጥ ጥቃቱን አጠናክሮ ለመቀጠልና በተከታታይ ተኩስ ለመክፈት በተለያዩ ተቋማትን ለማጥቃት እየዛቱ ናቸው በኢራን ላይ። እንደው በዚህ አደጋም በሚደርሰው ጉዳት በመርከቦች እና በሌላ ተቋማትም ላይ ችግር ቢደርስ በአሜሪካ ታግዶ የተቀመጠ የኢራን ገንዘብ አለ፣ ያ ይከፈላል ብለዋል። እና ኢራኖችን በጣም በሚያስፈራ ሁኔታ በኢራን ገንዘብ ይከፈላል የሚደርሰው ጉዳት ብለዋል። የሁቲ አማጺ ቡድን ደግሞ የባብል መንደብን መሸጋገሪያ የመርከቦች መሸጋገሪያ መስመር ይዘጋል በማለት ኢራኖች ዝተዋል። ኢራኖች እንግዲህ ከዚህ ጋር ተያይዞ በእስራኤል ላይ ትራምፕ ዛቻቸውን እውን የሚያደርጉ ከሆነ ቴላቪቭ ላይ ጥቃት እንፈጽማለን ነው ያሉት። በእርግጥ ኢራን በእስራኤል ላይ ጥቃት ትፈጽማለች ሲሉ ትናንት ቀደም ሲል የአረብ ሀገር መረጃዎች የአረብ ሀገራት ነው መረጃውን ያወጡትና ምናልባት ኢራን ወደ እስራኤልም ተኩስ ትከፍታለች፣ ትተኩሳለች፣ ታጠቃለች የሚል ከፍተኛ ስጋት አለ። የደጀን እዙ ባይናገርም አዲስ መልእክት ባያወጣም እስካሁን ድረስ ግን አንዳንድ ከተሞች መጠለያዎችን ሁሉ የመክፈት የማጽዳት ዝግጅት እንዳለ እየሰማን ነው። መረጃዎች እየወጡ ናቸው ያሉትና ለእስራኤልም ትራምፕ በእርግጥ የእስራኤል የማንንም እርዳታ አንፈልግም፣ ግን እስራኤል እንድታግዘን ከጦርነቱ በጥቃቱ እንድትቀላቀል ከፈለግን ሁለት ደቂቃ ይበቃል ነው ያሉት። በሁለት ደቂቃ ውስጥ እስራኤል ትቀላቀላለች ወደ ጦርነቱና ችግር የለውም እስራኤል ዝግጁ እንደሆነች ነው የተናገሩት። በእስራኤል በኩል ደግሞ እንግዲህ በጣም ቁጥሩ ውስን የሆነና አስፈላጊ የሆነ የካቢኔ ሚኒስትር አባላት ይመክራሉ በቅርቡ እየተባለ ነው። ጦርነቱንም አስመልክቶ እንግዲህ አንዳንድ የክነሴት አባላት ምነ ሞሼ ሳዳ በሊኩድ ፓርቲ ምናልባት በቅርቡ እንደውም በመጨረሻው ሳምንት አሁን ኢራን ላይ ተጨማሪ ጥቃት ልንከፍት እንችላለን ሲሉ ተናግረዋልና ውጥረቱ ትንሽ ለየት ያለና የተባባሰ ያደረገው ይኸው ነው። ጎን ለጎን በሚገርም ሁኔታ አሜሪካ የኢራቅን ጠቅላይ ሚኒስትር ፕሬዚዳንት ልካለች ወደ ኢራን እንደራደር ብላ፣ ግን ኢራናውያን ሀሳቡን እንዳልተቀበሉት ነው እየተነገረው። የአደራዳሪ ችግር የለብንም፣ ችግራችን አሜሪካ ናት እንጂ አደራዳሪ አሁን ያሉት ይበቁናል የሚል መልስ እንደሰጠች ነው የሚነገረውና እንደው አንተ የምትጨምረው ነገር ካለ ሰጠኝ። ውጥረቱ የከፋ ይመስላል።
0: የልብ ያገኘችበት ነው አሁን ለበርካታ ጊዜያትም በድርድሩ ተሳተፊን መስፈርት አሟይ ብትባል ኢራን አሻፈረኛለችበት ሁኔታ ምናልባት ደግሞ የፕሬዝዳንት ትራምፕ ያካሄድ ችግር መስለኛል ከመጀመሪያው ጠንከር ያለ እርምጃ ቢወስዱና ራሷ ለምና ተንበርክካ ወደ ሰላም ለመመለስ ብትፈልግ ኖሮ ይህ ሁሉ ችግር አይደርስም ነበር። እርግጥ ኢራናውያን ለ47 አመታት ያክል የገነቡት ብዙ መሳሪያ አላቸው፣ ብዙ ተዘጋጅተዋል። የነዳጃቸውንም ለዚህ ነው ሲያውሉት የነበረና ምናልባት እንግዲህ በዚህ በአካባቢው ጦርነቱ ይስፋፋል እየተባለ የሚወራበት ነገር አለ። ቅድም እንደገለጽሽው የደጅንዙ ያስተላለፈው አዲስ መልእክት የለም፣ ግን ነገሮች በደቂቃዎች ሊገለባበጡ ስለሚችሉ በትኩረት መከታተል ያለብን። ከዛ ውጪ ህብረተሰቡ መረጋጋት አለበት። የሚወራው የሚናፈሰው ወሬ ሁሉ እንግዲህ በሚመለከታቸው ክፍሎች ሲነገር ነው እውነት ነው ማለት ያለብን እና ለጊዜው እኛም የተቀበልነው መረጃ የለም ባለው ነው ምን ሄድና ከዛ ውጪ ኢራን አሁንም በስለላ በኩል በእስራኤላውያን ላይ ጥፋት ለማድረስ እስራኤላውያን ባለስልጣናትን ለመጉዳት ራሱ በውጭ ሀገር ሰዎችን እየመለመለች ነው ይባላልና እንዴት አይየሽ ወይን?
1: ኢራን እንኳን በውጭ ሀገር በርግጥ በእስራኤል ሀገርም የእስራኤልን ዜጎች ለመጠቀም ያደረገች ያለው ሙከራ እንደምናውቀው ቀላል አይደለም። አሁንም እንዳልከው በውጭ ሀገር የተለያዩ አካላትን በመመልመል በእስራኤል ባለስልጣናት እንግዲህ በአጠቃላይ የአሜሪካና እስራኤልን ከፍተኛ መንግስት ባለስልጣናት ጨምሮ በሌሎች ሀገራት ባለስልጣናት ላይም ጥቃት አደርሳለሁ እያለች እየዛተች ነው ኢራን። አሁንም ያደረገችው እንግዲህ በውጭ ሀገር ስለላ የሚያካሄድ ቡድን እንዳቋቋመችና እንግዲህ ሞሳድ ድርጅት እንደደረሰበት ነው እና ሀሳቡን እቅዱን እንዳሰ ከሻባክና ሞሳድ እንደደረሱበትና እንዳሰናከሉት እየተገለጸ ነው። ግን ኢራን አሁንም ሙከራዋን አጠናክራ እንደቀጠለች ነው። እንደው ኢራን ማይከሽፍባት ቢሆን በዚህ ሁኔታ ያለው እስራኤል ሀገር ውስጥ ገብታ እንደምናውቀው ሰጠኝ የእስራኤልን ዜጎች እንኳን በዚህ ስራ እንዲሰማሩ ማድረግ እየቻለች የተጠናከረ ነገር ቢኖራትና በዚህ ዘርፍ የምትችል ቢሆን እስካሁን ጥቃት ማድረስ ትችል ነበር በእስራኤል መሪዎች ላይ። ሙከራዋ እንደቀጠለ ነው። ግን እስካሁን ድረስ እንግዲህ ባለው ሁኔታ ሞሳድና ሻባክ እያሰናከሉት ነው የሚገኘው።
0: ምንም ጥርጥር የለውም እንግዲህ በጠላትነት እየተዋጉ ያሉ ሀገራት መቼም ኢራናውያን ለእስራኤል አበባ ያቀብላሉ ብሎ መገመት ከባድ ነው እና እስራኤልን እስራኤላውያንን ለማጥቃት የማታደርገው ጥረት የለም። ዋናው ትልቁ ነገር የእስራኤል የደህንነት ጥበቃ አካላት የነቃ ተሳትፎ ማድረግና የነቃ እንቅስቃሴ ማድረጋቸው ነው የኢራንን እኩይ ድርጊት ሊያስቀረው የሚችልና የሚሆነውን ያለን። እንደው በዚህ ዙሪያ አሁን በኢራን ወቅታዊ ሁኔታ ጠቅላይ ሚኒስትር ናታንያሁ ከተወሰኑ ሚኒስትሮች ጋር ይመክራሉ እየተባለ ነውና የጦርነቱ የተቃረበ ይመስላል ነው አስፈላጊውን ምላሽ ለመስጠት ወይስ እንደው ምን ሊሆን ይችላል ብሎ መገመት ይቻላል?
1: ይሄ መቼም አስፈላጊ ከሆነ እንደምናውቀው እስራኤል በኢራን ምድር ላይ ያልጨረሰችው የቤት ስራ ያላት የሚመስል ስሜት ይታይ ነበር። ሰጠኝ እንደምናውቀው ወደ ጦርነቱ የመመለስ ፍላጎቷ ከፍተኛ ነው በኢራን ላይ ያው ጥቃቱን የመቀጠል እና አዎ መቼም እንደታሰቡ ባይሆንም የደረሰው ለአርባ ቀናት የእስራኤል አየር ኃይሎች በኢራን ሰማይ ላይ በነጻነት ሲያንዣቡ የፈለጉትን ቦታ ሲያጠቁ አይተናል። እንግዲህ አርባ ቀን ያን ያህል ዶፍ ወርዶ በቂ ያለመሆኑን አይተናል። ኢራን አሁንም እንደገና ማንሰራራት እየሞከሩ ነው ያሉትና በተለይ ደግሞ የሚሰጋው የተብላላው ኡራኒየም የኒውክለር ግንባታ ሙከራው ጉዳት አልደረሰበትም ሲባል ሲሰማ ትንሽ ተስፋ ያስቆርጣል። ያን ያህል ጉዳት ጥቃት ደርሶ እና እስራኤል እንደምናውቀው እንግዲህ ሞሳድ ምናልባት ስራውን እየሰራ ሊሆን ይችላል። በተለይ እንደዚህ አይነት ስጋት ያለባቸው ቦታዎች ከታወቁ ለእስራኤል ይህ አጋጣሚ በጣም የማይገኝ አጋጣሚ ነው እና እንግዲህ አጋጣሚውን ለመጠቀም ትፈልጋለች ተብሎ ነው የሚገመተው። አይታወቅም። ምናልባት እንግዲህ በዜጎች በኩል ጥንቃቄ ማድረግ ያስፈልጋል እንጂ ለመከላከያ ሰራዊቱ ይህ አጋጣሚ ቢፈጠር በደስታ የሚቀበለው ነው የሚመስለው።
0: አዎ እንግዲህ ቀላል አይደለም። ለማንኛውም ግን ያልተሰሩ ስራዎች አሉ። ስራው ተሰርቶ ተጨርሶ ቢሆን ኖሮ ኢራንም በጸጥታ ትቀመጥ ነበር። አሜሪካና እስራኤልም ሌላ ጦርነት ሌላ ርምጃ የሚፈልጉበት ሁኔታ አይኖርም። እንግዲህ ለማንኛውም ይህ ሳምንት በጣም ውጥረት የተሞላበት ነው። ሳምንቱ መጨረሻ ቀናት ዛሬም ነገም የሚሆነውን አናውቅም። በትኩረት መከታተል
1: የሚሆነ አናውቅም። ሰጠኝ የሚገርመው ግን የአሜሪካው ፕሬዝዳንት ትራምፕ ዞሮ ዞሮ በቁርጥ ጊዜ ወደ እስራኤልን እርዳታ የሚጠይቁ ይመስላል። እስራኤል የምታስፈልጋቸው ይመስላል አሁን ሁኔታው አዝማሚያውና ያለውን ዝግጅት ስናይም የትራምፕ ማባባል ያው በግልጽ ግልጽ የሆነ መልእክት ባያስተላልፉም ዞሮ ዞሮ እንግዲህ ለኢራን በኢራን ላይ ለሚወሰደው ከባድ እርምጃና ጥቃት የእስራኤል አየር ኃይል ወሳኝ መሆኑን ምንገነዘብበት ጊዜ ላይ ይመስለኛል።
0: እንግዲህ ሰላሙን ያምጣልን ነው ምንል። ጦርነት ደግሞ ከመጣ በአጭር ጊዜ የሚጨረስ መሆን አለበት፣ ብዙ ጊዜ መውሰድ የለበትም። መቼም ለዚህ የሚመለከታቸው ክፍሎች አስበው ሊሆን ይችላል ብለን እናስባለን። ሰላም ይሁን። አዳዲስ ነገር ካለ እንግዲህ የሚመለከታቸው ክፍሎች ያስተላልፋሉ። ወርቅነሽ፣ ወደ ሳምንታዊ ፕሮግራም መተላለፍ ስላለብን እናመሰግናለን።
1: እሺ፣ አመሰግናለሁ ሰጠኝ።

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ባህላዊ እሴቶችንና ታሪክን የምናቀርብበት ፕሮግራማችን ነው። ባለፈው ሳምንት የንጉስ ሰለሞንን ታሪክ በከፊል ማቅረባችን ይታወሳል። ቀጣዩን ክፍል ዛሬ እናቀርባለን። በንጉስ ሰለሞን ታሪክ መጽሐፍ ቅዱሳዊና ታሪካዊ ማብራሪያ የሚሰጡን በቴል አቪቭ ያፎ የኢትዮጵያ ይሁዳውያን ሐላፊ ራብ ይሁዳ ሳህሉ ናቸው። ራብ ይሁዳን ከወዲሁ እናመሰግናለን። ንጉስ ሰለሞን በህይወት ዘመኑ ከቤተ መቅደሱ ግንባታ በተጨማሪ መጻሕፍትን መጻፉ ይታወቃል። መጻሕፍቱም ማህሌ ማህሌ፣ መጽሐፈ ምሳሌና መጽሐፈ መክብብ በሚባል የሚታወቁ የመጽሐፍ ቅዱስ ክፍሎች ናቸው።
1: ሌላው እንግዲህ ለእስራኤል ያደረገው ትልቁ ነገር ደግሞ ምንድነው? 3 መጽሐፎች ጽፏል። እነኛ 3 መጽሐፎች በጣም ትልቅ ትምህርት የሚሰጡ እና በእስራኤል ካሁን ድረስ እንተቀምባቸው መመሪያ የምንወስባቸው ታላላቅ መጽሐፎች ናቸው። አንደኛው ያው በአማርኛ ማህልዬ ማህልዬ የሚለው ነው። ማህልዬ ማለት ሽራሽር ይባላል በዕብራይስጥ። እሱ በወጣትነቱ ጊዜ ጻፈው ነው።
0: መጽሐፈ ምሳሌ በተለያዩ ዘመናት የተጻፈ የጥበብ ንግግሮችን የያዘ እንደሆነ ይነገራል። የመጽሐፉ ጽንሰ ሐሳብም ስለ ጥበብ፣ ስለ ስነ ምግባርና ስለ መልካም ኑሮ ባጭር አረፍተ ነገርና በምጥን ቃላት የተዋቡ ምክሮችን የሚያስተላልፍ ነው። የመጽሐፈ ምሳሌ ዋና ጽንሰ ሐሳብ ሰው በጥበብ በፍትህ በትህትና እግዚአብሔርን በመፍራት እንዲኖር ማስተማር ነው። መጽሐፉ በዕለታዊ ሕይወት ጥሩና መጥፎ ምርጫን እንዴት መለየት እንደሚቻልም ይገልጻል። በመጽሐፈ ምሳሌ ጎልተው ከሚታወቁ አባባሎች መካከል እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው የሚለው እግዚአብሔርን ማክበር መታዘዝና በርሱ መታመንን የሚያሳይ አገላለጽ አንዱ ሲሆን በመጽሐፉ ጥበብና የዋህነትን የቃልና የአንደበት ኃይል ሰዎችን ሊሰብርና ሊያጽናና እንደሚችል ትጋትና ስንፍና ታማኝነትና ፍትህ ትህትናና ትቢት ሀብትና ድህነት በሰዎች ሕይወት የሚፈጥሩትን ተጽዕኖ በማነጻጸር እንዲሁም ጥበብ በንግግር ብቻ ሳይሆን በሰው ልጆች ተግባር ምርጫና በዕለታዊ ኑሮ መታየት እንዳለበት ያስተምራል። ሌላው ንጉሥ ሰለሞን የጻፈው መጽሐፍ መጽሐፈ መክብብ ሲሆን መጽሐፉ ስለ ሕይወት ትርጉም፣

0: ጻፈ መክብብ ምዕራፍ 1 ቁጥር 2 ምዕራፍ 12 ቁጥር 8 ላይ ተገልጿል። በመጽሐፉ ዓለም ጊዜያዊ እንደሆነች ሀብትና ደስታ እርካታን እንደማይፈጥር ለሁሉም ነገር ጊዜ እንዳለው በመጽሐፉ ምዕራፍ 3 ላይ ያስረዳል። በተጨማሪም ሰው በየለቱ በሚያጋጥሙት ቀላል የህይወት ገጸ በረከቶች እንደ ምግብ፣ ስራ፣ ቤተሰብ በመሳሰሉ ስጦታዎች እንዲያመሰግን የሚያስተምር ነው። መጽሐፉ በመጨረሻ ላይ እግዚአብሔርን ፍራ ትዛዛቱንም ጠብቅ በማለት ይደመድማል። ባጭሩ መጽሐፈ መክብብ ሀብት፣ ደስታ፣ ስራና ዝና ብቻቸውን ለህይወት ዘላቂ ትርጉም እንደማይሰጡ፣ ሰው የተሰጠውን ህይወት በምስጋና እየኖረ እግዚአብሔርን ማክበር እንዳለበት የሚያስተምር በጠቢቡ በንጉሥ ሰለሞን የተጻፈ መጽሐፍ ነው። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ሁሉ ነገር ጊዜያዊ መሆኑን ይገልጻል። ከፀሐይ በታች አዲስ ነገር እንደሌለ የተነገረው አባባልም የተጻፈው መጽሐፈ መክብብ ምዕራፍ 9 ቁጥር 1 ላይ ነው። ሶስተኛው መጽሐፍ መሐሌ መሐሌ የሚለው መጽሐፍ ሲሆን በተቃራኒ ጾታዎች መካከል ስላለ የፍቅር ህይወት ስለ ሙሽራውና ሙሽሪት በግጥም መልክ የተጻፈ መጽሐፍ ነው። ትርጉሙም በህዝብ እስራኤልና በአምላካቸው በእግዚአብሔር መካከል ስላለው ቁርኝት እንደሚተርክ የሃይማኖት አባቶች ያስረዳሉ። በሃይማኖት አንድምታ የሚሰጠው ትርጉም በሃይማኖታዊ አንድምታ የሚሰጠው ትርጉም እንዳለ ሆኖ መሐሌ መሐሌ የሚለው መጽሐፍ በጥልቀት የዘረዘራቸውን ሐሳቦች ባጭሩ ስናይ በዋናነት ስለ ፍቅር፣ ስለ ናፍቆት፣ ስለ ውበትና ስለ ሙሽራውና ሙሽሪት ግንኙነት የሚናገር በግጥም መልክ የተጻፈ ነው። ወንድና ሴት እርስ በርሳቸው ያላቸውን ፍቅር፣ ናፍቆት፣ አድናቆትና የመገናኘት ፍላጎት በቅኔና በምሳሌ ሲገላለጹ የአበባ፣ የወይን ቦታ፣ የሽቶ፣ የአትክልትና የተፈጥሮ ምስሎች ብዙ ጊዜ ሲጠቀሱ ይታያል። በመጽሐፉ የፍቅር ኃይልና ጥንካሬ በገንዘብ የማይገዛ መሆኑን፣ ወንድና ሴት መደናነቃቸውን፣ ናፍቆትና መፈላለግ፣ ታማኝነትና ቁርጠኝነት፣ ትዕግስት፣ ራስን ለሌላው አሳልፎ መስጠትን እንደሚጠይቅ ይናገራል። ቀደም ሲል እንደገለጽ ነው መጽሐፉ በቀጥታ ሲነበብ በወንድና በሴት መካከል ያለ የጋብቻና የፍቅር ግንኙነትን የሚገልጽ ቢሆንም በመንፈሳዊ ትርጓሜው ግን የይሁዳውያን መምህር እንደሚያስተምሩት ይህ ፍቅር በእግዚአብሔርና በእስራኤል መካከል ያለን ፍቅር የሚወክል እንደሆነ ያብራራሉ።
1: እና መጽሐፉን መሐልዬ መሐልዬን ስናነበው በጣም ስለ ፍቅር የሚያወራ ነው የሚመስለው። ሚስጥሩ ግን ሌላ ነው።
0: ሚስጥሩ ምንድን ነው?
1: ሚስጥሩ እሱ የሚናገረው በቃ ስለ ፍቅር ይመስላል። ግን ፍቅሩ ከምን ጋር ነው? ከእግዚአብሔር ጋር ያለውን ፍቅር ነው። የእስራኤል ሕዝብና የእስራኤል አምላክ በሁለታቸው መካከል ያለው ፍቅር ነው የሚናገረው እዛ ላይ። ከዛ በተጨማሪ እስካሁን የምንጠቀምበት እሱ የወሰናቸው የፈረዳቸው አላካ የሚባል አለ። አላካ ማለት መመሪያ ማለት ነው። አሁን መመሪያው ለምሳሌ ዳቦ ከመቁረስ በፊት እጅህን ታጠብ ይላል። አሁን እሱን ንጥላት ያዳይም የሚለውን ይህንን አላካ መጀመሪያ ጊዜ ሰለሞን ነው ያዘዘው።
0: ሌላው በዚያ ዘመን ንጉሥ ሰለሞን ሀገርን መምራት ብቻ ሳይሆን ታላላቅ ክርክሮችና ችሎትን በመምራት ዳኛ ሆኖ የሚወስን እንደነበር በመጽሐፍ ቅዱስ ተገልጿል። በሰለሞን ፍርድ ወይም በዕብራይስቱ አጠራር ሚሽፓት ሽሎሞ እየተባለ የሚጠራው ፍርድ ዛሬም ትውልዱ በየቀኑ ሲያስታውሰው ይሰማል። ይህ ታሪክ እንዲህ ነው። ሁለት ሴቶች በአንድ ቤት ይኖሩ ነበር። ሁለቱም በተቀራራቢ ጊዜ ወንድ ልጆችን ወለዱ። የሚተኙትም በአንድ ቦታ ስለነበር አንዷ እናት ሕፃኗን ሌሊት ተጭነው እንደሞተባት ይነገራል። ከእንቅልፏ ስትነቃና ልጇ መሞቱን ስታስተውል ካጠገቧ ከተኛችው ሴት በሕይወት ያለውን ሕፃን በመውሰድ የሞተውን በምትኩ አሳቀፈቻት። ይህች እናት ነቅታ ልጇን ለማጥባት ስትሞክር እንደሞተ ትረዳለች። በደንብ ስታስተውለው ግን የሞተው ሕፃን የሌላኛዋ ሴት ልጅ መሆኑን ተገነዘበች። የእሷ ሕፃን እንዳልሞተና ያችኛዋ ሴት እንዳቀፈችው አወቀች። ከዛም የኔ ነው የኔ ነው በማለት ተጣሉ። ታላቅ ክርክርም ተፈጠረ። እናም ለፍርድ ከንጉሥ ሰለሞን ዘንድ ደረሱ። ንጉሥ ሰለሞንም ሁኔታውን በ

0: ድምፅ ካዳመጠ በኋላ በህይወት ያለው ህፃን ከሁለት ይከፈልና ግማሽ ግማሽ ይካፈሉ በማለት ትክክለኛዋን እናት ለመለየት የተጠቀመበትን ሐሳብ የፍርዱ ብይን አስመስሎ አቀረበ። ታዲያ በዚህ ጊዜ ትክክለኛዋ የህፃኑ እናት በህይወት እንዲኖርና ካንደኛዋ እናት ጋር እንዲያድግ በመፈለጓ በዚህም እናት መሆኗን እንዳወቀ ይነገራል። በአንደኛ ነገስት ምዕራፍ 3 ቁጥር 16 እስከ 28 ይህ ታሪክ ተገልጿል። ሰለሞን በፍርድ ስራው በእጅጉ የታወቀ፣ በጥበብ የሚወስን፣ ሰዎችን በጥንቃቄ የሚያዳምጥ፣ እውነትና ሐሰት መረጃዎችን ለመለየት አርቆ የሚያስብ እንደነበር በመጽሐፍ ቅዱስ ይነገራል። ሌላው ንጉስ ሰለሞን ሲነሳ የማይረሳውና ዓለም የሚያውቀው ታላቅ ታሪክ ከንግስተ ሳባ ጋር ስለነበረው ታሪክ ነው። ከንግስተ ሳባ ጋር ስለነበረው ግንኙነት የሚያትተው ታሪክ ነው። በእስራኤላውያን ዘንድ ማልካት ሽባ እያሉ የሚጠሯት የኢትዮጵያ ንግስተ ሳባ ወይም ማክዳ በዘመኑ በሳልና አዋቂ ስለነበረች የንጉስ ሰለሞንን ጥበብና ባለም ዝናው የገነነውን ቤተ መቅደስ ለማየት እንዲሁም አዋቂነቱን በእንቆቅልሽ ልትፈትነው የተለያዩ ስጦታዎችን እንደ ወርቅ፣ ቅመማ ቅመምና የከበሩ ድንጋዮችን ይዛ ወደ ኢየሩሳሌም መጣች። ንጉስ ሰለሞንም ንግስተ ሳባን በክብር ተቀበላት። ያቀረበችለትን ጥያቄም መለሰላት። መጽሐፍ ቅዱስ እንደሚናገረው ንግስተ ሳባ ለንጉስ ሰለሞን ካቀረበችው ጥያቄና እንቆቅልሽ የተሰወረበት ነገር አልነበረም፣ ሁሉንም በጥበብ መለሰላት ይላል። ንግስተ ሳባም ሰለሞን የገነባውን ቤተ መቅደስ፣ የአገልጋዮችን ስርዓት፣ የምግብ አቀራረብና ግብዣውን፣ የልብሱን ውበትና ሞገስ፣ የመንግስቱን ክብር አይታ በጣም ተደነቀች። ለንጉስ ሰሎሞን እንዲህ አለችው፣ ስለ ጥበብህና ስለ ክብርህ በሀገሬ የሰማሁት እውነት ነበር፣ ነገር ግን እስከምመጣ ድረስ አላመንኩም። አሁን ግን ያየሁት ከሰማሁት ሁሉ በላይ ነው እንዳለችው ይነገራል። ንግስተ ሳባና ንጉስ ሰሎሞን ስጦታዎችን ተለዋወጡ። ንግስተ ሳባ ለሰሎሞን ብዙ ወርቅ፣ ቅመማ ቅመምና ውድ ድንጋዮችን ሰጠችው። ንጉስ ሰለሞንም እሷ የፈለገችውን ነገር ሁሉ ሰጣት። ከዚያም ንግስተ ሳባ ወደ ሀገሯ ተመለሰች።
1: እንግዲህ እንዴት ነው መላኪም ላይ ተጽፏል። ግን የሚለው ምንድነው የንግስተ ሳባ እዛን ወቅት የየመን እና የኢትዮጵያ ንግስት ነበረች ይባላል። በጣም ታላቅ ንግስት ነበረች። በጣም አንድ ትልቅ ማዕጻማ ማለት ናት የነበረችው። እና እሷ ያው የሰለሞን ታሪክ ሰማች ማለት ነው። ምንድነው ያው ጥበበኛ እንደሆነና በጣም ያው ስለ እሱ ብዙ ታሪክ ሰማች። እጀ ማየት አለብኝ በማለት ወደ ስንት በግመል እና በበቅሎ በምንድ ነው የሚመጣው ያን ሁሉ አገር ተጉዛ ስንት ቀንና ሌሊት ተጉዛ ያው ታጅባ ማለት ነው ኢየሩሳሌም እንደደረሰች ነው። ኢየሩሳሌም ስትደርስም በደንብ እንደተቀበላት ነው፣ አክብሮ እንደተቀበላት ነው። ለምን ይፈልጋል እሱ ፖለቲካ የውጭ ፖሊሲውን ማጠናከር ስለሚፈልግ ያው በደንብ ተቀበላት እና ወርቅ፣ ብዙ ወርቅ ይዛ እንደመጣች፣ ብዙ ሽቶ ይዛ እንደመጣች ብዛ ላይ ተጽፏል። እና ዋናው የመጣችው ምንድነው ይላል፣ ልትፈትነው ነው የመጣችው ይላል። ፈተና ለመስጠት እንዴት እውቀቱ ጥበቡን፣ ለምን ጥበበኛ ነበረች እሷ በጣም እና እሷ ፈትነዋለሁ ብላ መጣ። በእውነት ፈተነችው። እዛ ላይ እንደሚለው እንደተጻፈው የጠየቀችው በሙሉ መልሱን ሰጣት ነው የሚለው። ምንም ሳያጓድል ሁሉንም መልስ በትክክል መልሶላታል ይባላል። እኒያውም ከአንዱ ጥያቄ ብዙም አልተጻፈም ግን ከሚደራሽ ላይ ነው። እድሜያቸው ተመሳሳይ የሆኑ ህፃናቶች፣ ልጆች፣ ወንድና ሴቶች አንድ አይነት ልብስ የለበሱ ጸጉራቸውን በአንድ አይነት መልክ የተስተካከሉ ህፃናት ልጆች አመታ አቆመች ከሱ ፊት። መልካቸው ሁሉ በጣም ነው የሚመሳሰል እና ንጉሥ ሆይ ከእነዚህ ልጆች ሴቶቹ የትኞች ናቸው? ወንዶቹ የትኞች ናቸው? ከዙፋን ሳትቀመጥ መልስ ሰጠኝ አለት። አሁን እሱ አሰበና አገልጋዮቹን ያው የዛሬ ጊዜ ከረሜላ የነበረው ኤጎዚም ነው፣ ኤጎዚምን አምጥቶ አምጡልኝ አለ። አመጣና አሁን ኤጎዚምን በልጆች መሀል በተነው። ሲበትነው ሁሉም ሂደው አነሱ። ወንዶቹ ወዲያው አንስተው ሁሉን እኪሳቸው ውስጥ አስገቡ። እነዚህ ወንዶች ናቸው። ሴቶቹ ግን በእጃቸው ይዘው ቆሙ። እነዚህ ሴቶች ናቸው። ሴቶቹ የቴር ጽኑዕም ነበሩ፣ የቴር አፋራሞች ናቸው። ወንዶቹ ግን ወዲያው በቃ እና ይሄ እነዚህ ወንዶች ናቸው እነዚህ ሴቶች ናቸው ብሎ ለየላት። ከዛ ደግሞ ሁለት የአበባ አይነት አመጣችና አንዱ አበባ አርቲፊሻል ነው እንደዛሬው አርቲፊሻል አበባ፣ ሁለተኛው እውነተኛ አበባ አመጣስ ከመጣች። ሁለቱም አንድ አይነት ነው። ያው እቶ አርቲስቶች በጣም የላቁ አዋቂዎች የሰሩት ነው የአበባ አርቲፊሻሉ። ያን አመጣስ ከመጣች የትኛው ነው እውነተኛ አበባ ጠየቀችው። ሳትነሳ እዛ ሆነ ንገረኝ አለችው። አሁን እሱ እዛ ቁጭ ብሎ አሰበና መስኮቱን ክፈቱልኝ አለ። መስኮቱን ከፈተ፣ ንብ ገባች። እሱም የእንስሳትን ቋንቋ ያውቅ ነበር ብዙ። አሁን ንቧ ሄዳ የተቀመጠች ከአበባ እውነተኛው አበባ ሄዳ ተቀመጠች ለመቅጠር። አሁን እሱ አበባ እውነተኛው ያ ነው እኛው አይደለም።
0: በኢትዮጵያ ትውፊት መሰረት ወይም በክብረ ነገስት እንደተጻፈው ንግስተ ሳባ ወይም ማክዳ ወደ ሰለሞን ሄዳ ጥበቡን ሰማች። ከርሱም ብዙ ትምህርት ከተቀበለች በኋላ ወደ ኢትዮጵያ ስትመለስ ከንጉስ ሰለሞን ጸንሳ እንደነበረና ልጅ እንደወለደች ይነገራል። ይህ ልጅም ሚኒሊክ አንደኛ ተብሎ የሚጠራው የኢትዮጵያ ንጉስ ሆነ። ከሱም የሰለሞናዊ መንግስት ዘር ተጀመረ ተብሎ ይታመናል። የተከበራችሁ አድማጮቻችን፣ የንጉስ ሰለሞን ታሪክ በዚህ አላበቃም። ቀጣዩን ክፍል በሚቀጥለው ፕሮግራማችን ወደ እናንተ እናደርሳለን። ራቢ ሁዳ ሳህሉን በጣም እናመሰግናለን። ወርቅነሽ ሸቴ ነኝ። በሚቀጥለው ፕሮግራም እስክንገናኝ ቸርን ሰንብት።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ሳምንታዊ የኦሪት ትምህርት ክፍልን እናቀርባለን። የዛሬውን የኦሪት ትምህርትም የሚያቀርቡልን ራቢ ይሁዳ ሳህሉ ናቸው። እሳቸውን በስልክ መስመራችን ይገኛሉ። ጤና ይስጥልን ራቢ ይሁዳ፣ እንደምን አሉ?
1: ጤና ይስጥልኝ አቶ ፈጠጅ፣ እንደምን አላችሁ?
0: እኛ ደህና ነን። እንግዲህ ይኸው የኦሪት ትምህርት ክፍልን ያቀርቡልን።
1: ኦኬ፣ በጣም ጥሩ። በቅድሚያ ክብርና ምስጋና ለሰማይና ለምድር ፈጣሪ ለቅዱስ የእስራኤል አምላክ ይሁን። የተከበራችሁ አድማጮች፣ አባቶች፣ እናቶች፣ ወጣቶችና ህጻናት እንደምን ሰነበታችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ሰላም ለኢየሩሳሌም ይሁንልን፣ ሰላም ለእስራኤል ህዝብ ይሁንልን፣ ሰላም ለዓለም ህዝብ ይሁንልን። የዚህ ሳምንት ኦሪት ክፍል ኤትኻናን ነው። ከቫኤት ኻናን ይባላል። ከቫኤት ኻናን በፊት ግን ትላንትና ስለነበረው ስለ ትሻ ብአብ በአጭር የሆነች ቃል መናገር እፈልጋለሁ። የሀገራችን ሊቃውንት በግማራ ሻባት ላይ አንድ ትልቅ ጥያቄ ይጠይቃሉ። የጠየቁት ጥያቄ ምን ነበር? ኢየሩሳሌም ለምን ፈረሰች? ኢየሩሳሌም ለምን ጠፋች? መቅደሱስ ለምን ፈረሰ? የሚል ታላቅ ጥያቄ ይጠይቃሉ። አዝ መምህር ራቢ ራሽ ላኪሽ የተባሉት ሊቃውንት እንዲህ ሲሉ መለሱ። ኢየሩሳሌም የጠፋችው ሕፃናትን ኦሪት ማስተማር ስላቆሙ ነው ይላል። እንግዲህ ሕፃናትን ኦሪት ካላስተማሩ ትልቅ ችግር እንዳለት ነው። ለምን አባት ያበጀው ለልጅ ይበጀው እንደሚባለው ዛሬ ልጆቻችን ካላስተማርነ ነገ የትውልድ መጪው በምን አይነት መንገድ ሊጓዝ ነው? ችግር ሊፈጠር ይችላል። ሌላው ተጨማሪ መምህር ራቢ አሚ የተባሉት ሊቃውንት እንዲህ አሉ። ኢየሩሳሌም የጠፋችው በሰዎች መካከል መከባበር ስለጠፋ ነው ብለውታል። እና አንደኛው ትልቁ ነገር የኦሪት መሰረቱ መከባበር ነው። እርስ በርሳችን መከባበር፣ እርስ በርሳችን መፋቀር በጣም አስፈላጊ ነው። ሌላው ተጨማሪው ነገር የተናገሩት ምንድን ነው? በታናንሾች እና በታላላቆች መካከል ያለው ስርዓት ስለፈረሰ ነው ይላሉ። እንግዲህ ህፃናት፣ ትንንሾች የራሳቸው ደረጃ አላቸው። አባቶች፣ ትልልቅ ሰዎች ደግሞ አዛውንቶች የራሳቸው ደረጃ አላቸው። ሁሉንም እኩል ማየት አይገባም። ልጅንም አዛውንትንም እኩል አድርጎ ማየት አይገባም። ስለዚህ ሁሉም በየደረጃው ስርዓቱ መጠበቅ አለበት ማለት ነው። ከዚህ የምንማረው አንድ ማህበረሰብ መኖርና ጥንካሬ የሚመሰረተው በሁለት ነገሮች ላይ ነው ማለት ነው። በመጀመሪያ ልጆቻችን በትክክለኛ መንገድ ማሳደግ። ይሄ ማለት ምንድን ነው? የአባት እዳ ለልጅ እንዳይሆን አባትየው እናትየዋ በደንብ ልጁን ካስተማሩ ልጁ ጥሩ ህይወት ይኖረዋል። ከጥሩ አባት የተማረ ልጅ መላ አይጠፋውም የሚባል አባባል አለ። ይሄ ራሱ በጣም ትልቅ ነገር ነው እና የሚማሩት ልጆች ከአባቶች መሆን አለበት፣ ከእናቶች መሆን አለበት። ሁለተኛው ደረጃ ደግሞ ትውልድ ታላላቆችና የሀገር ሽማግሌዎችን እንዲያከብር ማድረግ አለበት እና ማንኛውም በማንኛውም ቦታ ትላልቅ ሰዎች ከተከበሩ ስነ ስርዓት ካለ ኢየሩሳሌም የምትመሰረተው ወይም ደግሞ ቤተ መቅደሱ የሚገነባው እርስ በርሳችን ስንከባበርና ፍቅር በመካከላችን ሲኖር ነው። ስለዚህ ይሄ ትሻ ብአብ ያለፈው ትላንትናው ጾም እንደምታውቁት ከዛ ጋር የተያያዘ ነው። ይሄ ጾም ለወደፊቱ የደስታ ጾም የሚሆን ያደርገው። አሁን ወደ ፓራሻት ሸቧ በኢትሃናን እገባለሁ። በኢትሃናን ያለው አባታችን ሙሴ ነው። ለምንድን ነው በኢትሃናን ያለው? ሙሴ የእስራኤል አምላክ በሙሴ ነው፣ በሙሴ አማካኝነት ነው የእስራኤል ሕዝብ ከግብፅ ምድር ወጥቶ ወደ እስራኤል የተጠጋው። አምላክ ግን ምን አለው ለሙሴ መጨረሻ ላይ ማለት ነው፣ 40 ዓመት በኋላ አንተ ወደ እስራኤል የእስራኤል ህዝብ ይዘህ አትገባም። እዚህ መቀበሪያ እዚህ ነው፣ ከእስራኤል ምድር ሳይሆን ከዚህ ከእስራኤል ውጭ ነው የምትቀበረው ሲለው ሙሴ በጣም አዘነ፣ ተከዘ። ያን ሁሉ ዘመን ለፍቼ፣ ያን ሁሉ ስቃይ አይቼ፣ 40 ዓመት በሙሉ ለህዝቡ ያን ሁሉ ትግል አድርጌ በሜት ሞሼ ያደረገው ነገር ትልቅ ነው። እስራኤል ኃጢአት ሲሰራ እሱ ነው ቁሞ ጸሎት አድርጎ የሚያሰርዘው። በተለያየ ጊዜ የእስራኤል ኃጢአት ሲከሰት ሙሴ ነው ፊት ለፊት ቆቦ መስዋዕት በመሆን ለእስራኤል ህዝብ ጸሎት በማድረግ ኃጢአቱን የሚያስተሰርይ የነበረው ሙሴ ነው። እሱ ግን አትገባም ተባለ። ትንሽ ስህተት በመገኘቱ ነው። ከዛንጻር ምን አደረገ ሙሴ አባታችን የመጀመሪያ ነጥብ ጸሎት ኃይል መሆኑን በሱ ነው የምንማረው። ሙሴ ራቤ በተተና ወደ እግዚአብሔር ወደ እስራኤል አምላክ 515 ጊዜ ጸሎት አቀረበ ይላል። 515 ጊዜ ይታያችሁ ምን ያህል ተስፋ ሳይቆርጥ ማለት ነው። እግዚአብሔር ግን ምን አለው? ካሁን በኋላ አቁም እንዳትጸልይ አለው። አንድ ቢጨምር ኖሮ ሙሴ የጠየቀው ነገር በሙሉ ይፈጸምለት ነበር ይላል። ግን አምላክ አቁም ከዚህ ላይ አለው። የሀገራችን ሊቃውንት እንደሚያስተምሩት ምንም አይነት ጸሎት በከንቱ አይቀርም። እርግጥ የተጸለየው ጸሎት በሙሉ ደሞዝ አለው፣ መፍትሄ ይሰጥበታል። ይሄ ለእስራኤል ሁሉ እሱ የጸለየው ጸሎት ለእስራኤል ሁሉ ቆሞ የሚታገልልን የሙሴ ጸሎት ነው። በገማራ በበረኮት ላይ እንደተጻፈው ጸሎት ከመልካም ስራዎች ሁሉ ይበልጣል ይላል። መልካም ስራ ማድረግ ጥሩ ነው፣ ግን ጸሎት ከመልካም ስራዎች ሁሉ ይበልጣል ይላል። በዞሃር ደግሞ በተባለው የተቀደሰው መጽሐፍ ምን ይላል ደግሞ? የድሃ ወይም ልቡ የተሰበረ ሰው ጸሎት ሰማያትን ሰንጥቆ በቀጥታ ወደ እግዚአብሔር ዙፋን እንደሚደርስ ነው፣ ወደ አምላክ ዙፋን ይደርሳል ይላል። ለምን? ሰው ከልቡ ከጸለየ። ድሃ ማለት ምንድን ነው? አንድ ሰው ሲደኸይ ነው ከልቡ አንድን ነገር የሚጠይቀው፣ ሲርበው ነው ራበኝ ብሎ ጠግቦ የሚለምነውና ተቸግሮ ችግር ላይ ሆኖ የሚለምነው ወይም ደግሞ የሚጸልየው ጸሎት አንድ አይደለም። ስለዚህ የድሃ ጸሎት ማለት በችግር ላይ ሆኖ አንድ ሰው ከልቡ ከጸለየ በቀጥታ ወደ እግዚአብሔር ዙፋን እንደሚደርስ ነው። ሰማይን ሰንጥቆ ወደ እግዚአብሔር ዙፋን ይደርሳል ይላል። ለዚህ ነው እኛም በማንኛውም አስቸጋሪ ሁኔታ ውስጥ ብንሆን ተስፋ ሳንቆርጥ ወደ ፈጣሪ መጸለይ እንዳለብን ነው። ሁለተኛው ነጥብ ምንድን ነው? ሽማ እስራኤል አዶናይ ኤሎኬኑ አዶናይ ኤካድ የሚል ፈሱክ ከዚህ በኤትካድና ላይ ተጽፏል፣ በዚህ ፓራሻ ላይ ተጽፏል። ይሄ ማለትን ማለት ነው። ሁለተኛው ነጥብ እግዚአብሔር አንድነትና ሽማ እስራኤል ነው ማለት የእስራኤል አምላክ አንድ ነው። ግን ለእስራኤል ህዝብ ጊዜ ሽማ ማለት አለብን። ሽማ እስራኤል ማለት እስራኤል ሆይ ስማ ነው። አምላክህ አንድ ነው፣ የእስራኤል አምላክ አንድ ነው፣ በሱ የእሱን ህግ ተቀበል ማለት ነው። በቀኑ ይህንን ቃል ስንናገር የእግዚአብሔርን መንግስት እና አገዛዝ በላያችን ላይ እንቀበላለን ማለት ነው፣ እናሰፍራለን ማለት ነው። ታላቁ መምህር ራሺ እንደሚያብራራው ዛሬ እግዚአብሔር የእኛ አምላክ ነው ብለን እንቀበላለን ማለት ሽማ በምንልበት ጊዜ ነው። ወደፊት ግን ዓለም ሁሉ ያውቀዋል የእስራኤል አምላክ። ያው ዛሬ እንደምታዩት የሃይማኖቱ መነሻ ይሄ ኦሪት ነው። ግን እያንዳንዱ ለውጦ በዛ አድርጎ በዛኛው ይኸው የክርስትና አለ፣ የእስላም አለ፣ የቡዳ የተለያየ ሃይማኖቶች አሉ። ያ ሁሉ መጨረሻ ላይ በአንዱ በእስራኤል አምላክ እንደሚያምንና ለኢየሩሳሌም መጥቶ እንደሚሰግድ ነው። ራምባም የተባለው ሊቃውንት ምክንያቱ ደግሞ ይህ እምነት የኦሪት ሁሉ መሰረት እንደሆነ ያስተምረናል። ሽማ የሚለው የኦሪት ሁሉ መሰረት መሆኑን የሚያስተምር ይላል። ሽማ ማለት መስማት ብቻ ሳይሆን ማስተዋልና በልብ ማመን ማለት ነው። ይህም እምነት ማህበረሰባችን በአንድነት የሚያቆም ትልቅ መፍትሄ ነው። ማህበረሰቡ አንድ ላይ እንዲቆም የሚረዳን ሽማ በምንልበት ጊዜ ነው። ሌላው ሶስተኛው ነጥብ ምንድን ነው? ሽናንታም ዝሽናንታም ለባኔካብ ዲባርታባም ዝሽናንታም ማለት ለልጆችህን አስተምር ነው። ዲባርታባ ማለት ደግሞ ሁልጊዜ የተማርከውን ነገር ከልጆች ጋር የተማርከውን ነገር እንደገና ከልሰው እንደገና ተመልሰ ተማረው ነው። ለምን? በአእምሯቸው እንዲቀረጽ እና ይሄ ሁኔታ ከአካላቸው ሰርጾ በመግባት ዘላለማዊ ሰርጾ እንዲገባ ዘላለማዊ ይሄን ሁኔታ እንዲጠቀሙበት ነው። ኦሪት ለልጆችህ አስተምር ስትል ልጅ ማለት ተማሪዎችህን ቀጣዊት ትውልድ ማለት ነው። ሁሉም አንድ ሰው ኦሪትን ልጆችን ብቻ ሳይሆን ተማሪ ትምህርት ቤት ከፍቶ ካስተማረ ያ ሁሉ እንደ ልጅ ይቆጠራል። በቅዱስ መጽሐፋችን እንደጻፈው ልጁን ኦሪት የሚያስተምር አባት ልክ ከሲናይ ተራራ የእግዚአብሔርን ሕግ እንደተቀበለ ይቆጠራል ይላል። ልጁን በማስተማሩ ብቻ ይሄ ነገር አለ። ይህ ለሀገራችን በቤተ እስራኤል ማህበረሰብ ትልቅ ትርጉም ነው። በስደት በተለያየ ሀገር በነበርንበት ዘመን እምነታችን ያቆየው የአባቶቻችንና የእናቶቻችን ለልጆቻቸው ጨዋና ንጹሕ እምነት ስላስተማሩ ስላወረሱ ነው። አሁንም እዚህ በቅድስት ሀገር ከልጆቻችን ጋር በሰንበት ማዕድ መቀመጥ ማውራትና ቅዱስ ታሪክን ማስተላለፍ አለብን። እንግዲህ ሰንደት ማዳው ማትራይ ቅዱስ ቅዱስ ካርግን በኋላ ማለት ነው። እና ከዚህ አንጻር አሁን ለማጠቃያ ላይ ያህል ነው። ከዚህ ቅዱስ ፓራሻ የምንማረው በትጋት መጸለይን አንደኛ ጸሎት ምን ያህል ጠቃሚ እንደሆነ ነው። ብዙ ጊዜ አባታችን ዳዊት ችግር ሲመጣበት ጸሎት ነበር የሚያደርገው። በጸሎትም አምላክ መጥቶ ከዛ ካለበት ችግር ያወጣዋል። በነቢያትም ጊዜ አይታችኋል። በተለያየ ጊዜ የሰማነው ታሪክ ነው። ዋናው መሰረቱ የሰው ልጅ ጸሎት ነው። ጸሎት ስንጸልይ የአብርሃምን፣ የይስሐቅን፣ የያዕቆብን የአባቶቻችን ስም ጸርተን ስንጸልይ ጸሎቱ ወዲያው ነው የሚደርሰው። እርግጥ የምንጸልየው ለአምላካችን ነው፣ ግን እነሱ እንደ አማላጅ እንዲሆኑልን ማለት ነው። ሌላው እግዚአብሔር መውደድን በሽማ ላይ የጻፈው ሀብታ የታሾ ሜልኮካ አምላክን ውደድ ነው የሚለው እና ልጆቻችን በቅዱስ ባህላችን በኦሪት መንገድ ማሳደግ እንዳለብን ነው። የእስራኤል አምላክ ለሁላችንም ሰላምን፣ ጤናንና በረከትን ይስጠን። መላው የእስራኤልን ሕዝብ አምላክ ይጠብቅልን። መጪው ሰንበት የሰላም የደስታ ሰንበት ይሁንልን። ወታደሮችን አምላክ ይጠብቅልን። የቆሰሉትን ምሕረቱን ይላክላቸው። አገሪቷን እስራኤልን ይጠብቅልን። ውጭ አገር የቀሩ ወገኖቻችን በቅርቡ ያምጣልን። እኛን ደግሞ በሰላም በአንድ ላይ የምንኖር ያድርገን። ሻባት ሻሎም። በጣም አመሰግናለሁ።
0: የተከበሩ ራብ ይሁዳ ሳህሉ በጣም ነው የምናመሰግን። መልካም ሰንበት።
1: መልካም ሰንበት። ቱዳ ቻው።
0: የተከበራችሁ አድማጮቻችን፣ አሁን ደግሞ የሰንበት መውጫና መግቢያ ሰዓትን እንገልጻለን። በኢየሩሳሌምና አካባቢዋ ሰንበት የምትገባው 7 ሰዓት ከ13 ደቂቃ ሲሆን መውጫ ሰዓት 8 ሰዓት ከ31 ደቂቃ ላይ ነው። በቴላቪቭና አካባቢዋ የሰንበት መግቢያ ሰዓት 7 ሰዓት ከ30 ደቂቃ ሲሆን መውጫ ሰዓት ደግሞ 8 ሰዓት ከ34 ደቂቃ ላይ ነው። በሃይፋና አካባቢዋ የሰንበት መግቢያ ሰዓት 7 ሰዓት ከ25 ደቂቃ ሲሆን መውጫ ሰዓት ደግሞ 8 ሰዓት ከ36 ደቂቃ ላይ ነው። በኤርሸባና አካባቢዋ የሰንበት መግቢያ ሰዓት 7 ሰዓት ከ28 ደቂቃ ላይ ሲሆን መውጫ ሰዓት ደግሞ 8 ሰዓት ከ29 ደቂቃ ላይ ነው። በኤላትና አካባቢዋ የሰንበት መግቢያ ሰዓት 7 ሰዓት ከ8 ደቂቃ መውጫ ሰዓት ደግሞ 8 ሰዓት ከ17 ደቂቃ ላይ ይላል። ወርቅነሽ፣ እንግዲህ ስርጭታችን ሊጠናቀቅ ነው። ወርቅነሽ፣
2: ስርጭታችን ነው እየተጠናቀቀ ነው። እንግዲህ ምሽት ላይም ስርጭት አለን። ሰንበትን የማይጠብቁ በቀጥታ መስማት ይችላሉ። እንግዲህ ለተሳተፉ ሁሉ እናመሰግናለን። በንቃት ላይ እንግዲህ የሚወጡ አዳዲስ መረጃዎች ካሉ አድማጮቻችን እንዲጠባበቁ። ያው ሁልጊዜም ዛቻ አለ፣ ሁልጊዜም ስጋቻ አለ። ግን አይታወቅም መቼም ከኢራን ጋር ያለው ጦርነት ሰጠኝ። አሁንም ጦርነቱ ተጠናቀቀ የሚባልበት ምዕራፍ ላይ አይደለም የደረስን። ተጠናቀቀ ሳይሆን እንደውም ይታደሳል የሚለው መረጃ ያመስናልና
0: የሚጠናቀቅ መስሎ አይታይም። ለጊዜው ቆመ
2: እንበል አሁን እንዳልከው፣
0: ለጊዜው ከእስራኤል ጋር ያለው ጦርነት ቆሟል ነው እንዳልሽው። በንቃት መከታተል የሚያስፈልግበት ጊዜ ነው። ምናልባት ሰዎች ሰንበት ነው ብሎ መዘናጋት አያስፈልግም። ግን አዲስ ነገር ካለ የደጀን ዙ እንደ ተለመደው የሚያስታውቅበት ሁኔታ አለ። መደናገጥ የማይገባም። ቅድመ ዝግጅቱ በየትም ቦታ አለ።
2: የእስራኤል ሕዝብ በእርግጥ ያው የተዘጋጀ ነው። ሁሌም እንደሚታወቀው ከኢራን ጋር ያለፈው ጦርነት ሲጀመር ታስታውስ ከሆነ ባለፈው ዓመትም ሰኔ ላይ የነበረው ጦርነት ለ12 ቀናት ይዘ የነበረው ሲካሄድ የነበረው ቅድመ ዝግጅት በደጀን ሕዝብ በኩል አልተነገረም። ያው መከላከያ ሰራዊቱ ማስጠንቀቂያ ደወል ድምጽ መጀመሪያ ደወለና በመላ ሀገሪቱ መልእክት ተላከ። ከዛ በኋላ በስልክም በምንም በምንም እኛ በኢራን ላይ አሁን ጥቃት ላይ እያጠቃን ነው፣ ኢራንን በኢራን ሰማይ ላይ ነው የአየር ኃይላችን የሚገኝና ተጠንቀቁ፣ በቅርቡ ተኩስ ሊኖር ይችላል፣ ከኢራን ሚሳይል ሊወነጭፍ ይችላል የሚል መልእክት ነው የተላለፈው። ከዛ ደጀንዙ ተሰማርቶ ያው መልእክቶችን አስተላለፈ። ስለዚህ እንዲህ አይነት ነገር ያው የተለመደ ነው።
0: ጥሩ ወርቅነሽ፣ እንግዲህ እናመሰግናለን። ያው ምሽት አንቺ ትቀጥያለሽ። ለአድማጮቻችን ለቴክኒክ ባለሙያዎቻችን ራሜ ፌሊክስ እና አሁን ደግሞ ዮራይ ፒከር ናቸው፣ ለነሱ እናመሰግናለን። እንግዲህ መልካም ሰንበት እንላለን። ሰንበት ለሚጠብቁ የማይጠብቁ ደግሞ ምሽት 7 ሰዓት ላይ ቀጥታ ስርጭት ይኖረናል።
2: አሁን እናመሰግናለን። ሻባሻ ለመርግ ሻባሻ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

0: ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችሁ። ሻባት ሻሎም፣ መልካም ሰንበት። ሻባትን ወይም ሰንበትን ልንቀበል የተወሰኑ ደቂቃዎች ይቀሩናል። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ዩድ በአብ ታፍሺን ፔ በአብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 24 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 17 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሞሼ ሞሽኮቪች ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከአድማጮች ጋር ስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ባሽቀሎን ሆፊት በተባለው የባህር ዳርቻ ትናንት ጀምሮ የጠፋው የአራት ዓመቱ ሕፃን ዮባል ኮጋን ከ24 ሰዓታት ፍለጋ በኋላ በሰላም ተገኘ። በሰማሪያ አካባቢ ሀባት ጊላድ በተባለው ሰፈር አቅራቢያ ዛሬ ጠዋት በደረሰው የሽብር ጥቃት የሻለቃ ዮባል እዝራ የሕይወት መስዋዕትነት ከፈለ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፕሬዚዳንት ትራምፕ ጋር ለመገናኘት የፊታችን ሰኞ ወደ አሜሪካ እንደሚሄዱ ተገለጸ። በኢራንና በአሜሪካ መካከል የተፈጠረውን ውጥረት ተከትሎ በእስራኤል ለሚፈጠረው ክስተት ሁሉ ምላሽ ለመስጠት ቅድመ ዝግጅት እየተደረገ መሆኑ ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ባሽቀሎን ከተማ ሆፊት በተባለው የባህር ዳርቻ ትናንት ጀምሮ የጠፋው የአራት ዓመቱ ሕፃን ዮባል ኮጋን ከ24 ሰዓታት ፍለጋ በኋላ በሰላም ተገኘ። ዮባል የተገኘው ኒጻኒም በተባለው ወታደራዊ ልምምድ በሚካሄድበት አካባቢ ሲሆን ከወላጆቹ ጋር ተገናኝቷል። ሕፃኑን ያገኘው በፈቃደኝነት ለፍለጋ ከተሰማሩ ዜጎች መካከል አንዱ ኖአም ሲምፒሄ ሲሆን ዮባልን እንዳገኘው ለባለስልጣናት መስሪያ ቤት አሳውቋል። ዮባል ከወላጆቹ ጋር ከተገናኘ በኋላ ለምርመራ ወደ ሆስፒታል ተወስዷል። ኖአም እንደገለጸው ዮባል በተገኘበት አካባቢ ጥላ ስር ተቀምጦ እንደነበረና ዜጎች ለፍለጋ የሚጠቀሙባቸውን ፈረሶች ድምፅ ሲሰማ ወደ እነሱ እንደወጣ ገልጿል። የደቡብ ክፍል የፖሊስ አዛዥ ሀይም ቡብሉቭ እንደገለጹት ዮባል ሌሊት ወደ ቤቱ ሊመለስ ሲሞክር በመንገድ ላይ እንደተኛና ጥላ ቦታ እንደተቀመጠ ሳይቆይ እንዳልቀረ ገምተዋል። ሕፃኑ የተገኘበት ቦታ ከቤተሰቦቹ ጋር አብሮ ከነበረበት ቦታ በበርካታ ኪሎ ሜትሮች ርቀት ሲሆን ከ24 ሰዓታት በላይ በጣም ሞቃታማ በሆነ የአየር ጸባይ ቆይቶ በሰላም መገኘቱ እንደ ተአምር እየተነገረ ነው። ኖአም ሕፃኑን ያገኘበትን ቅጽበት እንዲህ ሲል ይገልጸዋል።
1: באפר ראינו ילד פשוט יושב מתחת לעץ ומשם הכל היסטוריה אף אדם לא יכול לגרוך במקום הזה כאילו אם לא סוסים או רכבים או ג'יפים אי אפשר להגיע לשם
2: למה?
1: זה ממש מדבר זה דיון הענקית רחוק מאוד מהים
0: כזף תלסר יתקמת הזענאין הולום תאריק הזאו נבר אנדם סו זאי הונל בלו ימיגמתנה כבוטאו לידרסם ימיצ'יל איינורם ፈረሶች ካልሆኑ በስተቀር ጂፕም ሆነ ሌላ ተሽከርካሪ ወደ ቦታው ሊገባ አይችልም። ቦታው በጣም በረሃ ነው። ከባህሩም እጅግ በጣም ይርቃል ብሏል ኖአም በረሽት ቪት ሬዲዮ በተደረገለት ቃለ መጠይቅ። በሰማሪያ አካባቢ ሀባት ጊላድ በተባለው ሰፈር አቅራቢያ ዛሬ ጠዋት በደረሰው የሽብር ጥቃት የሻለቃ ዮባል እዝራ የሕይወት መስዋዕትነት ከፈለ። የሻለቃ ዮባል እዝራ በ27 ዓመት የዕድሜ ክልል የሚገኝ የሄርጸሊያ ከተማ ኗሪ ሲሆን በ114ኛው ክፍለ ጦር ተዋጊ ነበር። የቀብሩ ስነ ስርዓት የፊታችን እሁድ ምሽት 5 ሰዓት ላይ በዳጋን ወታደራዊ መካነ መቃብር ይከናወናል ተብሏል። ነፍስ ይማር። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር ለመገናኘት የፊታችን ሰኞ ወደ አሜሪካ እንደሚሄዱ ተገለጸ። ኔታንያሁ ከሳምንት በፊት በድንገት ህይወታቸው ካለፈው ከሴናተር ሊንድዜይ ግርሃም የቀብር ስነ ስርዓት ይሳተፋሉ ተብሏል። ሴናተር ሊንድዜይ ግርሃም በሪፐብሊካን ፓርቲ የኮንግረስ አባል የእስራኤል ታማኝ ወዳጅ ነበሩ። በፓቲያም ከተማ በህዝብ መናፈሻ ቦታ አቅራቢያ አንድ በ80 ዓመት የዕድሜ ክልል የሚገመት አዛውንት ህይወቱ አልፎ ተገኘ። ግለሰቡ የህይወቱ ያለፈው በሙቀቱ ምክንያት እንደሆነ የተገለጸ ሲሆን በቦታው የደረሰው የማጌንዳ ቢዳዶ ማስቸኳይ ህክምና እርዳታ ሰጪ ቡድን እርዳታ ለማድረግ ቢሞክሩም እንዳልተሳካና ህይወቱ ማለፉን እንዳረጋገጡ ተገልጿል። በሀባት ግላድ አቅራቢያ በደረሰው የሽብር ጥቃት የተሳተፉ ሁለት ተጠርጣሪዎች በሸኬም ከተማ በቁጥጥር ስር መዋላቸውን መከላከያ ሰራዊቱ አስታወቀ። አሸባሪዎች በሽብር ጥቃቱ ሰዓት በነበረው የተኩስ ልውውጥ ቆስለው በከተማ ወደሚገኘው ሆስፒታል ለሕክምና እርዳታ ተወስደው የነበረ ሲሆን ባሉበት የዱድቫን ክፍለ ጦር አባላት በቁጥጥር ስር ያዋሏቸው መሆኑ ታውቋል። የአሸባሪዎች ማንነት እንደሚታወቅና የእስራኤል መከላከያ ሰራዊት ቀሪዎቹን በቁጥጥር ስር ለማዋል ጥረት እያደረገ መሆኑ ተገልጿል። በሌላ ዜና የእስራኤል መከላከያ ሰራዊት ባሳለፍነው ሌሊት በጋዛ ሰርጥ የሐማስን የሽብር መሰረተ ልማቶች ማውደሙን አስታወቀ። መከላከያ ሰራዊቱ በተለያዩ አካባቢዎች የሚገኙ ጦር መሳሪያ ማከማቻ መጋዘኖችን የጦር መሳሪያ ማምረቻ ቦታና ከመሬት በታች ለሽብር ጥቃት አላማ የተዘጋጁ መሰረተ ልማቶችን ማጥቃቱን ወይም ማውደሙን አስታውቋል። የሐማስ ወታደራዊ ክንፍ ዛሬው ጧት ስለደረሰው የሽብር ጥቃት የተሰማውን ደስታ በመግለጽ ፍልስጤማውያን ቅዱሳን ቦታዎችና መሬታቸውን ለመጠበቅ እንዲከላከሉ ሲል ጥሪ ያቀረበ። አቡ አብያዳ በሚል ስም በሚጠራው የሐማስ ወታደራዊ ክንፍ የቴሌግራም ገጽ ላይ በተጻፈው መልእክት ይሁዳና ሰማርያ አካባቢ አሸባሪው ኃይል በቁጥጥር ስር ያዋለውን አካል ድል የሚያደርግበት ቁልፍ ቦታ ነው ሲል መጻፉ ተገልጿል። በኢራንና በአሜሪካ መካከል የተፈጠረውን ውጥረት ተከትሎ በእስራኤል ለሚፈጠረው ክስተት ሁሉ ምላሽ ለመስጠት ቅድመ ዝግጅት እየተደረገ መሆኑ ታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ከሚመለከታቸው አካላት ጋር የደህንነት ምክክር ያደርጋሉ ተብሎ የሚጠበቅ ሲሆን የመከላከያ ሚኒስትር እስራኤል ካጽ ትናንት ባስተላለፉት መልእክት እስራኤል ለሚፈጠረው ማንኛውም ክስተት ዝግጁ መሆኗንና ኢራን ጥቃት ብትሰነዝር እስራኤል ከባድ ጥቃት የምታደርስባት መሆኑን ገልጸዋል። ኢራን ባስተላለፈችው መልእክት ትራምፕ በኢራን ስትራቴጂካዊ ቦታዎች ላይ ጥቃት ለማድረስ ያሰሙትን ዛቻ ተግባራዊ ካደረጉት በቴል አቪቭ በተለያዩ ቦታዎች ጥቃት እናደርሳለን ስትል መዛቷን ኒውዮርክ ታይምስ ዘግቧል። በተጨማሪም ባበል ማንደብ የተባለውን የባህር መተላለፊያ መስመር የሁቲ አማጺ ቡድን እንዲዘጋው እናደርጋለን ብለዋል ኢራናውያን። በመጨረሻም የአየር ንብረት ትንበያ። ነገና ከነገ ወዲያ እሁድ የሙቀቱ መጠን ደረጃ በደረጃ ይቀንሳል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ባልደረባችን ጥላሁን መልኬ ስልክ መስመራችን ላይ ይገኛል። ወደ ስኑ እናልፈው። ጥላሁን ጤና ይስጥልን፣ እንደምን አመሸ?
1: ተነስ ለወርቅነሽ መልካም ሰንበት ላንቺ አድማጮችሽ።
0: እናመሰግናለን። መልካም ሰንበት ላንተም ጥላሁን። እንግዲህ ዛሬ ቀናችን ቀኑን ያውጣት ጀምሮ ያስከፋ አሳዛኝ ዜና እየሰማን ነው። የሽብር ጥቃት ሌላምና እንደው ከዚህን ጀምር በይሁዳና ሰማርያ አካባቢ ያለው የደህንነት ጉዳይ እንዴት ነው የሀገራችን ሁኔታ?
1: አዎ ወርቅነሽ፣ በሚገርም ሁኔታ አንቁ የሚፈራና ምናልባት አንድ ቀን ሊፈነዳ ይችላል የሚል ስጋት በደህንነት ክፍሉ በኩል በተረጋጋሚ ይነገራል። ምክንያቱም የይሁዳና ሰማርያ አካባቢ የተረጋጋ መስሎ አይታይም። እንዲያውም እስራኤል አሁን በተለያዩ አቅጣጫዎች ካለችበት ጦርነት በኋላ ሁኔታው ሲረጋጋ ቀጣዩ ስራዋ የሚሆነው በይሁዳና ሰማርያ አካባቢ ያለውን በጣም ብዙ ስራ ይጠበቅባታል። በይበልጥ መከላከያሉ ብዙ ስራ ይጠበቅበታል ይባላል። ምክንያቱም እዛ አካባቢ ብዙ የጦር መሳሪያዎች በጠላት እጅ የማይወዱን ማለት ነው ተጎራብተውን የሚኖሩትኝ ብዛት ያላቸው እንግዲህ በእነሱ ብዙ የጦር መሳሪያዎች እንዳሉ እንደገና እስራኤልን በጦር ማለት በጥሩ አይን እንደማያዩ እና ሁኔታው ቢመቻችላቸው በእስራኤል ላይ አንድ ቀን እንኳን ራሱ እንዴት ነው የጥቃት የመፈጸም ሁኔታ ያሁኑ ፍራቸው በእስራኤል መከላከያ ክፍል አለ። ግን እስራኤል ምንም እንኳ አብዛኛ ኃይሏን በተለያዩ በሀገራችን የደቡብ የሰሜኑ ክፍል የጦር ኃይሏንም ሆነ ብዛት ያላቸው የመረጃ ኃይሏንም ሆነ ጠቅላላ ደህንነት ክፍል እንደው እዛ ላይ እስራኤል እጇን ብታስቀምጥም በከፊል ደግሞ እዚህ አካባቢ ይሁዳና ሰማርያ አካባቢ አልፎ እንዲያውም ብዛት ያላቸው ጦር ኃይሎች ወደ ቦታው የሚላኩበት ሁኔታ አለ። ሁኔታውን ቀጠነው ማለት የሽብር ፈጠራ ድርጊት በአካባቢው ላሉት ነዋሪዎች የህይወት ስጋት ማለት ለደህንነታቸው መጠበቅ ሲባል ይሄ እንግዲህ እንዴት ነው አልፎ በየተወሰኑ ጊዜ አንዳንድ መስቀለኛ መንገዶች ላይ በይበልጥ ይሁዳውያን ሰፈሮች ይሁዳ የሚኖርባቸው አካባቢ እና እነዚህ ፍልስጤማውያን የሚኖሩበት አካባቢ አልፎ የሽብር ፈጠራ ድርጊት ይባልና ይህን ያልቆሰሉ ይህን ያልሞቱ የሚባል ዜናዎችን እንሰማለን። እና ዛሬም የተከሰቱት ተመሳሳይ የሚፈራ የነበረው ሁኔታ ነው። ሳዘን ሁኔታ እንደዚህ አይነቱ ሁኔታም ይፈጠራል እና ይሄ አዲስ አይደለም። የዛሬው ደግሞ በጣም እንዴት የደህንነት ክፍል የጦር መሳሪያቸው ነጥቀው ማለት ነው ሽብር ፈጣሪዎች እንግዲህ በራሳችን ዘመት ሁኔታ የግድያ ድርጊት መፈጸሙ ይህን ላይ በጣም አስጊና እንደዚህ እልባት መሰጠት አለበት የሚል ሁኔታ እንዲሁም በመከላከያ ኃይሉ በኩል ከፍተኛ ነው ትችትም በመንግስት ላይ የሚደርስበት ሁኔታ አለ። ምክንያቱም መንግስት ምንም እንኳ ጦርነት ላይ ብንሆንም አካባቢውን በተመለከተ እንዴት ነው ጠንከር ያለ እርምጃ ከዛም አልፎ ደግሞ ምንም አይነት እንደ ውሳኔ ያው የደረሰውን ሽብር ፈጠራ ድርጊት ወዲያውኑ አጸፋው እርምጃ ወንጀል የፈጸሙትን ከተገደሉ ተገደሉ ካልተገደሉ ወደ ማሰር እና ከዛም ደግሞ ቤታቸውን በማፍረስ በእንደዚህ አይነት ሁኔታ
0: መስመሩ አንዳንዴ በደንብ አንሰማውም፣ ይቆራርጣል። እንደ ማስተካከል የምትችልበት ሁኔታ ካለ ምናልባት የቦታ የምትቀይር ከሆነ ቀይር ሞክረው። አንዳንዴ ወይ ተጨማሪ ድምፅ ይሰማል ወይም ደግሞ ይቋረጣል። እንዲህ አይነት ችግር አለ። ካልሆነ እንደገና እንደውላለን። እስኪ እንቀጥል እንየዋው። እስኪ ያው እንግዲህ ይሁዳና ሰማርያው ያለውን ሁኔታ ነው እየተነጋገርን ያለው። እንዳልከው የዛሬው በጣም የሚገርም ነው። እንግዲህ በዚህ በደረሰው የሽብር ጥቃት አደጋ ጠዋት በዛው በሰፈሩ አካባቢ ኗሪ የሆነ እንግዲህ ጥቃት የተከፈተባቸውን ይሁዳውያን በአካባቢው ጉብኝት የሚያደርጉ ቡድን ላይ እነሱን ለማርዳት ለማገዝ ወጥቶ ነው እንደወጣ የቀረው ተገድሏል። አሁን ደግሞ ቆይተን ሰማን ሌላ አንድ የመከላከያ ሰራዊቱ አባል የሻለቃ መገደሉን በዚሁ ጥቃት ያው የቆሰሉ ነበሩ። እንግዲህ እሱ ነው አንዱ መሆኑ ነው እና ባልተጠበቀ ሁኔታ እውነት ነው ጦርነት በሌለበት እንደው በሽብር ጥቃት እንዲህ መከላከያ ሰራዊቱም ዜጎችም ሲገደሉ ያሳዝናል በጣም። ቦታውም ምናልባት ወደ ቦታው ለጉብኝት የገባው ቡድን መከላከያ ሰራዊቱን ሳያሳውቅ ነው እንዲሁ በነጻነት የሚገባበት አካባቢ እንዳልሆነ እየተነገረ ነው ያለው። ፍልስጤማውያን መኖሪያ ሰፈር ነው፣ ይሁዳውያንም ይኖራሉ በዛ አካባቢ። ግን መከላከያ ሰራዊቱ ሁሌም ጥበቃ የሚያካሄድበትና ወደዛ አካባቢ የሚገባ ጎብኚ ካለ መከላከያ ሰራዊቱን አሳውቆ ታጅቦ እንደሆነ ነበር የሚነገረው። ዛሬ ግን እንዲሁ ድንገት ገብተው ነው ይሄ ጥቃት እንደደረሰ እየተነገረ ያለውና እንደው በዜጎች በኩልስ ነገሮችን ቀለል አድርጎ የማየት ሁኔታ የለም ትላለህ?
1: እሱም አንዱ ነው። ያ ብቻ ሳይሆን ወርቅነሽ፣ እኛ አሁን በይበልጥ ሽብር ፈጣሪዎቹ በይሁዳውያን ላይ ሽብር ፈጠራ ድርጊት በመፈጸም በእንደዚህ አይነት ሁኔታ ነበር እንግዲህ ሁኔታው ሲመቻችላቸው ሲሳካላቸው ሽብር ፈጠራ ድርጊትን በእነሱ ዘንድ ነበር የሚጀምረው። ይሄ ጠባጫሪነቱም ደግሞ በሽብር ፈጠራ ድርጊቱ። አሁን ግን ነገሩ ተገልብጦ በእኛ በኩልም ደግሞ አንዳንዶቹ አካባቢው የሚኖሩትን ወደ ፍልስጤማውያን ሰፈሮች በመሄድ አምባጓሮ ንብረት ላይም ጉዳት በማድረስ በማቃጠል በእንደዚህ አይነት ሁኔታም ሽብር ፈጠራ ድርጊትም የሚፈጽሙ በእኛ በኩልም አሉ። ይህንን ከጊዜ ጊዜ እንደዚህ አይነት ሽብር ፈጠራ ድርጊት የሚፈጸምባቸው ለመበቀልና በቃላለን ህግ ከለለ በህግ እነዚህ ጉዳቱን የፈጸሙትን ታስረው ካልተፈረደባቸው ታዲያ በሚል እንግዲህ ተስፋ የመቁረጥ ስሜትና እንዲሁም የመበቀል ምልክት የሚያሳዩበት ሁኔታ አለ። እና በእርግጥ ያልሽው ሁኔታ ዛሬው እዛ አካባቢ ጎብኚዎች ወደ ቦታው የገቡበት ሁኔታ አለ። ከወታደሩ ክፍል ጋር ደግሞ እንግዲህ አስቀድሞ የምናገር ሁኔታና መሰራት ነበረበት። ያን ድክመት ነው ግን ይባስ ብሎ በቀጣይ ሁኔታውን ከወዲሁ እንግዲህ መከላከያ የሚናገረው እንዴት ነው በፍልስጤማውያን በኩል የሚደርሰው ሽብር ፈጠራ ድርጊት ሳይሆን በጣም እያሳሰበ ያለው ወርቅነሽ፣ እኛ በዚህ በይሁዳውያን በኩል እዛ አካባቢ የሚኖሩትኝ ወደ ፍልስጤማውያን ሰፈር በመግባት የሚያደርሱት የሽብር ፈጠራ ድርጊትን ለቀጣዩ አለመረጋጋትና እንደገና እነሱም ለብቅ ተስፋ የቆረጡት ለማስታወስ ያህል ከጦርነቱ በኋላ በዚህ በያዝነው 3 ዓመት ጦርነት እነዚህ ፍልስጤማውያን ወደ እስራኤል ክልል እየገቡ ስራ ሰርተው ገንዘብ ይዘው የሚሄዱበትና ቤተሰቦቻችን የሚያስተዳድሩበት አይነት ሁኔታ ነበር። አሁን ታግደዋል፣ የላቸውም፣ አይሰሩም። ስለዚህ በቃ ከመኖር ምን መሞት የማለት ሁኔታ አትርሽው። የሐማስ ሽብር ፈጠራ ድርጅት እድሉን በመጠቀም ደግሞ መሀል ላይ በመግባት ይህን የሽብር ፈጠራ ድርጅት አይዟችሁ ከእናንተ ጎንን፣ እንዲሁም ከዛ አልፎ ገንዘብን በመስጠት የጦር መሳሪያ እንዲኖራቸው በማድረግ በማስታጠቅ እነሱ እያበረታቱ ይታያል። ዛሬ ራሱ በደረሱ ሽብር ፈጠራ ድርጊት የሐማስ ድርጅት ምንድን ነው ያለው? አይዟችሁ ቀጥሉበት፣ ልክ እነዚህ ድርጊቱን የፈጸሙትን እንደነሱ እንደዚህ አይነቱ ነን ማበረታትና ተመሳሳይ ድርጊት መፈጸማል ማበረታታት ይፈልጋል በገንዘብም በጦር መሳሪያ ድጋፍ። እና ሲጀምር እነሱ ብቻ በሚፈጽሙት ሳይሆን ከእኛም ራሱ በሚደረገው ሽብር ፈጠራ ድርጊት በይበልጥ የወታደር እጥረት አለብን እየተባለ በመከላከያ ኃይሉ እነዚህን የአካባቢ ነዋሪዎችን ደህንነት ለመጠበቅ ሲባል እስራኤል ብዛት ያለ የጦር ሰራዊቷን ወደ ቦታው በመለከም የሚጠብቁበት ሁኔታ አለ። ይህንን ስታይ ቀጣይ የቤት ስራ የሚሆነው ለእስራኤል መንግስት ለመከላከያ ኃይሉ ጦርነቱ ከተረጋጋ በኋላ እስራኤል እዛ ብዙ ስራ ሊሰራ፣ ምክንያቱም እያንዳንዱ ቤት በመግባት ያለውን የጦር መሳሪያ የመልቀምና እንዴት ነው ይህን መስራት ይገባታል። ያ ካልሆነ ነገ ከነገ በኋላ አፈሙዙን ወደኛ ያዞሩታል የማለት ሁኔታ አለ። እንዲያውም ሰራ የነበረው ከአሁን በፊት ሌሎች ሀገራትን ሌሎች ሽብር ፈጣሪዎች ለምሳሌ ወደ ሰሜኑ ስንሄድ የህዝቡላ ድርጅት፣ ወደ ደቡብ ሀማስ፣ ሌሎችም አጠቃላይ የሆነ በመደመር በእስራኤል ጥቃት ከፈጸሙ እነዚህ ከአጠገባችን ያሉትን ከዚህ ከአጥር ውጭ ያሉት እና ከውስጥም አብረውን የሚኖሩትም የክፉ ቀን እነዚህን አንድ ላይ ከዘመዶቻቸው ጋር በመሆን በእስራኤል ላይ እንዴት ነው ጦርነት ያነሳሉ የማለት ስጋቱም አለ። በጣም ከፍተኛውን ስጋት ከዛም አልፎ ከአሁን በፊት የጦር መሳሪያ ከውጭ ሀገር ይቀበሉ እንደሆነ ወርቅነሽ፣ አሁን በራሳቸው ጊዜ ጦር መሳሪያም እያመረቱ ነው ይባላል፣ በድብቅ ማለት ነው። ይህንን ሁኔታ ስናይ ለመከላከያ ኃይላችን ከፍተኛ ራስ ምታት፣ ለእስራኤል መንግስትም እንዲሁና እንዴት ነው ይሄ ተደጋጋሚ ነገ ከነገ እልባት ካልተሰጠው ድረስ ነገ ከነገ በኋላ የሚከሰትና በጣም አሳዛኝ ድርጊትና ወቅት ላይ ያለ ነው።
0: አዎ ይሁዳና ሰማሪያ በእርግጥ በጣም ያሰጋል እንዳልከው፣ ትኩረቱ ሌላ ቦታ ላይ ቢደረግም ግን ስጋቱ አለ እንዳለ ነው። እንግዲህ በሂደት ያለውን ሁኔታ አሁን ደግሞ ከኢራን ጋር አሜሪካና ኢራን ጦርነቱን ይዘው ሰንብተው ነበር። እስራኤል ጣልቃ እንዳትገባ ያው ዶናልድ ትራምፕ ጠይቀዋል፣ አልፈቀዱም። በዛ ምክንያት ትንሽ እስራኤል ገለልብ ላይ ሰነበተች ይመስላል። ግን አሁን ምናልባት ስጋት አለ፣ እስራኤል የምትሳተፍበት ጦርነት ሳይኖር አይቀርም የሚል ስጋት አለ። እና እንዴት ነው ውጥረቱ ምን ይመስላል?
1: ይኸውልሽ ይህ ነገር አሁን ያለው ሁኔታ ወደዛ ነው። እንግዲህ በተደጋጋሚ ጠቁመናል ወርቅነሽ፣ እስራኤል አሁን ባለው ጦርነት ምንም እንኳ አሜሪካ እስራኤል ወደ ውስጥ እንዳትገባ በተደጋጋሚ ብታስጠነቅቅም እስራኤል ግን ፍላጎቱ አላት ከአሜሪካ ጀርባ ከአሜሪካ ጋር በመሆን እንዲሁም አሜሪካን ባትገፋ በራሷ ጊዜ እስራኤል የጀመርኩትን መፈጸም አለብኝ ብዙ ያልፈጸምኳቸው ወታደራዊ ጥቃቶች ማድረጋል የሚል ፍላጎቱ ስላላት ይህን በእንዴት ነው አረንጓዴ መብራት የአሜሪካንን ትዕዛዝ ነው የምጠብቀው። ግን ያው እንዳልሹ በተደጋጋሚ ምናልባት የዲፕሎማሲው ዘርፍ ውጤት ሊያሳይ ይችላል የሚል የአሜሪካ መንግስት እምነት ነበር። ከዛ አንጻር የእስራኤል መደብለቅ አሜሪካ አልፈልገችም። ሌላው ምናልባት እስራኤል ወደ ውስጥ ገባች ማለት ኢራንም ያው የምትወስደውን እርምጃ በማስፋት በእስራኤልም ሆነ በሌሎች አካባቢዎች ከበድ ያለ እርምጃ ትወስዳለች የሚል ስጋቱም ስላለ አሜሪካ ለእኔ ስጡኝ፣ ያው በጦር እንግዲህ እያዳከምኩ በማለ ጎን ለጎን ግን ኢራን አቅማቸውን አይተው የመሸነፍ ሁኔታ እና ደካማ ጎናቸውን በሚረዱበት ጊዜ ወደ ጠረጴዛ ዙሪያ እንዞራለን የሚል ተስፋ ነበር የነበረው በዶናልድ ትራምፕ በኩል። አሁን ግን ሲያዩት እንደው እንግዲህ ትናንት ለ13ኛ ጊዜ ባነሳሳት አሜሪካ ለሊት 13 ለሊት ማለት ነው ግን ተወስደው ከቀን እርምጃ ትወስዳለች። አሁን በኢራን በኩል ደግሞ ፍጹም ያው እንደውም አጸፈው እርምጃ ይወስዳሉ ታደሮች ላይ በህይወትም ሆነ በአሜሪካ ንብረት ኔትወርክ ሰብ
0: ጥላሁን ያው ምናልባት እንደገና እንደውልልህ እስኪ ካንድ ደቂቃ ረፍት በኋላ ቴክናዩ ብዙም ድምጽ ጥራቱ ጥሩ አይደለም እየተሰማ አይደለም እያለኝ ነው የቴክኒክ ባለሙያው።
1: ኦኬ ኦኬ
0: እንደውልሽ እንደገና እሺ።

0: እሺ ጥላሁን እንደገና መስመሩ ተመልሷል። ጥላሁን አው እንግዲህ እስኪን ይስማል እንሞክር። እንግዲህ ቴክኒክ ባለሙያው ነው ስኑ ያው ሰው እንደዚህ ይቆጣጣሩ።
1: እሺ ይሁዳና ሰማይ አካባቢ አካባቢ ነዋሪዎች ሆነና እንግዲህ
0: አይ ይርቀት አለው እሱ እንኳን ኢየሩሳሌም እንግዲህ
1: ያው ነው የተወሰነ ደቂቃ ጉዞ ነው
0: ኢየሩሳሌም ይሁዳ ክልላው ግን ይሁዳና ሰማርያ ትንሽ ይርቃል። አው ለዛ ሌላም ምክንያት ይኖራል ብዙ ነገሮች ይኖራሉ አይታወቅም። ያማናውቀው ለዛ ይሆናል እንግዲህ
1: ለማንኛውም ይቅርታ አድማጮች ይቅርታ።
0: አይ ችግር የለውም ይገባቸዋል። ይሄ አንተ ስልክ ብቻ አይደለም አንዳንድ ስልኮች እንደዚህ ያስቸግራሉ አልፎ አልፎና። ጥሩ እንግዲህ ያው እንግዲህ ከይሁዳና ሰማርያ ወጣ ብለን ወደ ኢራን ደርሰን ነበር ለነገሩ ኢራን ላይ ያለው ጥረት
1: እኮ አሁን እዛ በመከተል አሁን ቀደም ከጀመርኩት ለመከተል ወርቅነሽ አሜሪካ እንዳል ነው ካሁን በፊት ተስፋው አይነበረው በአሜሪካ በኩል ኢራንን በቀላሉ በጦር ኃይል ማለት ከፍተኛ ሆነ ወደ ከፍተኛ ጦርነት ውስጥ አይገባ በጦር ኃይል ማዳከምና ያው ኢራን መዳከሟን ስታቅ ወደ ጠረጴዛ ዙሪያ ወደ ድርድሩ የመዞር ሁኔታ ይታያል የሚል ተስፋው ነበር። እነሆ 13 ሌሊት ማለት ነው እንግዲህ ከቀን ከበድ ያለ እርምጃ እየተወሰደ አይደለም መዳከሟን የምታሳየው ኢራን እንዲያውም አጸፋዊ እርምጃ እየወሰደች በአሜሪካ በወታደሮቿም ሆነ በጦር ሰፈሮቿ ከፍተኛ ሆነ ጉዳት እያደረሰች ከዛም አልፎ ጥቃቱን አሰፋለ ወደ ሌሎች ቦታም እንደገና የጠበቀና ጠንከር ያለ ጥቃት በመልስ ብትዝትበት ሁኔታ አለ። ይህን የተረዱት ዶናልድ ትራምፕ የሚባሉ አሁን ምናልባት በራሷ ጊዜ የምትወስደውን እርምጃም አሜሪካ ጠንክር ማድረግና እንደገና የጦር እንትኗን መቀየር ማለት ከአሁን በፊት የጦር ሰፈሮችንና የወታደራዊ ተቋሞችን ትጎዳ እንደሆነ አሁን ግን ወደ የህዝብ ተቋሞች ማለት በምጣኔ ሀብትም ለምሳሌ የኃይል ማመንጫዎችን ድልድዮችን እና ብዛት ማለት በኢኮኖሚዋ ለመጉዳት ጠበቅ ያለ እርምጃ ለመውሰድ ውሳኔ እንደደረሱ የሚታይበት ሁኔታ አለ። ከዛም አልፎ በጣም የሚፈራውና አሁንም ለስምምነት ያላበቃቸው እንግዲህ ይህን የኒውክሌር ጦር መሳሪያ ግንባታን በተመለከተ ከአሁን በፊት በተደረጉ ጦርነቶች ወደ ናታንዝ ቡሸር እና ስፌያን የተሰኘው ቦታ ነበር። አሁን ግን ሌላ ቦታ ከተመታባት በኋላ ኢራን ሌላ ቦታ ወጣ ብሎ ማለት ነው የተወሰነ ወደ 1.6 ኪሎ ሜትር ማለት ርቆ እንግዲህ ወደ በረሃ አካባቢ እና አለት ብቻ ያለበት እዛ ቦታ እንግዲህ የማኮሽ ተራራ በተባለ ማለት ነው ጥልቀቱ እስከ 100 ሜትር ድረስ ያለው እና የአሜሪካ በጣም ብልህ የሚባሉ በአሜሪካ እጅ ብቻ ያሉት ቦምቦች ምድር ውስጥ ጠልቀው የሚገቡት ማለት ነው መጉዳት በማይችሉበት ሁኔታ ያዘጋጀችው እና ይህንን የተረፈውን ኡራኒውም እዛ ደብቃለች የሚባል ሁኔታ አለ። ይህን ደግሞ የእስራኤል የመረጃ ድርጅት ለአሜሪካ አቀብለዋል ይባላል። አሁን በቀጣይ ዶናልድ ትራምፕም ይህን ነገር እመታለሁ ማለት ሁኔታም እንግዲህ እየተነገረ ይታያል። ይህ ሁሉ እንግዲህ ጠበቅ ያለ እርምጃ የሚወስድ ከሆነ ያው አማራጭ ስለማይኖራቸው ዶናልድ ትራምፕ የእስራኤልንም ኃይል አብሮ እስራኤልም እንድትጨመር ምናልባት ፍቃድ ሊሰጡ ይችላሉ የሚል ሁኔታ አለ። ይህን ሁኔታ ወርቅነሽ የእስራኤል መንግስት በጣም የሚጠብቀውና ከአሜሪካ ይህን አረንጓዴ መብራት ለመቀበል ምክንያቱም በእስራኤል በኩል አየር ኃይሉ መሆን አጠቃል በመከላከል መሆን በማጥቃት ቅድመ ዝግጅቱን አጠናቅቆ የሚጠብቁት የአሜሪካን ትዕዛዝ ብቻ ነው። እንዲያውም ዛሬ እናፈሱ የነበሩ ወሬው ዜናዎች በዜናው ሳርኳ በግልጽ ባይነገርም ውስጥ ለውስጥ ግን እንዴት ነው በሚቀጥለው ሳምንት ወደ አሜሪካ እንግዲህ ይስታችን ሰኞ ማለት ነው ጠቅላይ ሚኒስትር ቢናሚን ኔታንያሁ ወደ አሜሪካ እንደሚያቀኑና ዋናው ምክንያት እንኳን ይሄ በጣም ሪፐብሊካን ፓርቲ ወክለው ኮንግረስ አባል የነበሩት ሴናተርን የሞቱበት በድንገት የሞቱበት ሁኔታ የቀብር ስነስርዓታቸው የሚቀጥለው ሳምንት ይፈጸማል። በዚህ የቀብር ስነስርዓት ለመገኘት ሲሉ እግረ መንገዳቸውን ከዶናልድ ትራምፕ ጋር እንደሚገናኙ ጠቅላይ ሚኒስትሩ ዛሬ አካባቢ መረጃ ሰጥተዋል። አሁን ከዚህ ጀርባ የሚነገረው ምናልባት ከዛ በፊት አውቀው ለማዘናጋት ጠላትን ለማዘናጋት ሲባል ከዛ በፊት ምናልባት እስራኤል አሜሪካ በኢራን ላይ ሌላ እርምጃ ሊወስዱ ይችሉ ይሆን የሚባል ይናፈሳል ይሆናል ማለት ሳይሆን የሚነገርበት ሁኔታ አለ። ልልሽ የፈለግኩት እንዴት አይታወቅም ምናልባት አሜሪካ ከእስራኤል ጋር በውስጥ ለውስጥ የደረሱበትና እንዴት መጉዳት የሚለውን ሁኔታ እንግዲህ ምናልባት አማራጭ ከሌለውና በኃይል ብቻ የሚረዱ ከሆነ ይላሉ ዶናልድ ትራምፕ ኃይል እንጠቀመል ያሉበት ሁኔታ አለ የዲፕሎማሲው ዘርፍ ውጤት ካላሳየ ማለት ነው። እና ያለ ሁኔታ በጣም እንዴት ነው ማወቅ አይቻልም። ግን ሁኔታው እንደምናየው ከሆነ እንግዲህ ምልክት የሚያሳየው እንዴት ነው አሜሪካም ሆነች እስራኤል በኢራን ኢኮኖሚ ኢኮኖሚዋ በከፍተኛ ሁኔታ ተጎሳቋል። በጣም ተጎድቷል። ኢራን ዜጎች ውሃ አቅርቦት የላቸውም፣ መብራት አቅርቦት የላቸውም፣ የኑሮ ውድነት አለ። ዜጎች በከፍተኛ ሁኔታ መንግስት ላይ ትችት እያደረሱ እያማረሩ ነው። ከዛም ይባስ ብሎ ደግሞ ከፍተኛ ኢኮኖሚ ውድቀት እንዲደርስ እንግዲህ በአሜሪካ በኩል ከፍተኛ የኢኮኖሚ ማዕቀብ እንዲሁም በሌሎች ሀገር የተያዘውና አሜሪካ ውስጥ በእጁ ያለው የኢራን ገንዘብ እሱ ከአሁን በፊት እንዲለቀቅ የተደረሰበት ስምምነት ነበር። በተኩስ አቁም ስምምነቱ ቀስ በቀስ እንዲለቀቅ ያቀርቱ አሁን በአሜሪካ ላይ በደረሰው ጉዳት ኢራን ባደረሰችው ጉዳት ይሄ የተያዘው ገንዘብ ካሳ ለአሜሪካ ካሳ ይሰጣታል ሲሉ ዛሬ ዶናልድ ትራምፕ ተናግረዋል። ማለት ኢኮኖሚዋን ለማዳከም እንግዲህ ውሳኔ የደረሱበት አለ። ይበልጥ ግን በእስራኤል በኩል አሁን አሜሪካንም እየወተወተች ያለችው ምንድን ነው? ኢራንን ማዳከም የሚቻለው በኢኮኖሚ በአቅሟ ስንመጣ ነው። ስለዚህ ገንዘብ መለቀቅ የሚባለው ትቶ በሌል በምጣን በማለት በኃይል ማመንጫዋ የነዳጅ ምርቷን ለዓለም ገበያ እንዳታቀርብ እና አጠቃላይ እንዴት ነው በዚህ ከመጣን ምንም ነገር ከሌላቸው ገንዘብ ከሌላቸው ምናልባት ድክመታቸውን ሊያውቁ ይችላሉ የሚል ሁኔታ አለ። ወደዛ ውሳኔ ከተደረሰ ከአሁን በፊት ያልተወሰዱ ወታደር እርምጃዎች በእስራኤልም ሆነ በአሜሪካ ምናልባት ሊደረግ ይችላል። እንግዲህ አንዳንዶች ግምት ነው ግን ጎን ለጎን አሁን ሌሎች አስታራቂዎች ትናንት የኢራቁ ጠቅላይ ሚኒስትር ማለት ነው በአሜሪካን መልእክት ለኢራን የማስታረቂያ ወይም ወደ ተኩስ አቁሙ እንደገና መመለስ የሚል የአሜሪካን ጥያቄ በኢራቅ መንግስት በኩል ለኢራን ተቀብለው ነበር። ይህን አልተቀበለውም። ኢራኖች አንፈልግም ያሉበት ሁኔታ አለ። ማለት ስምምነቱን አሁን እኛ ጦርነት ላይ ነን፣ ጦርነቱን እስከ መጨረሻው ሁኔታ ያሉበት ሁኔታ አለ። እነዚህ ነገሮች መፍትሄ ካላገኙ እንደኔ እይታ እንግዲህ በቀጣይ የሚሆነው ያው አሜሪካ ሀያል ነች። በሀያል እንግዲህ የቀረውነን ማለት በ ኢራን የተለያዩ የኢኮኖሚ አውታሮች ከመጡ ማለት ነው እንግዲህ ከፍተኛ የሆነ ድካም። በእንደዚህ አይነት ሁኔታ ምናልባት ኢራንን ከተቻለ ወደ ጠረጴዛ ዙሪያ የሚመለሱበት፣ ካልሆነ ደግሞ ያው መጀመሪያ የታቀደበትን ውጤቱ ማለት ነው ስልጣኑ እስከ መገርሰስ ድረስ ምናልባት ሊካሄድ ይችላል የሚል ሁኔታ አለ። ግን ዞሮ ዞሮ ዋናው እንግዲህ ሊሆን ላይሆን የሚችልበት ዋናው አራጊ ፈጣሪ ዶናልድ ትራምፕ ናቸው እና ከሳቸው አንደበት ማለት ነው እንግዲህ እሳቸው ናቸው ዋናው መልሱ ያለ ከሳቸው እጅ ነው ማለት ይቻላል። ወርግ
0: ልክ ነህ። አስቸጋሪ ነው። ኢራን እጅ ካልሰጠች ያው ሁኔታው ትንሽ ከባድ ይመስላል። አዎ፣ ሌላው እንግዲህ ያው ከአሜሪካ ጋር ተያይዞ ነው። ይሄም አሜሪካንም እስራኤልንም ይመለከታል። አሜሪካ ሰሞኑ ያው እንደምናውቀው ከሳውዲ አረቢያ ጋር ሳውዲ አረቢያ ለልማት አላማ የሚውል የኒውክሌር ኃይል እንዲኖራት ስምምነት መፈራረማቸውን አይተናል። ይሄ ደግሞ በእስራኤል በኩል ብዙ ሀሳቦችን እያስነሳ ነው። እስራኤል በሁኔታው ብዙም እንዳልተደሰተች ነው የሚነገረው። ከዚህ በፊት በባይደን ዘመነ መንግስት ለሳውዲ አረቢያ ይህን ፈቃድ ለመስጠት ጥላሁን ሌላ በምትኩ ከሳውዲ አረቢያ የሚጠበቅ ነበር። ከእስራኤል ጋር የሰላም ስምምነት መደበኛ የዲፕሎማሲ ግንኙነት ላይ ከደረሱ ይህን እንፈቅዳለን የሚል ነበር። ትራምፕ ግን ከራሳቸው ጋር ነው ሁሉን ነገር እንግዲህ ያገናኝተው የሚያዩት ፈቅደዋል፣ ተስማምተዋል። እና እንደው እንዴት ይታያል? ወደየት እያመራን ነው?
1: ይኸውልሽ እውነት ከሆነና መጨረሻው በእንደዚህ አይነት ሁኔታ ከተጀመረ ክፍተት ከተሰጠ ማለት ነው እኔ እንጃ መካከለኛው ምስራቅ ያለው ሁኔታ የመቀየርና ለእስራኤል ደግሞ ከፍተኛ የሆነ ስጋት ላይ ማለት ከአሁን በፊት አሜሪካ ያላትን ኃይል ሙሉ በሙሉ እንኳን ባይሆን በይበልጥ ግን አሜሪካ ትልቅና ትልቁ አላማዋና በተግባር የምታደርገው የነበረው የመካከለኛውን ምስራቅ የበላይነት ለእስራኤል የሰጠችበት ሁኔታ ነበር። ያሏትን የጦር መሳሪያዎች ለእስራኤል የመስጠትና እጅና ጓንቱን የመስራት ሁኔታ አሁን ግን ለሌሎች ሀገራት ይባስ ብሎ ደግሞ ለእስራኤል ጠላት ለሆኑ ጠላት ማለት ይቻላል። እነዚህ አንድ ቀን ተገልብጠው ጠላት መሆናቸው አይቀሬ ነው። ገብቶሻል? እና ኃይሉ ስለሌላቸው እንጂ ኃይል ሲኖራቸውና ከእስራኤል ባልተናነሰ ብዛት ያላቸው ጦር መሳሪያዎችን በእጃቸው ካስገቡ ነገ ከነገ በኋላ የሚሆነው አይታወቅም። አሁን ክፍተት ከተሰጠ ጥሩ እንደማይሆን እንግዲህ አሜሪካም እኮ ያውቁታል። በአሜሪካ በኩል ግን ዶናልድ ትራምፕ እንግዲህ ያው እንዴት ነው የቢዝነስ ሰው ናቸው። እሳቸው የሚያውቁት ደግሞ የአሜሪካን ጥቅም ነው። አሁን ከሳውዲ አረቢያ ጋር በእርግጥ ቅድም ያልሽው ነገር አለ። ከአሁን በፊት ምናልባት ከሳውዲ አረቢያ ጋር በሚደረሰው ስምምነት ሳውዲ አረቢያ የእስራኤልን ሕልውና አውቃ የአብርሃም ስምምነት የሚባል የተጀመራለ በዶናልድ ትራምፕ ማለት ነው። በዛ ሳውዲ አረቢያ በስምምነቱ በመግባት እስራኤልን ሕልውናን ተቀብላ የእስራኤልን ሉዓላዊነት ተቀብላ በእንደዚህ አይነት ሁኔታ እንግዲህ የሰላም ማለት የሰላም በእንደዛ ዙሪያ ነበር መጀመሪያ አካባቢ ይህን እንኳን ታውቁ እንዴት እዚህ ይደርሳል የሚል ትችት ነበር። ትናንት ግን በሰጡት መግለጫ አይ ከዚህ ላይ የመጀመሪያው እንዲሁም የመጀመሪያው በስምምነቱ የመጀመሪያው ይህንን እንግዲህ ዋናው ይሄን ወታደራዊ ሳይሆን ይህን ያህል ማመንጫ ይሄን የኒክሎር ግንባታ ማለት ነው።
0: ዜጎች ልማታዊ ጥቅም ነው የተባለው፣ ግን ስጋቱ ምንድነው? ከዚህ ከልማታዊ ጥቅም ወደ መከላከያ ሰራዊቱ መጠቀሚያ መሳሪያ ለመቀየር በጣም አጭር ጊዜና አጭር ኃይል እንደሚያስፈልግ ነው የሚነገረው። ጊዜ
1: እውነት ነው ለጊዜው። አሁን በዚህ ዙሪያ ዶናልድ ትራምፕ የሰጡት መግለጫ ምንድነው? አይ የአብርሃም ስምምነት በተመለከተ ሳውዲ አረቢያ መጀመሪያ ማድረግ ያለባት እኛ በዚህ ከረዳናቸው ሳውዲ አረቢያን ስምምነት ከደረሰ መጀመሪያ በእስራኤል ሉዓላዊነት ተቀብለው ይህን ምን ጥያቄ የለውም ሲሉ እንግዲህ በዚህ ዙሪያ ያው ድምጻቸውን አሰምተዋል። ዋናው ግን የሚያሰጋው ምንድን ነው እንዳልሽው፣ ይህንን ለመጀመሪያ ጊዜ በመካከለኛው ምስራቅ እንግዲህ ከሌሎች ሀገሮች ቃል ቢገባም በትክክል ፊርማ ላይ እየደረሱ ግን ከሳውዲ አረቢያ ጋር ነው። ይህ ሲሆን ለአሜሪካ መንግስት በብዙ ቢሊዮን ዶላር እንግዲህ ስምምነቱ እስከ 30 ዓመት ድረስ ነው። በ30 ዓመት ብዛት ያለው ገንዘብ ወደ አሜሪካ ይገባል። ዶናልድ ትራምፕ የሚመለከቱት ይህን ነው። ሌላው ግን የአሜሪካ መንግስት ይህን አሳልፈው ለሳውዲ አረቢያ መስማማታቸው ምንድን ነው? አሁን ይህን በተለያዩ የኃይል ማመንጫ ምን በለው ምናምን ከነገ በኋላ ተቀይሮ አሁን ይሄ እንዳልሽው ወደ ጦር መሳሪያ ና የሚፈራውን ወይም ጦር መሳሪያ ለመገንባትም ምንም ችግር ሳይኖረው ሊሰሩትም ይችላሉ፣ ደግሞም ይቻላልም። ስጋቱም ያ ነው። ግን የአሜሪካ መንግስት እንዴት ወዳጅን እስራኤልን ወደ ጎን አድርጎ እንዴት ይህን ነገር ሊፈቅድ ቻለ የሚል ጥያቄ ሲጠየቅ፣ ይኸውልሽ ሳውዲ አረቢያ ከአሁን በፊት አሜሪካን ጠይቃ አይሆንም የሚል መልስ ስላገኘች ከሩሲያና ከቻይና ጋር መንገድ ጀምራለች፣ ይህንን ድርድር ጀምራለች። እንዲያውም ሩሲያና ቻይና ምንም ችግር በሌለው ለሳውዲ አረቢያ ይህን ነገር ለመገንባት ቃል የገቡበት እና ምንም ችግር በሌለው የሚስማሙበት ሁኔታ አለ። ይህ ሁኔታ አሜሪካን በጣም አስግቷል። አሁን አሜሪካ ምንድን ነው የጠየቀችው? ዶናልድ ትራምፕ ምንድን ነው ያሉት? ኦኬ እኛ ስንጠየቅ እንዲያውም ብዙ ገንዘብ ልናገኝ ልናተርፍ ተጠይቀን እኛ እምቢ ካልን ነገ ሳውዲ አረቢያ ከሩሲያና ከቻይና ጋር ይህን መሳሪያ ልታገኝ ትችላለች፣ ይህን ነገር ሊገነቡላት ትችላሉ። ስለዚህ ምን ጥቅም አገኘ የማለት ሁኔታ ራሳቸው የጠየቁበት ሁኔታ አለ እና ያለኝ አማራጭ ያው የተለያዩ ስምምነቶችን በማስፈረም ማለት ነገ ከነገ በኋላ ወደ ጦር የኒውክሌር ጦር መሳሪያ ግንባታ እንዳይሆን ወይም ደግሞ ይህ ነገር ወደ ወዳጅ እስራኤል አፈሙዙን እንዳይዞ በእንደዚህ አይነት ሁኔታ ስምምነት ውስጥ ገብተን ለምንኛ አንሸጥላቸውም፣ ለምንኛ አትራፊም ሆነን ለምንስ እኛን በእኛ እጅ አይሆንም። ጎን ለጎን ደግሞ ከሌሎች ከሩሲያና ከቻይና ሳውዲ አረቢያና ሌሎችን ማራቅ ነው። ስለዚህ ይህን ነገር አመዛዘኑ ነው ካሰቡበት በኋላ የደረሱበት ውሳኔ ይባላል። ሳስበው አማራጭ የላቸው ሞርግነሽ። በእርግጥ እኛን ይጎዳል፣ በጣም ይጎዳል።
0: እኛን ይጎዳል፣ ግን አሜሪካ የአሜሪካን ጥቅም ነው መጀመሪያ የምታየው። እሱን ነው እንግዲህ ማየት የምንችለው።
1: እውነት ነው። ከዛ አንጻር ስታየው አሜሪካ መንግስት የደረሰበት ውሳኔ አሁን እኔ እንጃ፣ ማንም ቢሆን በሳቸው ቦታ ቢሆን የገንዘብ ጥቅም አለ፣ እንደገና ጠላትነን ተፎካካሪዎችን ማራቅም አለ። ብዙ ብዙ ጥቅሞች አሉ። በእኛ በኩል የግል ጥቅማችን ስናየው ግን አዎ፣ ለእኛ በፍጹም ያም ይሁን ይህ ፍጹም በእነዚህ እጅ ይህ ነገር መግባት። ሌላው ትልቁ ስጋት ምንድን ነው? ነገ ሳውዲ አረቢያ ይህ ነገር ተቀበለች ከአሜሪካ፣ ይህ ብቻ አይደለም እኮ ሌሎች የጦር አውሮፕላኖችም አሁን ሊሸጥላቸው ነው። እንግዲህ ይህ ከሆነ ሌሎች በአካባቢው ያሉትን የተባበሩት አሚሪዎች እንደነ ግብፅና ሌሎቹ ሀገርም ይህን መሳሪያ ስጡን በማለት አሜሪካን ሊጠይቁ ነው። ደግሞም አንድ በሩ ከተከፈተ እነዚህ ሀገሮችን ደግሞ እምቢ ላይል ይችላል የአሜሪካ መንግስት። አሁንም ቢሆን ከአሜሪካ ጋር ስምምነት ካላደረጉ ከሌሎች ተፎካካሪዎች ጋር የመሄድ ሁኔታ የማስፋፋት ሁኔታ ስለሚኖር፣ ስለዚህ እስራኤል የምትለው ምንድን ነው? በሳውዲ አረቢያ የተጀመረው በሌሎች ሀገራትም ይህ ነገር ተግባር ላይ ይሆናል። ይህ ደግሞ የእስራኤልን የመካከለኛው ምስራቅ የበላይነት አጣሽ ማለት ይህ ስጋት ከፍተኛውን እንዲያውም ጠቅላይ ሚኒስትሩን ከዚህ ፖለቲከኞቹ በከፍተኛ ሁኔታ እየታክሷቸው ይገኛል። ያው ዶናልድ ትራምፕ እስራኤልን ወደ ጎን አድርጎ የፈለገው አያግሎ ማለት ነው። ከአሁን በፊት ከቱርክ ጋር በተያያዘ ሁኔታ ይህን F-35 የተሰኘና F-10 እንኳን ሞተር ነው የጦር አውሮፕላን ሞተር የመሸጥ ሁኔታ ነው። ምክንያቱም አውሮፕላኑ በቱርክ ካምፓኒዎች ተሰርቷል። እነዚህን በጣም ሚዛን ለዋጭ የሆኑና በእስራኤል እጅ ብቻ የሚገኘውን ጦር መሳሪያ እንዴት ትራምፕ ሊሸጥ ይችላል የሚል ይሄ ሲሆን ደግሞ የእስራኤል መንግስት የት አለ? ወዳጅ ናቸው ጓደኛሞች ሲባል የነበረውን ለምን ይሆናል ትችት አለ። ግን አሜሪካ የምታየው የራሷን ጥቅም ነው። ከዛ አንጻር የደረሰበት ውሳኔ እና ነገሮች ውስብስብ ናቸው።
0: በአንድ በኩል

0: የጥቅሟን ስታስጠብቅ የእስራኤልን ጥቅም ወደ ጎን የማድረግ ሁኔታ አለ። ይኸውልሽ ትልቁ ፍራቻ ደግሞ በእስራኤል በኩል ያለው የትራምፕ መንግስት በእርግጥ ከኛ ጎን ነው፣ ነገ በሳቸው የስልጣን ዘመን ጦርነት ቢገባ ሌሎች ሀገራትም አንድ ኃይላቸውን እንትን ቢመጡ የአሜሪካ መንግስትና የጦር ኃይሉ አሜሪካ ከእስራኤል ጎን የሚቆም ሁኔታ ይሄ ጥርጥር የለውም። ግን ነገ ከነገ በኋላ እኒህ ፕሬዚዳንት እኮ ከሶስት ዓመት በኋላ እኮ ስልጣን ላይ የሉም። ይባስ ብሎ ደግሞ የዲሞክራት ፓርቲው ስልጣን ላይ ከወጣና አሁን የተደረሱት ስምምነቶችና ያሉት ሁኔታ እነዚህ ነገሮች ምን ሊሆን ነው፣ እንዴት መቀየር ይችላል የሚለውን ሁኔታ በቀጣይ 5-10 ዓመት ስናየው ያለንበት ሁኔታ አቅጣጫው ጥሩ እንዳልሆነ፣ ምክንያቱም ከወዲሁ ለዘመናት ይህን ነገር ለማድረግ እኮ ተሞክሮ ነበር። አሁን እነዚህ የመካከለኛው ምስራቅ ሀብታም ሀገሮች እነዚህ ፋርስ ባህረ ሰላጤ ሀገሯት ማለት ነው፣ በነዳጅ ምርት አድለው ማለት ገንዘብ ያላቸው ይህን የጦር መሳሪያ እጃቸው ለማስገባት ሌት ተቀን አሜሪካን የማጸኑ ነበር። ግን የአሜሪካ መንግስት አይሆንም፣ ምክንያቱም የእስራኤልን የበላይነት ለመጠበቅ ሲባል ነው። አሁን ግን በዶናልድ ትራምፕ ስልጣን ዘመን እነዚህ ነገሮች ከተፈቀዱ ነበር፣ ከተከፈተ ሌሎችማ ስልጣን ላይ ሲወጡ የእሳቸውን ያህል እስራኤል እነነን የማያቀርቡት ማለት ነው ምን ሊያደርጉን የሚለው ሁኔታ ስናስብ ለእኛ ለዋላ ለመኖርና በእውነት መምልሽ ከፍተኛ ስጋት። ስለዚህ አገራችን እንግዲህ እንደ እኔ እንጃ እስራኤል እንደምናየው ከሆነ ትንሽ ከፕሬዚዳንቱ ጋር ከትራምፕ ጋር ምንም እንኳ የውስጥ ቅርብ አለ ወዳጅ ናቸው ቢባልም አልፎ አልፎ በሚወሰኑት በጣም እንዴት ነው የመኖርና ያለመኖር ሁኔታ ማለት ይቻላል የእስራኤልን የወደፊት ዕጣ ፈንታ በተመለከተ የሚወሰኑት ውሳኔ በአሜሪካ በኩል ስታየው ግን ከፍተኛ ስጋት የሚጥል ነው። እና የት እንዴት ያን ወዳጅነት የት ሄደ? ለምን ጠቅላይ ሚኒስትሩ ማሳመን አቃታቸው? ለማንኛውም የፊታችን ማክሰኞ እንግዲህ ግራም እኒህ ሴናተር በድንገተኛ የሞቱት ነብሲ ባር እሳቸውን ቀብርነት በተመለከተ ምክንያት አድርገው ጠቅላይ ሚኒስትሩ ወደ ሰኞ አካባቢ ይሄዳሉ። ወደ ማክሰኞ አካባቢ ከዶናልድ ትራምፕ ተገናኝቶ የሚዋዩበትም በእነዚህ ዙሪያ ነው ይባላል። ምናልባት ከዛ በኋላ አዲስ ነገር ይዘው ከመጡ እኔ እንደማስበው ከሆነ ግን ዶናልድ ትራምፕ እንግዲህ አማራጭም ስለሌላቸው ቅድም በጠቀስናቸው የተለያዩ ምክንያቶች ያው እንዳልሽው ሌሎች ሀገራትን ኢራንን ለማስፈራራት ሲባል አንዱ ምክንያትም ነው። ምክንያቱም እነዚህ እነ ሳውዲያና ሌሎቹ እነዚህ መጠንከር ማለት ኢራን ማዳከም ማለት ነው። በሌላ በኩል ያ እነዚህ ነገሮች ታስበው ከግል ጥቅሟ ጋር ያደረሱበት ውሳኔ እስራኤልን ባለው ደረጃ ሊጎዳ ይችላል እንዳልነው። ወደፊት ግን የሚሆነውን ነገር እንግዲህ እዚህ ያሉት ከፍተኛ ባለስልጣናት መቼም በሀገር ደረጃ የሚወሰዱትን ውሳኔዎች ያው ጨዋታው በንግግርና በዲፕሎማሲ ነው። ምናልባት ነገሩ እንዲለወጥ እንግዲህ ያው ተስፋችን ነው። ያለውን ሁኔታ ስናይ ግን ትንሽ ስጋት ላይ ሊጥለን ይችላል። እንግዲህ አስጊ ነው።
1: ያው እንግዲህ ጥሩ ጥላሁን በጣም እናመሰግናለን። እናየዋለን በሂደት የሚፈጠረውን ነገር ሁሉ። መልካም እናመሰግናለን። መልካም ሰንበት። ሻባት ሻሎም።
0: ሰንበት ሰላም ለሁላችን።
1: እሺ ሰላም።

ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዚህ ዝግጅታችን ባህላዊ እሴቶችንና የእስራኤልን ታሪክ እናቀርባለን። ባለፈው ሳምንት የንጉስ ዳዊትን ታሪክ በከፊል ማቅረባችን ይታወሳል። ንጉስ ዳዊት ከንጉስ ሳውል ቀጥሎ የነገሰው የእስራኤል ህዝብ ሁለተኛው ንጉስ ሲሆን በመጽሐፍ ቅዱስ ታሪኳ የተጻፈውና ታዋቂዋ ሴት ሞዓባዊቷ ሩት ቅድማያቱ ናት። በጊዜው እስራኤላውያን ከሞዓባውያን ጋር ስለማይጋቡ የሩት የልጅ ልጅ እሴይ አያቱ ወይም እሚታው ሞዓባዊት ስለሆነች ከናናዊት ሚስት ማግባቱ ውዝግብን ስላስነሳና የፍርድ ሂደት ላይ ስለሆነ ልጆችን ከወለዱ በኋላ የፍርዱ ሂደት እስኪያበቃና ውሳኔ ላይ እስኪደረስ ድረስ ከሚስቱ ጋር ተለያይተው ለመቆየት ወሰነ። ከለታት አንድ ቀን እሴይ ወይም ሻይ አገልጋዩን ወይም የቤታቸውን ሰራተኛ ወደ መኝታው እንድትገባና እንድትዘጋጅ ጥያቄ ያቀረበላት። አገልጋዩዋ ወይም የቤታቸው ሰራተኛም ለመቤቷ ስለነገረቻት እሴይ ወይም ሻይ ሳያውቅ ትክክለኛ ሚስቱ የልጆቹ እናት በጨለማ ገብታ ከእሴይ ጋር አደረች። በዚህ ሌሊትም ዳዊት ተጸንሶ አደረ። እሴይ ግን ዳዊት በነቢዩ ሳሙኤል ወይም ሽሙኤል አማካኝነት ለንግስና እስኪቀባ ድረስ የእሱ ልጅ መሆኑን አያውቅም ነበር። እናቱም በሚስጥር ይዛው ነበር። ዳዊት ገና እረኛ እያለ ለእስራኤል ሕዝብ ከባድ ፈተና ሆኖበት የነበረውን አስፈሪውንና ግዙፉን ብረት ለበሱን የፍልስጤማውያን ተዋጊ የሆነውን ጎልያድን በወንጭፍ ድንጋይ በመግደል የሕዝበ እስራኤልን ኩራት መልሷል። ዓለማችን የሚያውቀው ድንቅ ታሪክ ንጉሥ ዳዊት ሲነሳ ብረት ለበሱ ግዙፉ ታላቁ

አስፈሪው ጎልያድና እረኛው ዳዊት በወንጭፍ ድንጋይ ወይም በጠጠሩ ይታወሳሉ። ንጉሥ ዳዊት ገና ወደ ንግሥና ሳይመጣ በጠጠር ድንጋይ የእስራኤልን ሕዝብ አስጨናቂ የሆነውን ብረት ለበሱን የፍልስጤም ተዋጊ ጎልያድን ገድሏል።

0: ስለ ታሪኩ ራብ ሩቬን መለሰ እንዲህ ይሉናል።
1: ህዝብ እስራኤል እንግዲህ በሳኦል ጊዜ ብዙ ችግር ነበር። አንድ ጎልያት የተባለ ፍልስጤማዊ ነው። በጣም ቁመቱ 6 ክንድ ከስንዝር ይሉታል። ስፋቱ አንድ ሲሚያክል ህዝብ እስራኤልን ምጣት ይዞት ነበር በፍራት። ንጉሰ ሳኦል ሁላ ፈርቶት ነበር። አንድ ሰው ለኔ ያምጡ እኔን ያቸነፈ የህዝብ በሙሉ ፍልስጤማዊ ነው እናንተ ተገዥዋናል። እኔ ካቸነፍኩት ደግሞ እናንተ የኔ ተገዥቶናል በማለት በማጉራራት 40 አመት ህዝብ እስራኤልን በጣም ፈርተው ነበር። ምጥ ይዟቸው ነበር። እንግዲህ ምጥ ማለት ወንዶቹ ላውቁት አይችሉም ሴቶች ግን የወለዱት ያውቃሉ። ሞትና መዳን ማለት ነው። በጣም አስፈርቷቸው ነበር። ይሄን ሰውም እንደዚህ ከዚህ ደረጃ የደረሰ ህዝብ እስራኤል ለማስፈራት ለምን ነው ሲሉ ኖኦሚ መመለስን ይሆናል እንጂ ኖኦሚ ስት ሁለት ምሽሮች ነበሯት። አንዷ ምሽራ ኦርፓ ትባላለች፣ የጎልያት እናት ናት። አማቷን 4 ክንድ ሸኝታታለሽ ይላሉ። 4 ክንድ 4 እርምጃ የሚሏሉ 4 ክንድ ስለ ሸኝሻት 40 ቀን ይኸው እንግዲህ አትሉ ጠላትም ቢሆን እግዚአብሔር ደግሞ ስጠው እስራኤል እንዲያስፈራራ። ይህ ሳኦል ንጉሥ ንጉሥ ሳኦል ቃል ገባ። ይህን ሰው ያቸነፈ ይህን ሰው የታገለ ልጄን ሚካልን ሚስት እንዲሆን አማቼ እንዲሆን እሰጣለሁ። ምንም ያልገባው ቃል የለም። አሁን እንደ አጋጣሚ ንጉሥ ዳዊት መጥቶ የሆነ ተልኮ ሰራኛው ኑሮ መቼም እንግዲህ ሁልጊዜ በረሃ ነው እሱ። ሲመጣ ይህ ሰው ሲሳደብ ሰው ሁላ ተንቀጥቁ መሆናችሁ ነው አላቸው። እንደዚህ ያለ ፍልስጤማ እያስፈራራ ይህ እንደ እግዚአብሔርን የእስራኤልን አምላክን የሚራገም እየተሳደበ ነው። ምገደፍ አምላክን ነ የእናንተ አምላክ ደግሞ ምንድን ነው? እንደዚህ እያለ እነሱን በጣም ዝኗል። እኔን ስደዱ ያላቸው ንጉሥ ዳዊት ገና ሕፃን የ28 ዓመት ልጅ ነው። እንዴት ለህ ነው አንተ ሎሎሎሎ ስደዱኝ። እኔ እኮ እኔ አንበሳንና ዶቭ የሚባሉ ጠንካራ ራዊቶች በእጅ ይዤ በአምላክ ኃይል ያቸነፍኩ ነው አላቸው። ንጉሠ ሳኦል ልብሱን አወለቀና አለበሰው። አለበሱት እንትን የሆነ ጀበርና እንድ ጠለ አስታጠቁት። አለበሱት አውልቁልኝ፣ ይህን አልፈልግም አለ። ስጡኝ ዝምራችሁ ስደዱኝ። 5 ወንጭፍ ያዘና 5 ጠጫ በትሩን ያዘና ሻንጣውን አንጠልጥሎ ሳቀ። በቃ አጣጣለው። እኔ ውሻ ነኝ እንዴ? ይህን የምትሰዱልኝ ውሻ ነኝ አለ። እንግዲህ ሁሉ ብረት የለበሰ ነው ይህ ጎልያት የተባለ ሰው። ግንባሩ ብቻ ናት የሚያይባት በዚች አይኖቹ ግንባሮች ነው እንጂ ሁሉ ብረት ነው፣ ሁሉ ብረት ነው። አንተ ለወፍ አሁን አንተን ስጋህን ወፍ እንዲበሉት ነው እንድትቀበር እኳ አትሆንም አለው ዳዊትን። ስማ አንተ በጉልበት ነው የምትመካ፣ እኔ ግን በእግዚአብሔር በእስራኤል አምላክ ተመክቼ ነው የምመጣለና በጣም ሳቀ። ይህን በጣም አጣጣለው። በአንዲት ደንጃ ወንጭፍ ሸር አድርጎ ቢሰደው ግንባሩን። እንግዲህ አብዛኛውን ጊዜ ምን ይላሉ? ግንባሩን ሰው ሲመታ ወደ ኋላ ነው የሚወድቅ። እግዚአብሔር ብሎ ግንባሩ ሲመታ ወደ ምን ይወድቃል? ወደ እሱ። ለምንድን ነው ሲሉ እንግዲህ ዳዊት አንገቱን ቆርጦ መውሰድ አለበት። በዛውን ጊዜ እንደዚያ ነው እንግዲህ የገደለ አንገቱን ቆርጦ ይወስዳል። 6 እርምጃ እንዳይራመድ ለሱ እንዲቀርበው በማለት ደመወዝ ምን ሰጥቶ በአንዲት ደንጃ አውድቆ ህዝብ እስራኤል እንግዲህ ኮሂብ ወፅንያዲ እኔ በኃይላችን ነው እኛ በጉልበታችን ነው። አሁን እንግዲህ የምናየው ሁላ ተአምር በዚህ ጦርነቶች አሁን ባሳለፍናቸው አንድ ሲመስላቸው ሰዎች ወታደሮቻችን፣ አዎ ኃይል ብርታት ስታቸው ለፈዘብ ነው። ግን መጀመሪያ ደረጃ ኃይል ለህዝብ እስራኤል የሚሰጠው ማን ነው? አምላክ ነው። በአምላክ መመካትን ካለ ማቸነፍ አለ ማለት ነው። ብዙዎች ግን እኛንን እንደዚህ ሲሉ ያው ብዙ ተጨንፈና ነይ በቀድሞው ጊዜ እስራኤል በአሁን እስራኤል ተቋቋመች በንስቶ የውትድና ሁኔታ በሃይማኖት ሁኔታ በጣም ሲያከብሩ ነበር። አሁን ግን ጥቂት ማጣጣል ስለመጣ ወዘተ ነበሩ ጥቃቶች ብዙ ደርሰውብና ነይ በ7 ቀን በ10ኛ ወር የነበረው ሁኔታ ያ ሁሉ አሁን ብዙ ጥቃት የሚደርሰው አንዳንድ ጊዜ ሰዎች እንትን ይላሉ። እዩዋ በአሁኑ ጊዜ ፖለቲካዎች አሁን ምን ይላሉ? አንዲት ትንሽ ነገር አድርገው እኛ ያደረግነው እዩ። ንጉሠ ዳዊት ግን ይህን ሁላ አድርጎ እኔ ትል ነኝ እንጂ ሰው አይደለም። እንግዲህ ጉልበቱን፣ ኃይሉን፣ ብርታቱን ያውቃል። ትሁትነቱ ሰው ትሁቱ ስንል ይህ ሁላ ያደረግኩት እኔ አይደለሁም በአምላክ ኃይል ነው። ይህን ሲል አምላክ እያከለ ኃይል ይሰጠዋል። በዚህ ትልቅ ስጦታ ለህዝብ እስራኤል የሰጠው እምነት ነው።
0: የህዝብ እስራኤል ሁለተኛው ንጉሥ ዳዊት ገና ወደ ንግስና ሳይመጣ በወጣትነት ዘመኑ የፍልስጤምን ተዋጊ ጎልያድን በወንጭፍ ድንጋይ መትቶ በመግደል በእስራኤል ሁሉ ታዋቂ ሆነ። ጎልያድን ድል ካደረገ በኋላም በንጉሥ ሳኦል ሰራዊት ውስጥ በማገልገል በጦርነቶች አሸንፏል። ምንጭ አንደኛ ሳሙኤል ከ16 እስከ 31። ዳዊት በቀደመችው እስራኤል በወንጭፍ ድንጋይ ጎልያድን እንዳሸነፈ ዛሬም ባዲስቷና በዘመናዊቷ እስራኤል የዳዊት ወንጭፍ ወይም ኬላ ዳዊት በእንግሊዘኛው ደግሞ ዳቪድስ ስሊንግ የተባለ እስራኤል የሰራችው ጸረ ሮኬትና ጸረ ሚሳኤል የሆነ ታላቅ ዘመናዊ መሳሪያ አላት በዳዊት ወንጭፍ ስም የተሰየመ። ሳኦል ከፍልስጤማውያን ጋር በነበረ ጦርነት ከሞተ በኋላ ዳዊት ቀጣዩ የእስራኤል ንጉስ ሆኖ ነገሰ። በመጀመሪያ በይሁዳ ነገድ ላይ የነገሰ ሲሆን ከዚያም ሁሉም የእስራኤል ነገዶች ተቀብለውት እስራኤልን አንድ በማድረግ የመላው እስራኤላውያን ንጉስ ሆነ። ሁለተኛ ሳሙኤል ከ2 እስከ 5። ንጉስ ዳዊት በንግስናው ዘመናት የሰራቸው ስራዎች። ንጉስ ዳዊት በእስራኤል ታሪክ ከታላላቅ ነገስታት መካከል አንዱ ነው። በንግስናው የመጀመሪያዎቹ አመታት በይሁዳ ላይ የነገሰ ሲሆን ከዚያም ሁሉም የእስራኤል ልጆች ተቀብለውት በመላው እስራኤል የነገሰና የእስራኤልን ህዝብ በአንድ መንግስት ያሰባሰበ ንጉስ ስለነበር እስራኤልን አንድ ያደረገ ንጉስ ነው። ሌላው ዳዊት ወደ ንግስና ከመጣ በኋላ ለእስራኤል መንግስት ማዕከላዊ ከተማ እንደሚያስፈልግ ወሰነ። ከዚያም ኢየሩሳሌምን ተቆጣጠረና ዋና ከተማው አደረጋት። ቅጥሮቿንና መከላከያዎቿንም አሰራ። ከተማዋንም አስፋፋ አስዋበ። የመንግስቱን አስተዳደርም በዚያው በኢየሩሳሌም አደረገ። ስለሆነም ኢየሩሳሌም የዳዊት ከተማ ተብላ ትጠራለች።

0: በጥንቱ ከተማ ኢራዲካ ወይም ኦልድ ሲቲ አሁንም የዳዊት ከተማ የገዘፉና ጥንታዊ ቅርሶች ይጎበኛሉ። የዳዊት ከተማ አሁንም የዓለም ጎብኚዎች መናኸሪያ፣ የእስራኤል ልጆች በየለቱ በርካታ መንግስታዊ ታሪካዊና ሃይማኖታዊ ስርዓቶችን የሚከውኑባት ቀደምት ታሪክን ከአሁኑ ዘመናዊቷ እስራኤል ጋር አዋህዶ ለዓለም የሚዘክርባት ሕያው ቦታ ናት። ኢር አቲካ፣ ኢር ዳዊት የኢየሩሳሌም። ሌላው ንጉስ ዳዊት የኪዳኑን ታቦት ወይም የሕጉን ጽላቶች ወደ ኢየሩሳሌም መልሷል። የኪዳኑ ታቦት እግዚአብሔር ለሙሴ የሰጠውን 10 ትእዛዛት የተጻፉባቸውን የድንጋይ ጽላቶች የያዘ ሲሆን ለእስራኤል ሕዝብ በጣም ቅዱስና አስፈላጊ ነበር። በታሪክና በታላቁ መጽሐፍ ቅዱስ እንደምንረዳው የቃል ኪዳኑ ታቦት በጦርነት ጊዜ በፍልስጤማውያን ተማርኮ ነበር። ፍልስጤማውያን በታቦቱ ምክንያት ከባድ መቅሰፍት ስለበዛባቸው የእስራኤል አምላክ እየቀጣቸው እንደሆነ በመረዳት ከወራት በኋላ ታቦቱን ለእስራኤላውያን መለሱ። በመጽሐፈ ሳሙኤል እንደተጻፈው ታቦቱ ከፍልስጤማውያን እጅ ከተመለሰ በኋላ በመጀመሪያ ቤትሸመሽ ከተማ አካባቢ እንደነበረና ከዚያም በቅራትያሪም በአሚናዳብ ቤት ለ20 ዓመታት ያክል ተቀምጧል። አንደኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 2። ከዚያም ንጉስ ዳዊት የእግዚአብሔርን ሕግ በመከተል ሌዋውያን ታቦቱን በትከሻቸው ተሸክመው ወደ ኢየሩሳሌም እንዲያመጡ ታደረገ። ሁለተኛ ሳሙኤል ምዕራፍ 6። ታቦቱ ወደ ኢየሩሳሌም በመጣ ጊዜ ንጉስ ዳዊትና ሕዝቡ በመለከት ድምጽ በዝማሬ በታላቅ ደስታ ያጅቡት እንደነበርና ንጉስ ዳዊትም ከደስታው ብዛት ይዘል እንደነበር ተጽፏል። ታቦቱ ወደ ኢየሩሳሌም በመምጣቱ ምክንያት ከተማዋ የንጉሱ ዙፋን መቀመጫ ብቻ ሳትሆን የሃይማኖት ማዕከልም አድርጓታል። ታቦቱ ወደ ኢየሩሳሌም በመምጣቱ ምክንያት ከተማዋ የንጉሱ ዙፋን መቀመጫ ብቻ ሳትሆን የሃይማኖት ማዕከልም አድርጓታል። ኢየሩሳሌም አሁንም የሃይማኖት ማዕከል ናት። ሌላው ንጉስ ዳዊት በእስራኤል ላይ የተነሱ የተለያዩ ጠላቶችን በጦርነት አሸንፏል። ንጉስ ዳዊት ፍልስጤማውያንን፣ ሞአባውያንን፣ ኤዶማውያንን እናም ሌሎችን ጠላቶች ያሸነፈ ሲሆን ይህም የእስራኤልን መንግስት እንዲያጠናክር አድርጎታል። ሌላው ንጉስ ዳዊት የሚታወቀበት አምላኩን አመስጋኝና ዘማሪ መዝሙራትንም የሚጽፍ ንጉስ ነበር። የዳዊት መዝሙራት በታላቁ መጽሐፍ ቅዱስ ውስጥ የሚገኙ ሲሆን በጸሎት መጽሐፍትም ለጸሎት ተዘጋጅተው ምእመናን የሚጸልዩት መዝሙር ሲሆን ለዘላለም በዓለም ላይ የሚታወስበት ስሙ የሚጠራበት መዝሙራትን ጽፏል። ራብሩቬን ንጉስ ዳዊት እንግዲህ ዳዊት ያው ተቀባ ነገሰ፣ የእስራኤል ሁለተኛው ንጉስ ሆነ። መጀመሪያው ንጉስ ሳኦል፣ ያው ቀጥሎ ንጉስ ዳዊት። በዚህ ሁኔታ ወደ ንግስና መንበር ከመጣ በኋላ ንጉስ ዳዊት ምንድነው ለህዝብ እስራኤል ያደረገው? እንደው ባጭሩ
1: እንግዲህ ንጉስ ዳዊት ብዙ ነገር ነው የሰራው፣ ግን ዋናው ትልቅ ለህዝብ እስራኤል የሰጠው ስጦታ እምነት ነው። ጦርነት ለምሳሌ በጦርነት ህዝብ የእስራኤልን ንጉስ ያረጋጋ ቢሰስ መልኩት እስራኤል ይላል። የሚገርመው ሁላ ሳኦል እስከሚሞት ድረስ እሱ ተነግሻለሁ ብሎ በሳኦል ለመታገል አልሞከረም።
0: ተቀብቷል፣ ግን ንጉሱን አልተረከበም። ንግስና
1: ብዱክ ተቀብቶ ሩህ መንፈስ ቅዱስ ተቀብሏ ነው። መንፈስ ቅዱስ ተቀብሏ ነው የዛን ጊዜ ቅባ ቅዱሱ እንደተቀባ የዛን ጊዜ አንስቶ ያው መዝሙርን ዳዊትን መጻፍ ጀመረ ማለት ነው።
0: መዝሙረ ዳዊት እንግዲህ አሁን ድረስ ህዝብ እስራኤል የሚጠቀምበት ታላቁ የጸሎት መጽሐፍ የመጽሐፍ ቅዱስ ክፍል ነው። ትልቅ ነገር ነው። ሌላ ከኢየሩሳሌም ከተማ ጋር ተያይዞ ያደረገው ነገር?
1: ኢየሩሳሌም ብዙ ታሪክ አለ። እንግዲህ እሱ 40 ዓመት ነው የገዛ፣ 7 ዓመት በኸብሮን ከተማ የይሁዳን ነገደ ገዝቷ ነኝ። ከዛም 33 ዓመት ኢየሩሳሌም ገዝቷን ማለት ነው ለህዝብ እስራኤል። ከዚያም ደግሞ ያው ቤተ መቅደስን ለመስራት ሞከረ፣ ግን ያው ተዋጊ ነበር እሱ። ጦር ብዙ ደሞች ስላፈሰሰ አንተ መስራት አትችልም፣ ያው ልጅህ ግን ቃል ኪዳን እግዚአብሔር ገባለት ልጅህ ሰለሞን እሱ እንደሚገነባው ሲለው፣ ያው እሱ በሙሉ የቤተ መቅደሶችን እቃዎች አዘገጃጅቶ ለንጉሥ ሰለሞን አቀርቦለታል ማለት ነው። ለኢየሩሳሌም ያው ቃል ኪዳንም ገብቶ ለእግዚአብሔር ቤት እንግዲህ እግዚአብሔር ቤት አልነበረም እዛን ጊዜ ጽላቱም አንድ ጊዜ በቤተመሽ አንድ ጊዜ በዚያ ሲል ነበር። የዚያን ጽላት የቤተመቅደሱን ማስገቢያ አልሰራሁኝ ብሎ መሐላ በመሐል እንቅልፍ አልተኛም። ቤተመቅደሱን ሁሉን አቃዎችን ሁሉ አዘጋጅቶ ያው እሱ ተቀማጭቷን ንጉሥ ሰለሞን ግን ደስ ተጠቅቶ ቤተመቅደሱን ሰርቶ አስመርቋል ማለት ነው።
0: ንጉሥ ዳዊት አምላኩ የሚወደስበትን ቤተመቅደስ ለመስራት ቢፈልግም በርሱ ዘመን ስላልተሳካለት ልጁ ሰለሞን እንዲሰራው ለቤተመቅደሱ ታላቅ ዝግጅት አድርጓል። ለታላቁ ቤተመቅደስም ብዙ ወርቅ ብርና በርካታ የተለያዩና ውድ ቁሳቁሶችን አዘጋጅቷል። የመጀመሪያው ቤተመቅደስም በልጁ ጠቢብ የተባለ በሚጠራው በንጉሥ ሰለሞን ጊዜ ተሰርቷል። ታሪኩን ባጭሩ ስናጠቃልል ንጉሥ ዳዊት በንግሥና ዘመኑ እስራኤልን አንድ አድርጎ ያጠናከረ፣ ኢየሩሳሌምን ዋና ከተማ ያደረገ፣ የተለያዩ ጦርነቶችን ያሸነፈ፣ የኪዳኑን ታቦት ወደ ኢየሩሳሌም የመለሰ፣ ለቤተ መቅደሱ ግንባታ ዝግጅት ያደረገ ንጉሥ ነው። ንጉሥ ዳዊት በንግሥናው መጀመሪያ 7 ዓመት ከ6 ወራት በሄብሮን ከተማ በይሁዳ ላይ ብቻ ነገሠ። ከዚያ በኋላ ኢየሩሳሌምን ዋና ከተማ አድርጎ ይሁዳንና መላው እስራኤልን አንድ አድርጎ ለ33 ዓመታት የነገሠ ሲሆን በአጠቃላይ ለ40 ዓመታት ያክል የእስራኤል ንጉሥ እንደነበር ከታላቁ መጽሐፍ ቅዱስ እንረዳለን። ምንጭ ሁለተኛ ሳሙኤል ምዕራፍ 6 እና አንደኛ ዜና መዋዕል ምዕራፍ 15። የተከበራችሁ አድማጮቻችን በዚህ ፕሮግራማችን አባይን በጭልፋ እንዲሉ ከታላቁ ከጥልቁና ከሰፊው የእስራኤል ታሪክ በትንሹም ቢሆን ቀንጨብ አድርገን ታሪኳን ለማየት ነው የምንሞክረው። ራብ ሮቬን በዛብህ መለስ ጊዜውን አጣበው ነው ይሄን ሰፊ የሆነ ሃይማኖታዊ መጽሐፍ ቅዱሳዊ ታሪካዊ ማብራሪያ ይሰጡንና ከልብ አመሰግናለሁ።
1: እኔም አመሰግናለሁ ለእናንተም ለራዲዮ ለሰራተኞች ለህዝብ እስራኤል በሙሉ እሱ አምላክ ይባርከና ይቀደሰነ በቃይ በለነ ቤተ መቅደስ ተሰርቶ ለማየት ያደለነ ጌታዬ የንጉሥ ዳዊት አምላክ ንጉሥ ዳዊት ያው ዋናው ለህዝብ እስራኤል እሱ ነውና ሁሉ የሆነ ችግር ትንሽ ችግር ሲሆን ከባድ ችግር ሲሆን መዝሙረ ዳዊት አንድ ምዕራፍ ሁለት ምዕራፍ ነው እስካሁን ድረስ እሱ መመራችን ነውና አምላክ ይባርከን ይቀደሰን እናንተን ይባርካችሁ እሱንም ይባርኮት አክብረው ስለጠየቁኝ ማለት ነው።
0: አመሰግናለሁ። እሺ እናመሰግናለን። መልካም ቀን ይሁንልዎት። ሰላም።
1: አሜን አሜን።
0: የተከበራችሁ አድማጮቻችን የንጉሥ ዳዊት ታሪክ ሰፊና ጥልቅ ነው። ባጭር ፕሮግራም ሁሉን ታሪኩን ማቅረብ ባይቻልም የንጉሥ ዳዊትን ታሪክ ባጭሩ ያቀረብንበት 3 ክፍል ይሄን ይመስል ነበር። በሚቀጥለው ፕሮግራማችን በሌላ የእስራኤል ታሪክ እንገናኛለን። ወርቅነሽ እሽቴ ነኝ። እስከ ሳምንት ቸር እንሰንብት። የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። አንድ ደቂቃ ብቻ ይቀረናል። ይሄን አሁን የተደመጠውን ፕሮግራም ደግመን በድጋሚ ነው ያሰማ ነው። የተዘጋጀውም ሰንበት ከመግባቱ በፊት ነው። ከይቅርታ ጋር ያው ራብ ስለጠየቅን በፕሮግራሙ መካከል ከሰንበት ከመግባቱ በፊት ነው የተዘጋጀው። ፕሮግራሙን በድጋሚ የቀረበ መሆኑን ለማስታወስ እንወዳለን። ሌላው እንግዲህ በመካከለኛው ምስራቅ በተለይ በባህር ሰላጤው ሀገራት አካባቢ አሁንም ውጥረቱ እንደነገሰ መሆኑ እየተገለጸ ነው። በእስራኤል በኩል ከፍተኛ ዝግጅት እየተደረገ እንደሆነ የተለያዩ መረጃዎች እየወጡ ነው። እንግዲህ ያው ሳምንቱ መጨረሻ ዛሬ ነገ ወሳኝ ነው ይላሉ መረጃዎች፣ እናያለን። ሌላው ለመጀመሪያ ጊዜ ኩዌት እና ባህሬን በኢራን ላይ ጥቃት ማድረሳቸው፣ በሚስጥራዊ ጥቃት ተዋጊ አውሮፕላኖችን ልከው የሚሳኤል ማከማቻ መጋዘኖች ላይ ጥቃት አደረሱ የሚል መረጃ ዎል ስትሪት ጆርናል ይፋ አድርጓል። እንግዲህ ለመጀመሪያ ጊዜ በሚገርም ሁኔታ ጥቃት አድርሰዋል እነዚህ ሁለት ሀገራት በኢራን ላይ ይላል፣ ባህሬን እና ኩዌት። የተባበሩት የአረብ ኤሚሬት ሀገራት ደግሞ መረጃ አድርሳለች ይላል እንግዲህ አዳዲስ መረጃዎች አዳዲስ መረጃዎች እየወጡ ነው። ነገ ጧትም ስርጭት ይኖራልና ለገ ቀን ላይ ማደበኛው ስርጭታችን ይኖራል። አድማጮቻችን በያላችሁበት ሰላም የሰፈነበት ጊዜ ይሁንላችሁ። በስርጭቱ ተሳተፉ ባልደረባችን ጥላሁን መልኬ ምስጋና ይድረሰው። እንዲሁም ለቴክኒክ ባለሙያው ለሞሼ ሞሽኮቪች ምስጋና እናቀርባለን። ሻባት ሻሎም መልካም ሰንበት ይሁንላችሁ። ወርቅነሽ እሸቴ ነኝ።